0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የለተሁድ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆንላችሁ እንዲሆንልን እንመኛለን። ዛሬ ለቱ እንደ ኢብራን ዘመን አቆጣጠር የምርሽን ካፍ በታሙስ ታፍሽን ፔባብ ሲሆን እንደ አውሮፓን ዘመን አቆጣጠር ደግሞ ጁላይ 5 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጠር ሰኔ 28 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ሮኒን ደሃን ሲሆን የስቱዲዮ ተረኛ አስተናጋጆች ይሻያው ደጉና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜናና ቅርብና ዛም የጋዜጦችም ዶክተር ዘገባና ቀለም ልብሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንድትሆኑ አስቀድመን እንጋብዛለን። አሁን የሰዓቱ ዜና በይሻያው ደጉ ይቀርባል።
3: ሰጠኝ ዘመን አመሰግናለሁ። ሸዋጦ የተባረከ ሳምንት ይሁንልን። አርስተ ዜና ጠቅላይ ሚኒስትር ቢንያሚን ኔታንያሁና ፕሬዝዳንት ትራምፕ በዚህ ሳምንት ወይም በሚቀጥለው ሳምንት በዋይት ሀውስ ቤተ መንግስት ይገናኛሉ ተብሎ ይጠበቃሉ። የአሜሪካ የተመሰረተችበትን 250 ዓመት ብሔራዊ የነጻነት ቀን እያከበረች ነው። ከዓለም ሀገራት የእንኳን አደረሳችሁ መልእክት እየተቀበለች ነው። የግብር ባለስልጣን የግብር ነጻ መብት ለማግኘት ከውትድርና አገልግሎት ኮብላዮች እምቢ ባዮቹ ስም ዝርዝር እንዲቀርብ ተጠየቀ። ሐማስ ጠቅላይ ሚኒስትር ኔታንያሁ በሚቀጥለው ምርጫ ለመወዳደር ቁርጠኛ እንደሆኑ እንደሚያምን አስታወቀ። በእስራኤላውያን አረብ ማህበረሰብ ውስጥ ግድያ ወንጀል ቀጥሎ ሌሊቱን አንድ ሰው ተገደለ። የ2026 ዓመተ ምህረት የዓለም ዋንጫ እንደቀጠለ ነው። ፈረንሳይ ፓራጓይን 1-0 በማሸነፍ ወደ ሩብ ፍጻሜ አለፈች። የሚሉት ዋና ዋናዎች ናቸው። ዜና በዝርዝር እንሆ። ጠቅላይ ሚኒስትር ኔታንያሁና ፕሬዚዳንት ትራምፕ በዚህ ሳምንት ወይም በሚቀጥለው ሳምንት በዋይት ሀውስ ቤተ መንግስት ይገናኛሉ ተብለው ይጠበቃሉ። ትናንት ምሽት ፕሬዚዳንት ትራምፕ ኔታንያሁ ከእሳቸው ጋር ለመገናኘት መጠየቃቸውን አረጋግጠዋል። የአሜሪካን ፕሬዚዳንት ከአክሲዮስ ድረገጽ ባደረጉት ቃለ ምልልስ እሳቸውና ኔታንያሁ በጥሩ ሁኔታ እንደሚግባቡ ተናግረዋል። ኔታንያሁ አለቃው ማን እንደሆነ ያውቃል ብለዋል። ጠቅላይ ሚኒስትር ኔታንያሁ ትናንት ምሽት ባስተላለፉት የቪዲዮ መልእክት አሜሪካ የተመሰረተችበትን 250ኛ ዓመት የነጻነት በዓል የእንኳን አደረሳችሁ መግለጫ የሰጡ ሲሆን እስራኤል ከአሜሪካ ጎን በመቆሟ ኩራት እንደሚሰማት ገልጸዋል። በተጨማሪም በሁለቱ ሀገራት መካከል ያለው ጥምረት በጋራ ጥቅሞች ላይ ብቻ ሳይሆን በጋራ ሁኔታዎች የተገነባ መሆኑን ጠቅላይ ሚኒስትሩ ተናግረዋል። ኔታንያሁ ሲቀጥሉም አሜሪካና እስራኤል አብረው ሲቆሙ ነጻነት የበለጠ ይጠናከራል ብለዋል። የሩሲያው ፕሬዝዳንት ፑቲን ለአሜሪካ ፕሬዝዳንት ትራምፕ የእንኳን አደረሳችሁ በስልክ ደወሉ። ስለ ዓለም ዋንጫም ተወያይቷል። የሩሲያ ፕሬዝዳንት ቭላድሚር ፑቲን ለአሜሪካ ፕሬዝዳንት ዶናልድ ትራምፕ የአሜሪካን የነጻነት ቀን ምክንያት በማድረግ የእንኳን አደረሳችሁ መልእክት ለማስተላለፍ በስልክ የደወሉ ሲሆን ሁለቱ መሪዎች ለአንድ ሰዓት ተኩል ያህል ተወያይቷል። የክሬምሊን የውጭ ጉዳይ ፖሊሲ አማካሪ ዩሪ ኡሻኮቭ ለሩሲያ የዜና ወኪል ስፑትኒክ እንደገለጹት ከሆነ የስልክ ጥሪ የተጀመረው በአሜሪካ ወገን ፍላጎት ነው። በውይይቱ ወቅትም ፑቲን ሩሲያ የአሜሪካን መንግስት ለመመስረት ያበረከተችውን አስተዋጽኦም በማውሳት ያወሱ ሲሆን አሜሪካ የምታስተናግደው የዓለም ዋንጫ የእግር ኳስ ውድድር በተሳካ ሁኔታ እንዲቀጥል መልካም ምኞታቸውን መግለጻቸውን የካን ሀዳሾት የውጭ ዜና ዘጋቢ ራምብራንድስ አስዘግቧል። ሐማስ ጠቅላይ ሚኒስትር ናታንያሁ በሚቀጥለው ምርጫ ለመወዳደር ቁርጠኛ እንደሆነ እንደሚያምን ሐማስ አስታወቀ። በዚህ ምክንያትም ከአዛ የማፈግፈግም ሆነ ማንኛውንም ትልቅ ስምምነት የማድረግ እርምጃ እንደ ፖለቲካዊ ራስን ማጥፋትና ጥምር መንግስታቸውን ሊያፈርስ የሚችል ጉዳይ አድርገው እንደሚመለከቱት ሐማስ ይገምታል። ካን ዜና ካን ሀዳሾት ዘጋቢ ኤልያስ ሌቢ እጅ የገባው የሐማስ የውስጥ ሰነድ እስራኤልን ለማሳፈር ለሽብር ቡድን የቀረበ የኳታርና ቱርክ የጋራ እቅድ ይፋ አድርጓል። በእቅዱ መሰረት ሁለቱ ሀገራት ሐማስ ተለዋዋጭነት እንዲያሳይና የጦር መሳሪያ መፍታትን ጨምሮ ታክቲካዊ ቅናሽ ለዘብተኛ አቋም እንዲያቀርብ ግፊት ያደርጉበታል። የነሱ ግምት ናታናው በምርጫ ምክንያት ይህ ሁኔታ በተመለከተ በጣም ቆራጥ አቋም ያላቸው መሆኑን ገልጸዋል። የግብር ባለስልጣን የግብር ነጻ መብትን ለማግኘት ከውትድርና አገልግሎት ኮብላዮችም እንቢ ባዮቹ ስም ዝርዝር እንዲቀርብ ያቀረበውን ጥያቄ የምክር ቤት የክነሴቱ የገንዘብ መደበኛ ኮሚቴ ሊቀመንበር ጥያቄውን ተቃወሙ። የእስራኤል የግብር ባለስልጣን ከግብር ነጻ የመሆን መብት ያላቸው የሃይማኖት ትምህርት ቤቶች የሺባ ተቋማት በማነጋገር ይህንን ፎይታ ለማግኘት እንደ ቅድመ ሁኔታ በተቋማቱ ውስጥ ከወታደራዊ አገልግሎት የኮበለሉ ወይም ያመለጡ ተማሪዎች አለመኖራቸውና በዚህም ደረጃ ላይ ያሉ ተማሪዎች ለትምህርት እንደማይቀበሉ ማረጋገጫ እንዲሰጥ አሳስቧል። ካን ሀዳሾት ዘጋቢ የሆነው ዳንኤል ግሩምባይስ እንደዘገበው ከሆነ ተቋማቱም ፍቃዱ በሚጠየቅበት የትምህርት ዘመን ውስጥ የሚማሩትን ሁሉንም ተማሪዎች የስም ዝርዝር አያይዘው እንዲያቀርቡ ተጠይቀዋል። የሊኩድ ፓርቲ አባልና የገንዘብ ኮሚቴ ሊቀመንበር የሆኑት ሃኖክ ሚልብስኪ የግብር ባለስልጣን ጥያቄ በመቃወም በኤክስ ትዊተር ገጻቸው ላይ እንዲህ ሲሉ ጽፈዋል። የመንግስት ዋና ህግ አማካሪዋና መልእክተኞቿ በሐሪዲ ማህበረሰብ ላይ በከፈቱት ጦርነት እኛ ያለምንም ማመነታታትና ግራ መጋባት ከሐሪዲ ማህበረሰብ ጎን መቆም አለብን ያሉትም እስራኤላውያን አረብ ማህበረሰብ ውስጥ ያለው ጥቃት ረብሻ ግድያ በመቀጠል በሌሊቱን በዴርሃና ገጠር መንደር አንድ ሰው በሌሊቱን ተገደለ። በጋሊል በሚገኘው ዴርሃና መንደር እድሜው ወደ 50 ዓመት ገደማ የሚሆንና እስካሁን ማንነቱ ያልታወቀ ሰው በጥይት ተኩስ ተገሏል። ፖሊስ ድርጊቱን ለፈጽመዋል ተብሎ የተጠረጠሩትን ሰዎች ለማግኘት ፍለጋ እያካሄደ ይገኛል። የድርጊቱ መነሻ ምክንያቱም ከቂም የወንጀል ቂም በቀል መሆኑም ተገልጿል። ስፖርት፣ ያዝነው 2026 ዓመተ ምህረት ዓለም ዋንጫ ፈረንሳይ ፓራጓይን 1-0 በማሸነፍ ሩሲያ ወደ ሩብ ፍጻሜ አልፋለች። ለፈረንሳይ ብቸኛዋ ጎል ያስቆጠረው ደግሞ ኪሊያን ምባፔ ሲሆን ኮከብ ተጫዋች ነው። በዚህም በውድድሩ ያስቆጠራቸው የጎል ብዛት ከአርጀንቲናው ሊዮኔል ሜሲ ጋር እኩል በማድረግ 7 ጎል አስቆጥሯል። ይህም የስፖርት የስፖርት ጨዋታ ካን አዳሾት ዜና ይዘግባል። ይህም ካን ሀደስሪ በቴሌቪዥን ጣቢያ በካን ረሸት ቤት ሬዲዮ እንዲሁም በሌሎቹም በረሸት ቤት እንዲሁም በካን ቦክስ በመሳሰሉት በቀጥታ እየተሰራጨ ነው። የአየር ጸባይ ትንበያ ዛሬ እና የነገ በሙቀቱ መጠን ላይ ምንም አይነት ለውጥ አይኖረውም። ማክሰኞና ሮብ በተለይ በተራራማ ቦታዎች በከፍተኛ ቦታዎችና በሀገሪቱ መሃል ሀገር አካባቢዎቹ ደረጃ በደረጃ መጠነኛ የቀዝቀዛ የአየር ጠባይ ሁኔታ ይኖራል ተብሎ ይጠበቃል። የሳቱ ዜና እስከዚህ ነው። ሰጠኝ
2: ሻያው ለዜናው እናመሰግናለን።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ካቀረባቸው በርካታ ዘገባዎች መካከል ዋና ዋና ናቸው ርዕሰ ጉዳዮች ባጭሩ እናቀርባለን። በየለቱ የታተሙ ለአንባቢያን የሚቀርቡት 3 ጋዜጦች ኢዲዮ ተሃሮኖት ማሪብና ሪዝ ለዝግጅት ክፍላችን የደረሱ ሲሆን የማሪብ ጋዜጣ በሊኩድ ፓርቲ የነበረው ከሄድ ላይ ለውጦች እየመጡ ነው በሚል ርዕስ በፊት ገጹ ዘገባ ያቀረበ ሲሆን ያለፈው ሳምንት መጨረሻ ድራማይ ክስተት የታየበት ነው። በሊኩድ ፓርቲ ስር ሆነው ከ20 አመታት በላይ በፖለቲካው ዓለም ያገለገሉት የክኔሴት አባል ዩሊ ኤድልሽቴን ፓርቲውን የሚለቁ መሆኑን አስታወቁ። በአዲስ የፖለቲካ እንቅስቃሴ የሚመጡ መሆኑን አስታውቋል። በሊኩድ ፓርቲ የፕራይመሪዝ ምርጫም አልሳተፍም ብለዋል። ዩሊ ኤድልሽቴን ለሃሬዲም ፓርቲዎች ምንም ዋስትና ሳይገባ አዲስ የፖለቲካ መንገድ ሊጀምሩ ነው ካለ በኋላ ማሪብ ጎን ለጎን ደግሞ የሊኩድ ፓርቲ ፍርድ ቤት እስከ ነገ ወዲያ ማክሰኞ ድረስ የፓርቲው የህግ አርቃቂ ኮሚቴ የቅድመ ምደባው ፕራይመሪዝን መመሪያ መወሰን አለበት ብሎ ትዕዛዝ አስተላልፏል። አሊያም በ2022 ዓመተ ምህረት እንደተካሄደው የሊኩድ ፕራይመሪዝ ምርጫ አካሄድ ሊሆን ይገባል የሚል ሐሳብ አቅርቧል። በ2022 ዓመተ ምህረት የፓርቲው ፍርድ ቤት የፓርቲው መሪ ጠቅላይ ሚኒስትር ናታኒዮ 5 የፖለቲካ ተወዳዳሪዎች በመጀመሪያዎቹ ቦታዎች እንዲያስገቡ ፈቅዶ ነበር ተብሏል። ከቅርብ ጊዜ ወዲህ የሚወጡ ዘገባዎች እንደሚጠቁሙት ጠቅላይ ሚኒስትር ናታኒዮ አዳዲስ ነበር ለሆኑ የፖለቲካ ሰዎች እድሉን ለመስጠት ከ8-10 ሰዎች ሳይወዳደሩ በሊኩድ ቦታ እንዲሰጣቸው ይፈልጋሉ መባሉ ይታወሳል። የኢዲዮ ተሃሮኖት ጋዜጣ በተመሳሳይ ሁኔታ በሊኩድ ፓርቲ ስር ለበርካታ አመታት በእስራኤል ፓርላማ የቆዩት ዩሊ ኤድልሽቴን ፓርቲውን ለመልቀቅ እንደወሰኑና በአዲስ እንቅስቃሴ ወደ ፖለቲካው ዓለም የሚመጡ መሆኑን ማስታወቃቸውን ጋዜጣው ዘግቦ ትንንሽ ፓርቲዎች የመጪውን የእስራኤል ምርጫ ውጤት ወሳኝ ይሆናሉ የሚል ግምት መኖሩን ጋዜጣው ዘግቧል። የማሪቭ ጋዜጣም ሆነ ሌሎች ጋዜጦች ካቀረባቸው ዘገባዎች መካከል አንዱ በጠቅላይ ሚኒስትር ናታኒዮና በፕሬዝዳንት ትራምፕ መካከል የስልክ ውይይት እንደነበርና ይህን ተከትሎ ሁለቱ ባለስልጣናት በዚህ ሳምንት አሊያም በመጪው ሳምንት ለመገናኘትና በተለያዩ ጉዳዮች ለመወያየት መፈለጋቸውን ጋዜጦች ዘግቧል። የማሪቭ ጋዜጣ እንደ ጠቅላይ ሚኒስትር ቢሮ

0: ግንኙነት አለን ብለዋል ሁለቱ መሪዎች። ሌላው ግን ናታንያው ማን አለቃ እንደሆነ ያውቃሉ ብለው ትራምፕ ንግግር አድርገዋል። በሌላ በኩል ኒነኛ አለቃው ነው የመካከለኛው ምስራቅም እናንተምና ይሄ ንግግራቸው ትንሽ ጋጠወጥነት ያለበት ነው መስሎ የሚታየኝ። ማንም ለማንም አለቃ ሊሆን አይችልም። እስራኤል ሉዓላዊት ሀገር ነች፣ አሜሪካም ሉዓላዊት ሀገር ነች። በትብብር መስራት ነው እንጂ እኔ አለቃ ነኝ የሚለው ነገር ትራምፕ ብዙ የሚያስኬድ መስሎ አይታየኝም። አሁን እንዳልከው በኢራን ጉዳይ፣ በሐማስ ጉዳይ፣ በሊባኖስ ጉዳይ ብዙ ተጀምረው ያላለቁ ጉዳዮች ስላሉ በእነዚህ ሁሉ ይነጋገራሉ። ምናልባት አሁን የዓለም ዋንጫም እንግዲህ ያው አንድ 14 ቀን የሚቀረው ነው ሊጠናቀቅ። ከዛ በኋላም እንግዲህ ኢራን አሁን በተገቢነቱ ካልመለሰችና ወደ ድርድሩ ካልመጣች ወይም ምናልባትም ጦርነቱም ሊታደስ ይችላል። በዚህ ሁኔታ መቼም አሜሪካን እያዋረደች ኢራን የምትቀጥልበት ሁኔታም ሊኖር የሚችልበት ሁኔታ ያለ አይመስለኝም።
1: አዎ ልክ ነህ ባክልሃል ሰጠኝ። አሁንም በዚህ ላይ የአሜሪካ ትራምፕ በሰላማዊ ድርድሩን መቀጠል ይፈልጋሉ፣ ዲፕሎማሲያዊ ድርድሩን ይፈልጋሉ። በኢራን ኢራኖች ደግሞ እየተማጠኑ ያሉ ጦርነቱን ተወት አድርገን በድርድሩ ሰላማዊ በክብ ጠረጴዛ ዙሪያ እየተወያየን እየተደራደርን መፍትሄ እናገኝለት ባይነች።
0: ኢራኖች ደግሞ አሁን እንደሚመጣው ኢራኖች በፍጹም እንኳን ሊማጸኑ ጥንቻቸውን እያሳዩ ነው። አሜሪካ ለምትለው ነገር ሁሉ ምላሽ እየሰጡ አይደሉም ነው የሚሉም። እንደውም እኮ በጦር ዘመቻ በኩል ራሱ በሆርሙዝ አካባቢ አሜሪካ እርምጃ ስትወስድ እነሱም እርምጃ ወሰዱበት ሁኔታ አለ። ለዛም ነው ፊርማ ላይ ያልደረሱት፣ ምክንያቱም ኢራኖች ፍቃደኛ አይደሉም አሜሪካ ለምትለው ሁሉ እንጂ። እስካሁንማ ቢሆን እንደዚህ ኢራኖች አሁን እንዳልከው ቢሆን ኑሮ በጭሩ ይፈራረሙ ነበር። ስለዚህ አሁን ኢራኖች ራሳቸውን እንደ አሸናፊ እያዩ ነው። በቃ አሜሪካን የምታክል ትልቅ አገር፣ እስራኤልን የምታክል ትልቅ አገር በውትድርናው በኩል ሁለቱም ያላቸው ልዕልና ከፍተኛ ነውና እንዲህ ያደረግናቸው መከትናቸው የሚል እና አጠቃናቸውም የሚል እሳቤ ስላላቸው ኢራኖች አሁን ለአሜሪካ ጥያቄ በተገቢው ምላሽ እየሰጡ አይደለም።
1: አዎ ትራምፕ ሁለት አማራጮችን ይዘዋል። እንግዲህ ሰላማዊ ድርድር፣ ዲፕሎማሲያዊ ድርድሩን በአንድ በኩል፣ በሁለተኛ ደግሞ አማራጭን ያልተውት አልተውም። እሳቸው እኮ እየዛቱ ናቸው። ወታደራዊ በኢራን ላይ ያህል ወታደራዊ ኃይል እርምጃ እንወስዳለን እያሉ እኮ እያስፈራሩ ነው። እና ይህን አማራጭ በመጨረሻ በድርድሩ ጥሩ ውጤት ካልተገኘለት እንደገና ወታደራዊ የማጥቃት እርምጃ ይወሰዳል የሚል ግምት አለ። እንግዲህ በእንዲህ እንዳለ ወደሚቀጥለው ርዕሰ ጉዳይ ስናልፍ ደግሞ የሐማስ ድርጅት ያለውን ጸረ እስራኤል እንቅስቃሴ ለመተው ፈቃደኛ ለመሆኑን ተገልጿል። እንዲያውም የእስራኤልም የውስጥ ጉዳይ እየገመገመ ነው ይባላል። እንዴት ነው ይህ ሁኔታ በተመለከተ በዜናም በብዙ በጥቂቱ ተመለከት ነው እና ሐማስ ከእስራኤል ያለውን እንቅስቃሴውን ከእስራኤል የብሔራዊ የክነሴት ምርጫ ጋር እየተቃረበ በመሄዱ ጠቅላይ ሚኒስትር ቢንያሚን ናታንያሁ ይህንን ደግሞ ከዚህ በጣም በጥብቅ የያዙት ርዕሰ ጉዳይ ስለመሆኑ ነው አንድ የተገኘ ውስጣዊ ሰነድ ይፋ የሆነው እና እንዴት ነው
0: ባጭሩ አሁን ጠቅላይ ሚኒስትር ናታንያሁም ሊወዳደሩ ይችላሉ የሚል ሰነድ እንደወጣ በሐማስ በኩል? ይሄ ምንም የሚያጠራጥር ነገር አይደለም። ፓርቲውን እየመሩ ነው ያሉ እሳቸው ግን የዛን አካባቢ የያዙትን አሜሪካም የያዘችውን አቋም ማስቀረትና ማንኮላሸት ነው ዋና ዓላማቸው። በዚህም ሆነ የአሜሪካው ፕሬዝዳንት የሚያዙት የሰላም እቅድ አሁን ለምሳሌ ሐማሶች የጦር መሳሪያ እንዲተው አንዳንድ ቦታዎችን እንደዚህ የተባለውን በሙሉ ለማስቀረት ከሌሎች ከቱርክም ከካታርም ጋር እየተመሳጠሩ የእስራኤልን እቅድ የማስቀረት የአሜሪካን እቅድ የማስቀረት ፍላጎት ናላቸው። ባጭሩ ከአሁን በፊት ስንለው እንደነበረው ሐማስ የጦር መሳሪያውን የመፍታት እቅድ ወይም ሰላማዊ ጠረጴዛ መጥቶ የተባለውን ነገር የማድረግ ፍላጎት እንደሌለውና ምክንያት ፈጥሮ የበለጠ ራሱን ለማጠናከር የሚፈልግበትን ሁኔታ ነው። አሁን ባለፈው ሳምንት ተኩል አካባቢም ይፋ የሆነው መረጃ የእስራኤል የመረጃ ድርጅት ባለስልጣናት እንደገለጹት የሐማስ ድርጅት ራሱን እያጠናከረ ነው። እንዲያውም ዳግመኛ የጥቅምት 7 አይነት የሽብር ጥቃት የመፈጸም እቅድ አለው የተባለ ሐማስን ሁልጊዜም በጦር መሳሪያ ነው ማሸነፍ የሚቻለው የሚሉ እስራኤል መሪዎች አሉ። ያ አዋጭ ነው መስሎ የሚታይ እንጂ አሁን ሰላማዊ ግንኙነት እስከ ዛሬ የት ከሄደ? ለምንድን ነው ጎን ለጎን ያልተሰራ የጋዛ ጉዳይ ራሱን

0: ሲያጠናክር እስራኤልን ውስጥ ጉደስ ኪፈትሽ የት ነበሩ? የአሜሪካው ፕሬዝዳንት ዶናልድ ትራምፕ እየጀመሩ ሚተዋቸው ነገሮች ለእስራኤል ጠንቅ ነው የሚሆን መስሎ የሚታየኝ። አሜሪካንም እስራኤልንም ለማዋረድ ነው ፍላጎቱ።
1: ይህ በእንዲህ እንዳለ አሸማጋዮቹ ጣልቃ ገብነታቸው ባለፈው ሐሙስ ላይ በዜና እንዳሰማነው ከሆነ ግብጽ ለሐማስ ባስተላለፈችው መልእክት ሐማስ የጦር ትጥቁን በሙሉ ከሚወድም ከሚጠፋው ይልቅ በመያዥነት ለግብጽ ስጡን የሚል ጥያቄ አቅርባለች ለሐማስ። ያን እንግዲህ ጦር መሳሪያ እንደያዘ ነው በአዛ ቀበሌ ሐማስ ያን ጦር መሳሪያ ለግብጽ አስረክቡን የሚል ጥያቄ አቅርባለች ግብጽ። አሁን ደግሞ ሌሎችም ተጨማሪ አሸማጋዮቹ ቱርክና ኳታር ደግሞ ይሄንን በዚህን ተወት እንዲያደርግና የጦር ትጥቁ እንዲፈታ ጣልቃ ገብተው እየጠየቁት ነው። ጫና ያደረጉበት ነው። የሚያሳየው ምንድነው? በዚህ የሚያሳየው ምንድነው? ለመጨረሻ ጊዜ እጁ እንዲያነሳ በቃ መቀጠል እንደሌለበትም በሚለው ያ ካልሆነ ደግሞ የእስራኤል መከላከያ ሰራዊት ደግሞ በዛው ይወታደረው ኃይል ምርጫ ለመውሰድ ደግሞ እየተዘጋጀ ነው የሚል መረጃ አለን።
0: እስራኤል አሁን አንድ ነገር ሊገባትና መሪዎቿም እርግጥ በደንብ ከኛ የበለጠ ጠንቅቀው ያውቃሉ። የኢራን ጉዳይ፣ የሐማስ ጉዳይ፣ የሂዝቦላ ጉዳይ በአሜሪካ እንዲሁ እንደው በቃላት ብቻ አዎ ሐማሶች ተፈራርበዋል፣ ሊባኖሶች ተስማምተዋል፣ ኢራኖች ተስማምተዋል በሚል የሚቆም መስሎ አይታየኝም። ሶስቱም አካላት ኢራንም ብትሆን እስራኤልን ለማጥፋት ያላትን እቅድ አልተወችም፣ ሰላማዊ ይሆናሉ አላለችም። ሐማስም ቢሆን በሰላም ፖለቲካ ሳተፋለሁ፣ የፍልስጤምን ህዝብ ጥያቄ ሰላማዊ በሆነ መንገድ እተዋለሁ እንትን አቀርባለሁ አላለም። ጦር መሳሪያ ትጥቄንም ፈታለሁ አላለም። ሂዝቦላም እንደዛ። እና እነዚህን በትኩረት ማየት እንጂ በሚቀርብ ሰነድ በሚቀርብ ሌላ ነገር ወይ የአሜሪካ ፕሬዝዳንት ለውጥ ያመጣሉ የሲኦልን በር ይከፍታሉ በሚለው የቃላት ጨዋታ እስራኤል መዘናጋት የለባትም ነው ምለው።
1: እሺ ወደ ስፖርት እናልፍ። ሰጠኝ 2026 የዓለም ዋንጫ የጥሎ ማለፍ ጨዋታዎች ትናንት ምሽትና ሌሊቱን ተካሂደዋል። ውጤቱስ እንዴት ነበረ?
0: በጣም እንግዲህ የሚጠበቀው ነገር ዞሮ ዞሮ የዓለም ዋንጫ ሆነ ምንም ውድድር ሲባል አንዱን አንደኛ ማድረግ ነው። አሁን 48ቱ አንደኛውን ሀገር አንደኛ አድርገህ አንተ አሸንፈሃል ለማለት የሚደረግ ሂደት ነው። እንግዲህ እስካሁን የመጣንበት ከ48 እየተጣራ 32 ደረሰ፣ ከ32 ተጣርቶ 16 ደረሰ። ከ16 ደግሞ ግማሾችን መቀነስ ያስፈልጋል ሩብ ፍጻሜ እንዲደርሱ። ስለዚህ 16 ውስጥ እንደማንገቡ ስንል ካናዳ፣ ብራዚል፣ ፓራጓይ፣ ሞሮኮ፣ ኖርዌይ፣ ፈረንሳይ፣ ሜክሲኮ፣ እንግሊዝ፣ ቤልጅየም፣ ስፔን፣ ፖርቱጋል፣ ስዊዘርላንድ፣ ግብጽ፣ አርጀንቲና፣ ኮሎምቢያ ገቡ። ከነዚህ መካከል ደግሞ ወደ 8 ለማምጣት ወደ ሩብ ፍጻሜ ለማምጣት ሞሮኮ ከካናዳ ጋር ተጫወቱ። ካናዳ ከአዘጋጆች ሀገር መካከል አንዷ ናት፣ ተሰናበተች። እንግዲህ ያው ጨዋታዎችን ማስተናገድ ካልሆነ
1: ተሰናበተች።
0: ስለዚህ ሞሮኮ አፍሪካን ወክላ ለሁለተኛ ጊዜ ነው፣ ባለፈው 4 ዓመት በፊትም ለሩብ ፍጻሜ እንደዚህ በተመሳሳይ አልፋለች እና በጥሩ ብቃት ሞሮኮ አለፈች። ፈረንሳይ ደግሞ ፓራጓይ ጋር በጣም ፈታኝ ነበረ። ፓራጓዮች በመከላከል ነው ያሳለፉ ብዙውን ጊዜ፣ ያው ዋጋ ከፈሉ። ጨዋታው እንደዛም እንደሚሆን ተጠብቆ ነበር፣ ከባድ ቡድኖች ናቸው። ግን ያም ሆነ ፈረንሳይ አለፈች። አሁን ፈረንሳይና ሞሮኮ ደግሞ ሐሙስ ይጫወታሉ ለሩብ ፍጻሜው ማለት ነው። ሌሎች ጨዋታዎችም ይሄዳሉ። ዛሬ ለሊት 11 ሰዓት ላይ ብራዚል ከኖርዌይ ጋር ይጫወታሉ። ለሊት 3 ሰዓት ላይ ደግሞ እንግሊዝ ከሜክሲኮ ጋር ይጫወታሉ። እንደዚህ ያሉ ጨዋታዎች ከፖርቱጋል ከስፔን ጋር ይሄዳሉ እና ጨዋታው ብዙ ነገሮችን ታሪክ ያስመዘገበ ነው። የፈረንሳዩ ኤምባፔ 7 ጎሎችን በማስቆጠር ከሜሲ ጋር እኩል የሆነበት ሌላ ታሪክ የሚጽፍበት፣ ሜሲም ራሱ ጎሎችን በዓለም ዋንጫ በማስፋት አንደኛ የሆነበትን ሁኔታ አይተናል። ያው እንግዲህ ያልተጠበቁ ቡድኖች ያለፉ እንደው ከዚህ በፊት እንደው ከሁለት ቀን በፊት በተካሄደው በአርጀንቲናና ኬፕ ቨርድ በተባለችው አፍሪካዊት ደሴት ሀገር ትንሽ ህዝብ ባላት ለመጀመሪያ ጊዜ በዓለም ዋንጫ አልፋ አርጀንቲናን በጣም ፈተናት ነበር እንዲያውም ኬፕ ቨርዴ ታልፋለች የሚል ነበር ግን አንድ ተጫዋቻቸው በራሱ መረብ ላይ ጎል አስቆጥሮ 3-2 በሆነ ያው አርጀንቲና አለፈችና እነ ሜሲም በጣም ተፈትነው ነበር
1: በጣም ግሩም አስደናቂ የሆነ ስፖርት ያየን ነው በሰሞኑን እንግዲህ በግምን መጨረሻ ፍጻሜ ጨዋታም ከሐምሌ 19 ቀን ነው ላይ ነው የሚሆነው አሁን ሐምሌ 5 ቀን ላይ ሆነን እንግዲህ ሁለት ሳምንት ምናምን እየቀረን ነው አይደል እስከዛው ድረስ መቼም እንግዲህ ቴሌቪዥን አማካኝነት በቀጥታ ወደ ስቴዲየሙ ብዙ በሚሊዮኖች የሚቆጠሩ ወደ ዛሂደዋል እኛ ግን በየቤታችን ሆነን በቀጥታ እየተመለከትነው ነው በካና ሀደስ ሬዲዮ 11ኛው ቴሌቪዥን ጣቢያ እንዲሁ ረሸት ቤት ሬዲዮ ጣቢያም እንዲሁም
0: ካን ቦክስ
1: መሳሰሉ በቀጥታ ያሰራጩ ነው አላመለጠም ነው
0: አላመለጠንም ሰዓቱ ነው ያልተመቻቸ ያሙ ነው ያየነው ነው በተቻለ መጠን ጥሩ ነው እንግዲህ እንቀጥላለን ሻየውና መሰግናለን
1: አዎ ነው
0: እሺ

0: ሻያው እንግዲህ ቃለ ምልልስ ነው እናደርገው እንግዲህ ከዚህ ሰዓት ጀምሮ ካቶ ወበት ደሴ ጋር ነው። አቶ ወበት ደሴ በስልክ መስመራችን ይገኛል። እንደምን አደርክ አቶ ወበት? ሃሎ
1: ሃሎ
0: እንደምን አደርክ?
1: እግዚአብሔር ይመስገን። እንደምን አደራችሁ? ሰጤ ዘመነ ገምሻየው ታድማጮቻችን
0: ደህና ነን? ወበት ኳስ ትወዳለህ?
1: ኳስ አልወድም እኔ።
0: ለምን?
1: አሎ አይ
2: ከመጡ ነው አለ በውደት በእንግዳው ኔታው መቼም ስፖርት እንደ ምርጫው ነው የሚሆነው። አቶ ውበት ደሴ
1: አዎ
2: የስፖርት ውድድር ጨዋታ እንደው ወደ ፖለቲካ ውድድርም ተቃረበ ይሆናል። የእስራኤልን ፖለቲካ እንድትተዋል እንደው
1: ፖለቲካው እንግዲህ ያው እየተቃረበ ነው። እንግዲህ ያው ለአድማጮቻችን ምለው ምንድነው ለህዝቡ እንግዲህ እኛ የፈለግነውን ለአገሪቱ ይጠቅማል የሚለውን በዘንድሮ አመት በተለይ በዚህ ጦርነት ምክንያት ያው አገራችን የሚጠብቅ ሰው ለዚች ሀገር የሚቆረቆር ሰው ራሳችንን የፈለግነውን ማን ይሻላል ለዚች ሀገር ማን ይሻላል የሚለውን አይተን መምረጥ ነው ያለብን እላለሁኝ።
0: ሰማ እንግዲህ መቼም የሚመረጠው ሁሉ መጀመሪያ ስራው አገሪቱን መጠበቅ ነው። ግን የህብረተሰቡ ደግሞ ተለያዩ ችግሮች አሉ። ለምሳሌ በትምህርት በወጣቶች ዙሪያ በተለያዩ ነገሮች አሉና እንደው ገና እንግዲህ ምርጫው አንድ 3 4 ወር ይቀርዋል። ግን ከዛ በፊት ብዙ ነገሮችን እንሰማለን። ከሌ ሊገባ ነው የሚባለው ነገር ምን ያክል ውጤት ሊያመጣ ይችላል? በተለይ በእኛ ህብረተሰብ ደግሞ የሚታዩ ብዙ ማህበራዊ ወጣቶችም ችግሮች አሉና አንዳቸው ሳይፈቱ ነው አንዱ ምርጫ የሚመጣና እንዴት ነው መሆን ያለበት? ባንተ እይታ ለወደፊት ህብረተሰቡ እንዴት ነው መዘጋጀት ያለበት?
1: እንግዲህ ያው ህብረተሰቡ የሚዘጋጅበት ምንድነው ያው የኛ በተለይ በእኛ ህብረተሰብ ችግር አለ። ለምን አንድ ሰው ማውጣት ይገባል ነው ይመስል አሁን ይወዳደራል የሚባለው ብዙ ሰው ነው። ግን ምን ያህል ህዝብ ነው ያለነ ከዚህ? ለምንስ እነሱ በእነሱ ተማር ነው የሚሉት? ለህዝብ እንጠቅማለን ብለው ካሉ ለምንድን ነው አንድ ላይ ተመካክረው አንድ ሰው ብቻ ለምን ብናወጣን አይሻልም ነው ምለው? ለምን ይሄ ሁላ እንግዲህ ምንድነው እኔ እንደሚመስለኝ በእኛ ህብረተሰብ ለኔ ምን ይጠቅማል? ወይስ ውጤት ማን አመጣም እኮ ህዝባችን ምን አይነት ህዝብ ስንት ህዝብ ነው ያለስ በእስራኤል ሀገር ውስጥ የሚለው ነው እኔ የምለው። ለምን ብዙ ተወዳዳሪ ይሆናል ብዙ ተወዳዳሪ ግን ሁሉ ከስሮ ነው የሚቀረው ነው የምለው እኔ። ግን ተመካክረው እነሱ በእነሱ ግን ሲዘንድሮ አንዳችን እንወዳደር ለሚቀጥለው 4 አመት ደግሞ አንድ ይወዳደር የሚለውን እነሱ በእነሱ ለምን ተመካክረው አንድ ነገር አያደርጉም ነው የምለው እኔ።
2: ጥሩ አቶ ወበት በላገር ዳር ድንበር የሚ በዋናነት ከፍተኛ ኃላፊነት የመውሰድ ያለው መሪ ማን ነው ከሚለው ጋር በተያዘ መከላከያ ሰራዊታችን ደግሞ ጦርነት ከኦክቶበር 7 2023 ዓ.ም ጀምሮ እስካሁን 3 አመት ጦርነት ላይ ነው ማለት ይችላልው። በዚህ ጦርነት ዘመን አንድ ወታደሮች መካከል በኩልነት ያገለገሉ አይደለም በተወሰኑ ህብረተሰብ ጫና የውትድርና ጫና እየተሸከመ ነው። ለዚህ ደግሞ በኩልነት በሃይማኖት የኦሪት ሃይማኖት ተማሪዎች ጋር ደግሞ በቁርጠኝነት ሀገሪቱ በችግር ላይ በመትገኝበት ጊዜ እነሱም በውትድርና አገልግሎት ድጋፍ ማድረግ አለባቸው የሃይማኖት አክራሪዎቹም ጭምር ይዝመቱ የሚል ጥያቄ ተሰማለ። በዚህ ሁኔታ ምን አስተያየት አለ?
1: እንግዲህ አገር የሁሉ ናት እቺ አገር የሁሉ ናት ያሐረዲ ህሎን የሚባል ነገር የለም። በዚህች አገር ውስጥ ህይወታችን ምናሳፍፈው እና ምን ነው ያለነ እኛ ነን እና ስለዚህ ሁሉ አንድ መሆን አለበት። ፖለቲካው የተበላሸ ነው። ለምን ብለብት ላይ በግላል ምርጫው የኛ ምርጫ ለኔ ይጠቅማል የሚለውን ይሄን ሰሞን አሁን ምን ነው ነገሮች ጥሩ አይመጡም። ለምን ህግ ነው አንድ ህግ ወጥቶ ሁሉም ባንድ ነገር እንዲያገለግል መሆን አለበት ይሄ ነው ማለት ነው። እንግዲህ
0: አዎ እንዴ መከላከያ
2: አገልግሎት ነፃ የሚያደርግ ህግ ለማውጣት ነው የተጀመረው ያል
1: እንግዲህ እንደዚህ ነው መሆን ያለበት ሁሉ አንድ ሆኖ ሁሉ ባንድ ላይ ሆኖ ማገልገል አለበት ነው ምለው ነው
0: አሁን ህግ ሲወጡ ማለት ህግ ሰዎች በለጥ ያውቁታል ግን ለሀገሪቱ ህዝብ በአጠቃላይ ለይሁዳን ማህበረሰብ ለአረቡ ማህበረሰብ ለሌላው ማህበረሰብ በአጠቃላይ የሚሰራኩል መሆን ሲገባው በተለየ መልኩ የሚባለው አንዳንድ ጊዜ ፖለቲካ ጥቅም ለማግኘት የሚደረግ ጥረት ይመስላል በዚህ ጨዋታ ውስጥ ደግሞ እኛ ህብረተሰብ ደግሞ ትልቅ ቦታ ያለው አለ ግን በመርጫ ጊዜ ነው በቃ ነገሮች የሚጣደፉ እንጂ ከዛ በፊት እስካሁን ከአራት አመት በፊት ወይም ባለፉት ሁለት ሶስት አመታት ለፖለቲካው ራሱን ያመቻች ተወዳዳሪ ሳለ ወይ በእኛ ህብረተሰብ
1: አዎ እንግዲህ የኛ ሰው እንግዲህ ለምንድን ነው ልክ ምርጫይቱ ስትመጣ ነው የሚሯሯጡ ተመርጠውም ደግሞ እኮ ለህዝቡ ለዚላጋጁ ወጣት ምን እናደርግ ለሚቀጥለው አራት አመት እስቲ ለነዚህ ለወጣቱ ምንድን እናደርግ ብለው አይጨነቁም ብቻ ህዛሽ ወንበር ገቡ አራት አመት ሞሉ ወይም ደግሞ ለመተም ለወጣቱ ክፍል አይጨነቁም የራሳቸው ወንበር ያዙ አራት አመት ሞሉ ከዛ በኋላ ዘው ሁሉ ጊዜ ደግሞ የኛ ሰዎች ከሰው ተጠግተው ማር ነው የሚወዱ እስቲ አራት አመት አጠራቅሜ ወይም ገንዘብም ሆነ ወይም ምንም ሆነ አንድ ማንዳት ማመጣው ሁለት ማንዳት ማመጣው እስቲ ባንድ ላይ ሁኜ እንትን ላድርግ አይሉ የራሴን ህዝቡን ህዝቡን እንደግፌ የምሄድበትን መንገድ ልፈልግ አይሉም ያችን አራት አመት አደረሰ ዘው ይሄ ነው አንቺ ሀክነት የታው ብዙ አንዳንድ ይገባሉ ምንም አቋርጣ አውቅም ኢትዮጵያ መግባት ግን ለታዳጊው ትውልድ ለወጣቱ አንድ ነገር ያደረጉት ነገር የለም ነው ምለው ነው
0: ጥሩ ማጠቃለያ ካለ
1: የማጠቃለያ እንግዲህ ምን ያለኝ ምንድነው ህዝቡ ያው እንግዲህ የሚመጣውን ራሱ ያውቃል ለሀገሪቱ ይጠቅማል እንደገና ደግሞ ለልጆቻችን ተስፋ የሚያደርግ ለአዳጎች ልጆች ተስፋ የሚሆን አስቦ ይመርጣል ብዬ አምናለሁ ይሄ ነው እንግዲህ አጠቃላይ እንግዲህ እግዚአብሔር ለሀገራችን ሰላም ያምጣ ነው ምለው
0: ጥሩ በጣም ነው እናመሰግን መልካም ቀን
1: አሜን አሜን ሁላችን
0: ቻው
2: እሺ ወደ ቀጣዩ ስናልፍ አቶ ማባው አንዱ ዓለም ጋር ነው የሚሆነው አቶ ማባው ተነስተልን
3: ተነስተልኝ እንደናደራችሁ አቶ ሻያው እንዲሁ ሰጠይ ዘመነ ሌላችሁ ሁሉም ለአድማጮችም እንደናደራችሁ
2: ደህና ነን እግዚአብሔር ይመስገን ሸቦአቶ እንግዲህ ባንተ ማስተያየትህ በመላያ ተቆረ ይሆን
3: በጣም ጥሩ እኔ አሁን እንደሚተናገረው እንዳለ ሆኖ ይሄ አሳሳቢ ነው ነገር ግን ያው እና ጎታ አርሱ እኔ መናገር የምፈልገው ሰሞኑ ቦታ ዘ ያለ ውይይት አለ ያም እንደምትሰሙት ሃይማኖታዊ ውይይቶች ራባንና ካህናት ከሳውስቱ ነው የሚወያዩበት ውይይት አለና ይሄ ብዙ ሰው እንዲወያይ ያደርጉታል ስለዚህ እኔ እንደው የተወሰነ መናገር ፈልጌ ነው
0: ጥሩ
3: ማለትም አሁን ይሄ የሚወያዩበትና የሚደረገው ድርጊት የምትሰሙት እኛ የተላለፈዎች ቤተክርስቲያን የተላለፈዎች በመደረጉ ስህተት እንዳለው ነው ሰው የሚወያይበት ማለትም ሀገር የምትፈቀደው ለሶስት ሃይማኖታዊ መኖሪያ ሀገር ናት የይሁዲ ሃይማኖት እንዲሁም የክርስትና ሙስሊም እስልምና ማለበት ነገር ግን ይህ ሲደረግ በራስ በራሱ ህዝብና በራስ በራሱ ሰው ነው ለቤተ እስራኤል የቤተ እስራኤል ይሁዲ ነው በይሁዲ ሃይማኖት በኦሪት የሚያምን ብቻና ብቻ ከዛ ወጥቶ ግን አመጣጡን በእስራኤሎች ስም አድርጎ ከዚህ ከደረሰ በኋላ ከተሟላ በኋላ እኔ ክርስቲያን ነኝ እኔ ኦርቶዶክስ ነኝ የሚለው ህዝባችንም ሆነ የሃይማኖት አባቶቻችን በጣም ሊያስቆጣና እኛነታችንም ሊያወርደን እየተንደረደረ ያለ ስለሆነ እንዲህ አይነት ነገሮች መቆም የሚችሉት ሃይማኖታዊ ብቻ የሆኑ ሰዎች ታግለውት ሳይሆን ህዝቡም እያንዳንዳችን ድርሻችን ከተወጣን ነው። ማለትም አንድ ሰው ለምሳሌ እዛ ሀገር ሲገባ መስፈርት አለው። ቤተ እስራኤልም ባይሆን የቤተ እስራኤልን ተከትዬ ነው ጋብቻን የሚሄደው ብሎ ብዙ ፎርሞች ብዙ መስፈርቶች አሉት የሚሞላው። ከዚያም አልፎ እስራኤል ሀገር ከደረሰ በኋላ በመርከዝ ግሪታ ምስራዳ ብኒን ወዘተ ሃይማኖታዊ ነገሮችን ካለፈ በኋላ ወደ ሌላ ሊሄድ የፈለገበት ምክንያቱ ምንድን ነው? ምኑ ጎሎበት ይሆን? ያም ሆነ ይህ ማድረግ ውስጥ ለሱ ትክክል ነው ወይ? ህጉን እንተው ዲሞክራሲ የሚባል ነገር ስላለ ዲሞክራሲ ለመኖር ነው። ዲሞክራሲ እዚያ ሀገር ለመስራት እኩልነት እንጂ ሃይማኖትን ግን እኛ ራሳችን ፈልገ ነው ሳይሆን የተሰጠን ከላይ እግዚአብሔር ሰጠን። ድሮ አሀት ቅርባቶቻችን በገጠርቱ ኢትዮጵያን ሲኖሩ ይህን ነገር ጠብቀው ከዚያ ሀገር ደርሰዋል። ከደረሱ በኋላ ግን እንዲህ ለማድረግ ያሰቡን ሰዎች ምን ለማድረግ ፈልገው ነው? እና ይሄ ህዝቡ ተወያይቶ እውነቱን በራሱ ሃይማኖት ማየት ሰው ከሆነ ከህዝቡ ጋር እያደረገው ያለ ማህበራዊ ኑሮ በጣም የተቃወሰ ነው። ማለት እንዴት መሰላችሁ? አሁን ለምሳሌ በናዶን በሰርግ በባር ሚስባ በጸሎት ቤት ይመጡና ከኛ ጋር እንደገና ወደ ሌላ ወደ ክርስትና የሚሄዱ ከሆነ ይሄ በጣም እኛነታችን ያወርደናል። እና ይሄ ነገር መቆም አለበት። እንዲያውም አንዳንዴ በቲክቶክ እና በዋትሳፕ ቢሰማው ስድብ ደግሞ እናንተ የኛ ጌታ የእኛን እዚህ አድርገላችሁ ሚሉ ሰዎች ሁሉ እሰማለሁ። በጣም ያሳዝናል። ሰው በሰው የሚሞት እኛ እናምንም ታውቃላችሁ። እናምነው በአንድ በፈጣሪ ሀያሉ በእግዚአብሔር ነው። ይህ መጽሐፍ ቅዱሳችን ለማንም ዓለም ግልጽና የመጀመሪያው ሃይማኖት ነው። ተፈልጎ የሚገኝ ነገር አይደለም። እኛን እግዚአብሔር ከዛ ጋር ትውልዳችን ነው እንጂ ፈልግኸውም ወይ ወደኸው የምታገኘው ነገር ስላልሆነ አሁን መደረግ ያለበት ህዝቡ ከዚህ ተቆጥቦ ይቅርታ ብሎ ሌላው የሄደው ሰው ወደ ቤተሰቡ ወደ ዘሩ ወደ ይሁዱ ሃይማኖት ተመልሶ ተከባብረን ብንኖር ነው መልካም የሚሆነው።
0: እዚህ ላይ
3: አደጋ ምን አለ መሰላችሁ? በቃብርም በሰርግም በመዳርም የሚሳተፉ ሰዎች ኃላፊነት ያለ ሰዎች ይህን ነገር እንዲህን ሰዎች አይ እኛ እዚህ ውስጥ አንገባም ብለው ማግለል ሲመጣ በጣም የመረረ ነገር ሊሆን ይችላል። ሀገራችን እጅ እስራኤል ሀገር ትበጠበጣች በጣም መጥፎ ይሆናል። ጥሩ እስራኤል የሆኑ ሰዎች በዚህ ውስጥ የገቡ አሉ። ሌሎች ተጋብተው የመጡት እና ቦታ ከፈተላቸው። ሌላው አሁን እንደምታውቁት ያንን ሞር ነው ማን የምትለው እዚህ ሀገር ብዙ የኖረ ሰው ብዙ ያወቀ ሰው ነው ሃይማኖቷን ፍጥፍጦ ህዝቡን እየበጠበጠው ያለ ነው። እና እንዲህ ነገሮች ማረም መቻል አለብን።
0: እዚህ ላይ አንዳንዴ ነገሮች ወሰብሰብ ያሉ ናቸው። በአንድ በኩል የገለጽከው ሃይማኖታዊ ሁኔታዎች ብዙ የሚፈቅዷቸው የማይፈቅዷቸው አሉ። እንደገና ደግሞ በቤተ እስራኤል በይሁዲነት መስፈርት ከመጣን ወደ ሌላ መሄድ የለብንም መሰለኝ። የህብረተሰብ ዋና ጥያቄ አይደለም የቀሳውስትም የራባናትም። በሌላ በኩል ደግሞ አንድ ሰው የፈለገውን አምናለሁ ካለ ማን ነው የሚከለክለው የሚለውም ነገር ደግሞ የሚያነሱ አካላት አሉና እንዴት ነው ማስታረቅ የሚቻለው? አሁን እኛን ካልመሰልክ እናገልሃለን ብትለው ያ ሰው ይስማማል ወይ? አሁን እንግዲህ እያንዳንዱ ሰው ቅድምም የጠቀስከው ነሞር ራሳቸውን የሚያነሱበት ምክንያት አለ። የራሳችን እንደዚህ እንደዚህ ነው የምናደርግ የሚሉበት አለ። እያንዳንዱ ሰውም ያነሳው አለ። እና ይህን ማስታረቅ እንዴት ነው የሚቻል? አንዱና አንዱ በመኮንን ነው ወይ መፍትሄ የምናመጣ?
3: ሰጠኝ አባባል አንተ ትክክል ነህ። ሰው አሁን እንዳልኩ ከዲሞክራሲው ጋራም ይህን ሰው መብቱ የሚለውንም አካታ የተናገርከው ነገር ግን ተመልከት አመጣጡን። አንድ ሰው የሚመጣው የተጋባ ከሆነ እኔ ቤተ እስራኤል ነኝ እኔ ይሁዲ ነኝ ይሁዲ በሚሞተው አብሬ ሞታለሁ በሚኖረው ኖራለሁ ብሎ ነው። ሌላውም በዞሩ ቆጥሮ ስንት መስፈርት ስንት መሰናክል አልፈን መጥተን ጅውር አድርገን ምክር የገብቶ ነው። ያን ካደረገ በኋላ ሌላ ናፋቂ የሚሆነው ምኑ ተጎድቶ ነው? ምን የተሻለ አግኝቶ ነው? ከኦሪት ውጭ ምኑ ተሽሎት ነው? አንደኛ። ሁለተኛ አንድ ሰው በፈለገው ይኖራል የሚባለው አመጣጡ እግራቸው ለምሳሌ በጉብኝት የገቡ ዘተ ቤተ ክርስቲያኖች አሉ። እነሱን አትነካም አገባንም። ይሄ ግን የእኛ ሰው እኮ ግማሽ ሰውን በኋላ ያለን አለ። እንደ አይነት አካሄድ የሚሄዱ ከሆኑ የመጡት ሌላው ሰው እንዴት መምጣት የሚችል እንደውም እንኳን ዘንቦብሽ እንደውም ቄዛርሽ እንዳሉ ሁሉ ነገሩን እኛን የሚጠሉን ሰዎች ስለሚበዙ በመንግስት ክልልም ያሉ ሰዎች በመንግስት ውስጥ ያሉ ሰዎችም ስለዚህ እኛን በብዙ ነገር ሊጎዱ የተነሱ እንጂ እውነት መሆን አግኝተውት አይደለም። እንደገና በፈለገው ይሄዳል የሚባል ያ ሰው በፈለገው አይነቱ በራሱ መስፈር ከመጣ ነው በቤት ፍሬያሎች ውስጥ መጥቶ ግን የሚያደርገው ሆነ። እኛን አንደኛ አባቶቻችን ስንት በገጠሪቱ እንደምታው በስንቱ መከራ አሳልፈው ያመጡን ሃይማኖት በመጣሱ እንደገና መንግስትን ማጨብርብሮ ብዙ ነገር ተጠቅሟል ይሁዲኔ ብሎ ከዛ ወዲያ ግን አይደለውም ሲል እኛ ብቻ ሳይሆን የምንይዘው መንግስትን ማጨብርብሯል ይሰው አጨብርብራለች እስኪ ሰው ለምን ይህን ከፈለገ ከዚያ እኔ ክርስቲያን ነኝ ቶት ቢ ከሆነ ውሰዱኝ አሌ አልሄድም ለምን አላለም። ይህ እኮ እኛን ያደረገ ምንድን ነው መሰለ መርከብ ነው ያደረገን መሰቃቀያና መግቢያ ያደረገን እና ከዚያ በኋላ ግን የፈለግኩት መሄድ እንደፈለግኩት ታለ እዚያ ጋር ለምን አላለ ሲመጣ ወይ እንደገና መጥቶ ከክሊታ ቀምጦ ለምን ሃይማኖት ተማረ ለምን ጊውራ አደረገ ቃለ መሐላ ፈጸመ ይህ እኮ ክህደት ነው። እንደገና ደግሞ ገልብጠው የእኛን ፈጣሪ የእኛን እግዚአብሔር ገላችሁብናል ብሎ ቤተ እስራኤሎች ድሮ የነበረን ማሸማቀቅ ተመልሶ ምን አመጣው ከዚህ ጋር በተገደለ የሚያምን ሰው ኖርማል እኔ የሰው ሃይማኖት መንካት አይደለም ነገር ግን ለሚሰድቡን መልስ ይሆናቸው ዘንድ እንደ ሄት አባባል ትክክል ነውን ወይ እኛ እኮ አንድ እግዚአብሔር በተሰጠን ቃል በኦሪት ምናምን ንጹሆች እና ንጹሆች ቤተ እስራኤሎች ነን እና ይሄ ሰው እኮ ይህ ሰው እኮ ብዙ ነገሮች እያምታቱን እስከሆነ ድረስ መዋጋት ካልቻልን ከያለው ነዋሪ ከህዝቡ ውጭ የምንሆንበት ጊዜ ቅርብ ይሆናል።
0: እስኪ እንግዲህ በዚህ ዙሪያ ራባናትንም ቀሳውስትንም እንዲሁም ደግሞ ህጉስ ምን ይላል የሚለውን እናነጋግራለን። እንግዲህ እኛ ማንኛውንም ሰው ተቀብሎ ማስተናገድ ነው። ሐሳብም ካለ አሁንም ስማቸው የተጠቀሰ ሰዎች ሐሳብ መስጠት የሚፈልጉም ካሉ መድረካችን ክፍት ነው። ለኛም አሁን ለማነጋገር ትንሽ ውስብስብ ነው ህብረተሰብ የሚያነሳቸው
2: ነው። ሃይማኖትን ጥያቄ የሚያሳስብ ሁኔታ ነው። አዎ ሃይማኖት ሲሸረሸር መቼም ብዙ ሐሳብ ውስጥ ያስገባል። ይህንን በተመለከተ እንግዲህ በሙያተኞች የሃይማኖት አመራሮች ቀሳውስት በዚህ ዙሪያ ያላቸው አስተያየት ምንድን ነው? በእንድን አንድነትን ፍቅር ሰላም እንዲሰፍን የሚርቁ የመገለል ያሉ ካሉት ደግሞ እነሱ እንዴት ነው በሚል መነጋገር አለብን። ቀላል አይደለም የሃይማኖት ክርክር። ሐሳቡ በጣም ጥሩ ሐሳብ ነው አቶ ማባው።
3: ሻየው እና መሰግናለሁ ለእናንተም መልስ ትክክላችሁ። ነገር ግን ይሄ ነገር መድረግ ያለበት አሁንም እኛን እየጎዱ ያለው ሃይማኖታችን መቆየሩ ብቻ አይደለም። አብረውህ በሁሉም ነገር ተደብልቀው እንደገና ሲፈልጉ በሆዴም ተግቤ በቅሬ ማንግቤ እንዳል ሁሉ ሲፈልጉ ቤተክርስቲያን ሲመቻቸው ቤት ከነሴት በሚለው እኛም አገሪቷ ቁጣውን ያመጣብናል።
0: ይህ ግድ አንዱ መለየት ያስፈልጋል። ሁለት ላይ መሆን ተገቢ አይደለም። ለራስም ራሱ ቢሆን
3: ዲሞክራሲውም ሆነ ህጉ የሚያዝለት ከሆነ ለይቻለሁ ብሎ ከሄደ አባቶቻችንም እኛም ነዋሪው ብዙ አንረበሽን። አሁን የችግራችን ምንድን ነው? ሁሉ ነገራችን ተደበላለቀ። ይሄ ጥሩ አይደለም። በእግዚአብሔር ዘንድ ስንት መከራ ወጥቶ ሰው መጥቶ በስንት በእግሩ መጥቶ ለሃይማኖት እኮ ነው የመጣ እዚህ ሀገር። ሃይማኖቱን ይወዱ ነው እኮ ነው። እዚህ በለጠ ኖሮ ብዙ ነዋሪ ሀብታሞች ነበሩ። እንደኛ ሰው ሌሎች ብዙ ትልቅ ሰዎች ስልጣን የነበራቸው ነበሩ። እኛ ሁሉ በእግራቸው እኮ ነው የመጡት። ሊያስመጣቸው የቻለች ኦሪት ነው ውዳድ ነው ነው። ግን እዚህ ማንም መጥቶ እንደ ሸሚዝ ጠዋት ጥቁር ማታ ነጭ ሊያደርገው ነው ሃይማኖታችን። እና ይሄ የሁላችንም ሀሳብ ሆኖ ተወያይተንበት በግድ ሳይሆን በጉልበት ሳይሆን ይፈልጋለሁ የሚል ወደሚፈልገው ገጽ ቤተ እስራኤል የሆነን ግን ጠንክረን ቤተ እስራኤልነትን መውደድ አለብን እንጂ እንደ አይነት ዲሞክራሲ አለ መጥቻለሁኝ እዚህ ወዲያ የሰሩን ዳዋ ይልበስ የሚል ህዝብ እኛ ጸር እስከሆነ ድረስ ውይይት ያስፈልገዋል ባይ ነኝ።
0: በጣም ነው የምናመሰግን አቶ ማህባው። የጊዜው ገደበን። በዚህ ዙሪያ እንግዲህ ሀሳብ ያላችሁ ሰዎች በሙሉ መወያየት ያስፈልጋል። ህብረተሰቡ እርስ በርሱ ሲወያይ ነው መፍትሄ ሊያመጣ የሚችለው። እኛ ማወያየት ነው ስራችን። ይሄ ነው ይሄ ነው የሚለውን ነገር ህብረተሰቡ ራሱ ነው የሚወስነው። እናመሰግናለን። መልካም ቀን።
3: እኔም አመሰግናለሁ። መልካም ቀን። ሸዋቶ
0: ግሻየው የጨረስን ነው። ለቴክኒክ ባለሙያችን ሮኒ እንዳህል እናመሰግናለን። እዚህ ኢየሩሳሌም ዋና ከተማችን ከሚገኘው ስቱዲዮ አስተናግድናችሁ
2: እኔ ሻያው ደጉና
0: ሰጠኝ ዘመነንን አድማጮቻችን በፕሮግራማችን ለተሳተፉ ሁሉ እናመሰግናለን። ሰናይ ቀን።
2: ልክ አንድ ሰዓት ላይ ቀኑ ላይ በሰላም ያገናኘን።
0: አሜን።

0: ና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
0: ጤናስ ጥልድን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? ሸቫቶቭ መልካም ሳምንት። የከሰዓት ባለው ስርጭታችን እንሆ ጀመረ። እለቱ ዛሬ እንደ ኤፍራን ዘመን አቆጣጠር ዮምርሾን ካፍ በታሙዝ ታፍሺን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ጁላይ 5 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ሰኔ 28 ቀን 2018 ዓመተ ምህረት ነው። የቀኑ ስርጭታችን እንሆ ጀመረ። የቴክኒክ ባለሙያችን ሮኔን ደሃን ሲሆን የፕሮግራሙ አጠናካሪ ሃና አስፈራውናት የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመነና ወርቅነሽ ሸቴንን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም እንደተለመደው ከእናንተ ጋር ምናከሄደው ውይይት ይቀጥላል። እንደተለመደው በተለመደው ስልክ ቁጥር መደወል ይቻላል። ቆየት ብለን ስልክ ቁጥሩን እናስተዋውቃለን። አሁን የሰዓቱ ዜና በሰጠኝ ዘመነ ተዘጋጅቶ ይቀርባል።
2: አመሰግናለሁ ወርቅነሽ። አርስተ ዜና፣ ጠቅላይ ሚኒስትር ቢንያሚን ኔታንያሁና ፕሬዝዳንት ትራምፕ በቅርብ ቀናት ውስጥ በዋሽንግተን ተገናኝተው ለመወያየት መወሰናቸው ተገለጸ። በሰሜን እስራኤል የጦር ቀጠና ባለበት አካባቢ የሚገኙ የከተማ መስተዳድር መሪዎች ከመንግስት በኩል በግብር ቅናሽ በኩል የተደገባላቸው ቃል ተግባር ላይ እንዲውል ለጠቅላይ ሚኒስትር ኔታንያሁና ለገንዘብ ሚኒስትር በጻለል ስሞትሪች ጥያቄ አቀረቡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገሪቱን ጦር ከፍተኛ ደረጃ ላይ ማድረሳቸውን ገለጹ። የካቲት 8 ቀን 2016 ዓ.ም ተብረት በእስራኤል አየር ኃይል ጥቃት የተገደሉት የኢራን የበላይ መሪ አሊ ኻሚናይ አስከሬን ሽኝትና የቀብር ስነ ስርዓት ለ5 ቀናት ያክል ይቆያል ተባለ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን ነው። ጠቅላይ ሚኒስትር ቢንያሚን ኔታንያሁና ፕሬዝዳንት ትራምፕ በቅርብ ቀናት ውስጥ በዋሽንግተን ተገናኝተው ለመወያየት መወሰናቸው ተገለጸ። ፕሬዝዳንት ትራምፕ ትላንት

0: ምሽት ይፋ ባደረጉት መልእክት እንደገለጹት ጠቅላይ ሚኒስትር ናታንያው በጠየቁ ይመሰረት እንገናኛለን ካሉ በኋላ ሁለቱ መሪዎች ጥሩ ግንኙነት እንዳላቸውና ተባብረው እየሰሩ መሆኑን ገልጸው በመጨረሻም ናታንያው ማን አለቃ እንደሆነ ያውቃሉ ብሏል። ይበንዲ እንዳለ ጠቅላይ ሚኒስትር ቢንያሚን ናታንያው አሜሪካ ከብሪታንያ ንጻ ለወጣችበት 250ኛ ዓመት የነጻነት ቀን በተመለከተ እንኳን ደስ ያላችሁ የሚል መልእክት በተቀረጸ ቪዲዮ በኩል አስተላልፈዋል። ናታንያው በመልእክታቸውም እኛ በተለያዩ ክፍለ ዓለማት ብንገኝም በመካከላችን ጥሩ ግንኙነት አለን። አንድ አይነት ድልም አለን። ለዓለም ነጻነት ማምጣት ቀላል አይደለም። ከተገዛ በኋላም ቢሆን ነጻነቱ መጠበቅ ያስፈልጋል። አሜሪካ ለነጻውና ዘመናዊው ዓለም ትልቅ ምሳሌ ሆነች ሀገር ናት። እስራኤል ከአሜሪካ ጎን በመቆማ ኩራት ይስማታል። እስራኤል ከሁሉም ጎን በመቆማም በተመሳሳይ ሁኔታ ኩራት ይስማታል። እስራኤልና አሜሪካ ቃል ኪዳን ወዳጅነት በጥቅም ብቻ ሳይሆን በሴትም የተያዘ ነው። እስራኤልና አሜሪካ ባንድ ላይ ሲቆሙ ነጻነት የበለጠ ይጠናከራል ብለዋል ጠቅላይ ሚኒስትር ናታንያው። በሰሜን እስራኤል ካባ ኢሙት በተባለ የጦር ቀጠና ካባብ የሚገኙ የከተማ መስተዳድር መሪዎች በግብር ቅናሽ በኩል የተገባላቸው ቃል ተግባር ላይ እንዲውል ለጠቅላይ ሚኒስትር ናታንያውና ለገንዘብ ሚኒስትር በጻለል ስሞትሪች ጥሪ አቀረቡ። በጦርነት ቀጠና የቆዩ የከተማ መስተዳድሮች ለሁለቱ እስራኤል ከፍተኛ ባለስልጣናት በደብዳቤ ባቀረቡት ጥያቄ እንደገለጹት ለዮዳና ሰማርያ ቀበሎች በግብር ክፍያ ቅናሽ ዙሪያ የተገባላቸው የጥቅማ ጥቅም ሐሳብ በክኔሴት ጸድቋል። ይሁን እንጂ በሰሜን እስራኤል ለሚገኙ 94 የከተማ መስተዳድሮችና ሰፈሮች የተገባው ቃል ተግባር ላይ አልዋለም። ይህ ደግሞ ልዩነት እንዳለ ያሳያል። ከባድ ስጋትም አለን። ክኔሴቱ በቅርብ ጊዜያት ውስጥ ሊበተን ከሆነ የሰሜን እስራኤል ሰፈሮችን መልሶ ለማቋቋም የሚደረገው ጥረትን ያስቀረዋል ብሏል። የኦሪት መሰረታዊ ህግ በክኔሴት አንደኛ ድምጽ አሰጣጥ ባለፈው ሳምንት መጽደቁ የሚያሳየው መንግስት ለራሱ ደጋፊ ሲል ሀገሪቱና ጦሩን መስዋዕት ለማቅረብ ዝግጁ መሆኑን የሚያሳይ ነው በማለት የእስራኤል ቤቴኑ ፓርቲ ሊቀመንበር አቪግዶር ሊቨርማን ተቹ። የክኔሴት አባል ሊቨርማን በተጨማሪ እንዳሉት ህጉን በማጽደቁ ሂደት የፈጣሪ ቅድስናም ሆነ የይሁዳዊነትና እሴትም የሉበትም። ጉዳዩ ኃይል ማሰባሰቢያ ክብርና ገንዘብ ማግኛ ነው። መከላከያ ሰራዊቱ እስካሁን በጀት የለውም። ከአስር ቀናት በኋላም ተተኳሽ ይጠፋል በማለት የኦሪት ትምህርት መሰረታዊ ህግ መጽደቁና አሁን ከሚያስፈልገው ነባራዊ ሁኔታ ጋር የማይገናኝ መሆኑን ሊቨርማን ገልጸዋል። ይበንዲ እንዳለ የጥምሩ መንግስት በዚህ ሳምንትና በቀጣዮቹ ጊዜያት ለማጽደቅ ከያዛቸው ህጎች መካከል በመከላከያ ሰራዊቱ ለማገልገል ፍቃደኛ የማይሆኑ የሐረዲ ማህበረሰብ ወጣቶችን ፖሊስ በቁጥጥር ስር እንዳያውላቸው የሚያደርግ ረቂቅ ህግ፣ የመገናኛ አውታሮች ህግና የመንግስት ህግ አማካሪና አቃቢ ህግን ስልጣን መለያየት የሚሉት ይገኙበታል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገሪቱን ጦር ከፍተኛ ደረጃ ማድረሳቸውን ገለጹ። ፕሬዝዳንት ትራምፕ ሀገራቸው ከብሪታንያ ቅኝ ግዛት የወጣችበትን 250ኛ ዓመት የነጻነት ቀን እያከበረች ባለ አንድ ስነ ስርዓት ተገኝተው ባሰሙት ንግግር የአሜሪካ ጦር ኃይለኛነቱን አድንቀው ጦሩን እንዳዲስ በመጀመሪያው የስልጣን ጊዜያቸው እንደገነቡና የጦሩን ሙሉ ኃይል እንዳልተጠቀሙ ገልጸው ብዙ ስኬት አግኝተናል። በቬንዙዌላና ኢራን የወሰድነው እርምጃ ተመልከቱ። ኢራንን ደምሰናል፣ ጦሩንም ደምሰናል ካሉ በኋላ በቀልድ መልክ ለሶስተኛ ጊዜ ስልጣን ዘመን እንዲሰጣቸው በንግግራቸው ከገለጹ በኋላ በጉዳዩ ብዙ ክርክር እንዲመጣ አልፈልግም በማለት በቀላል አልፈውታል። ትራምፕ የሶስተኛ የስልጣን ዘመን ጭማሬን እንደ ቀልድ ይናገሩ እንጂ በአሜሪካ ህገ መንግስት መሰረት አንድ ሰው ፕሬዝዳንት ሆኖ ሊያገለግል የሚችለው በሁለት የስልጣን ጊዜያት ለስምንት ዓመታት ብቻ ነው። ሶስተኛ የስልጣን ዘመን ለማግኘትም ህገ መንግስቱን መቀየር ግድ ይላል ተብሏል። የካቲት 28 ቀን 2016 ዓ.ም በእስራኤል አየር ኃይል ጥቃት የተገደሉት የኢራን የበላይ መሪ አሊ ሐምናይ አስከሬን ሽኝትና የቀብር ስነ ስርዓት ለአምስት ቀናት ያክል ይቆያል ተባለ። የአስከሬን ሽኝቱ ትላንት የጀመረ ሲሆን በሚሊዮን የሚቆጠሩ የሀገሪቱ ዜጎች የአሊ ሐምናይን አስከሬን እየተሰናበቱ ይገኛሉ። አስከሬኑ በአምስት የኢራን ከተሞች ያልፋል። እንዲሁም ከሀገሪቱ ውጭ በኢራቅም የስንብት ስነ ስርዓት ይደረግለትና ሐምሌ 9 ቀን 2016 ዓ.ም በአሊ ሐምናይ የትውልድ ከተማ ማሻድ የቀብር ስነ ስርዓቱ ይፈጸማል ተብሎ ይጠበቃል። አሊ ሐምናይን የቀብር ስነ ስርዓት ለማስፈጸም ኢራን ብዙ የጸጥታ ጥበቃ አባላትን አሰማርታለች። የአየር በረራዎችንም በከፊል አስቁማለች ተብሏል። በአስከሬን ሽኝቱ እየተሳተፉ ያሉ ዜጎች የተወሰኑት ሀዘናቸውን ሲገልጹ፣ አንዳንዶች ደግሞ እንደተለመደው ሞት ለእስራኤል ሞት ለአሜሪካ የሚሉ መፈክሮችን እያሰሙ ነው ተብሏል። የኢራን መንግስት ተቀናቃኞች እንደገለጹት ብዙ ኢራናውያን ከማዘን ይልቅ ደስታቸውን እየገለጹ ነው። አንዳንድ የቪዲዮ ምስሎች እንደሚጠቁሙት የተወሰኑ ዜጎች ረፍት በመውሰድ እየተዝናኑ ነው። ከፊሎች ደግሞ በመኪና መጨናነቅ ሲኖር በመንገድ እየደነሱ ታይተዋል ብለዋል ተቃዋሚዎች። ቃላቀባችን ራም ብራንድስ ካደረሰን ዘገባ መረዳት እንደቻል ነው ያሊ ሀምናይ ሶስት ልጆች በአስከሬን ሽኝቱ ተካፍለዋል። ይሁን እንጂ በሳቸው ምትክ የተሾመው ሙጅዳባ ሀምናይ አልተገኘም። እስራኤል እርምጃ ተወስድብኛለች የሚል ስጋት አለው ተብሏል። በሌላ በኩል ኢራን የአስከሬን ሽኝቱን ለፖለቲካዊ ፍጆታ እያዋለችው ሲሆን ዜጎችን አደባባይ በማውጣት ድጋፋቸውን እንዲገልጹ እያደረገች ነው ተብሏል። ምንም እንኳ ኢራን በጦርነቱ ብዙ ጉዳት የደረሰባት ቢሆንም እውነታውን በመሸሸግ አሸናፊ መስላ ለማየት ጥረት እያደረገች ነው ተብሏል። በሌላ በኩል ኢራን በእስራኤልና አሜሪካ ጦር ኃይሎች ጉዳት የደረሰባቸውን የኒውክሌር ተቋማት ለማደስ ስራ መጀመሯን አንድ የአሜሪካ የምርምር ተቋም የሳተላይት ምስሎችን ዋቢ በማድረግ ገልጿል። ስፖርት። በ2026 የዓለም ዋንጫ የጥሎ ማለፍ ጨዋታዎች ሞሮኮና ፈረንሳይ ተጋጣሚዎቻቸውን በማሸነፍ ወደ ሩብ ፍጻሜው ውድድር አለፉ። ትላንት ከምሽቱ 8 ሰዓት ጀምሮ ጨዋታቸውን ያካሄዱት ሞሮኮና ካናዳ ሲሆኑ ሞሮኮ አዘጋጇን ካናዳን 3-0 በማሸነፍ ለሩብ ፍጻሜው ውድድር በቅታለች። ካናዳ ከ2026 ዓ.ም የዓለም ዋንጫ ውድድር ውጭ ሆናለች። ኩለለሊት 12 ሰዓት ጀምሮ በፈረንሳይና ኡራጓይ መካከል ሌላ ጨዋታ ተካሄዶ ፈረንሳይ ኡራጓይን 1-0 በማሸነፍ ፈረንሳይም ለሩብ ፍጻሜው ውድድር በቅታለች። በሩብ ፍጻሜው ጨዋታ ሞሮኮ ከፈረንሳይ ጋር የፊታችን ሐሙስ ለሊት ይጫወታሉ። ይበንዲ እንዳለ ዛሬ ለሊትም ለቀጣይ ዙር ለማለፍ የሚደረጉ ሁለት ጨዋታዎች አሉ። ለሊት 11 ሰዓት ላይ ብራዚል ከኖርዌይ ጋር ይጫወታሉ። ለሊት 3 ሰዓት ጀምሮ ደግሞ እንግሊዝ ከሜክሲኮ ጋር ጨዋታቸውን ያካሄዳሉ። በመጨረሻም የአየር ንብረት ትንበያ፣ በዛሬው ዕለት ሙቀቱ በመጠኑ ቀንሷል። አየሩ ከትላንትናው ጋር ተመሳሳይነት ያለው ነው። ነገ ሰኞና ከነገ ወዲያ ማክሰኞ ግን ሙቀቱ ይቀንሳል ተብሎ ይጠበቃል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው ሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 29፣ በቴላቪቭና አካባቢዋ 30፣ በአይፋና አካባቢዋ 30፣ በኤርሸባና አካባቢዋ 33፣ በኤላትና አካባቢዋ 40 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። ወርቅነሽ፣ ለሰዓቱ ያለን ዜና ይህን ይመስላል።
1: አመሰግናለሁ ሰጠኝ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። የስልክ ቁጥራችን ለማስተዋወስ ያው በውይይት ለምትሳተፉ አድማጮቻችን 0723940555 0723940555 ነው። ደውሉልን ተሳተፉ ማንኛውም ርዕሰ ጉዳይ።

0: ወርቅደሽ እንዴት ዋልሽ? እንዴት ቆየሽ?
1: እግዚአብሔር ይመስገን ሰላም ነኝ። መልካም ሳምንት። እንዴት ነው?
0: መልካም ሳምንት። በዚህ ያክሊሉ ስዩም ዜማ እንደገና ወንዲማክ በተጫወተው ጠይማሳመሳይ ይላል። ጠይማሳመሳይ ለማለት ነው
1: እንግዲህ በኢትዮጵያን ውበት አገላለጽ የቀይዳማ ጠይማሳመሳይ ብዙ ነገር አለና እንግዲህ ጠይም ሆኖ ደስ ሚል ኢትዮጵያን መልክ እኮ ጠይም ነው ያምራል ይባላል። ለአሳ ሲባል ደግሞ ውሃ ውስጥ የሆነ ጥሩ መልክ አለ አይደል? የሚታይ ውሃ ውስጥ ያለ ነገር ለስለስ ያለ አይን የሚስብ ለማለት ይመስለኛል። እንግዲህ ግን አክሊሉ ስዩም ነው የሚያውቀውም በጣም ታዋቂው እንግዲህ በኪነጥበቡ በሙዚቃው ዓለም ነፍሱን ይማረው። ለምን እንደ ጻፈው እሱ ነው የበለጠ የሚያውቀው።
0: እሱማ ነው እንደው በአጋጣሚ እንደው ዘፈኑን በጥሩ ሁኔታ ተጫውቶታል። ወንዲማክ
1: አሳመሳይ በወሬም እኮ የተለመደ ነው ይባላል። ጠይም አሳመሳይ እርጥብ አሳ ምትመስል እንደዚህ ይባላል አይደል?
0: አስቴርም ተዘፍነዋለች እንደዚህ ብላ። ጥሩ ነው አክሊሉ። እርግጥ እዚህ ነው ህይወቱ ያለፈው። ብዙ ቦታ አልተሰጠውም ብዙ ነገር መቼም። ለማንኛውም ኢትዮጵያ ውስጥም አንዳንድ ጊዜ ለአርቲስቶች አድሎ የሚደረግ ይመስላል። ለኤፍሬም የሰጣቸው ዜማዎች፣ ለብዙ ድምፃውያን የሰጠው ዜማዎች እንደው በዚህ አጋጣሚ እንግዲህ ነፍስ ይማር።
1: ኤፍሬም አሁን በድምፅ ነው እንጂ አክሊሉ ነው ዋናው የሱ ዘፈን ህዝብ ጆሮ ውስጥ እንዲገባ ያደረገው ነው የሚባለው። እንዳልከው የሌሎችም እንደው እሱን ጠቀስን እንጂ እንደ ምሳሌ ነፍሱን ይማር እንግዲህ ዋናው የሰማይ ቤት
0: እንግዲህ አክሊሉም ኤፍሬምም ሌሎችም ያው ሴቶችን ያሞናሙኗቸዋል። ጥሩ ነው።
1: ኧረ ሁሉም ነው እሱ እነሱ ብቻ አይደሉም። ብዙ ነው ብዙ ዘፋኝ ወንዶችንም ያሞናሙኑ ሴቶች አሉ።
0: እንደ ወቅታዊ ጉዳዮች እንለፍና እንግዲህ የተለያዩ ርዕሰ ጉዳዮች አሉን። በሊኩድ ፓርቲ ከአመት በላይ የሰሩት ዩሊ ኤድልሽቴን አባል የነበሩት የሊኩድን ፓርቲ መልቀቃቸውንና በምርጫ ሂደትም የሚፈጠሩ ተጽዕኖችና ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከስምንት እስከ አስር ሰዎችን በሊኩድ ፓርቲ ለማስገባት ያቀረቡት ጥያቄ ተቀባይነት ያገኙ ወይ? ዩሊ ኤድልሽቴን አሁን ለመልቀቅ የፈለጉበት ምክንያት እንደው በፊት ተወዳድረው ስለነበር ስላላስደሰታቸው ይሁን ግን ከፖለቲካው ረቃለሁ አላሉ?
1: በሊኩድ ፓርቲ በጣም የሚገርም ነው እንግዲህ ብዙ አንጋፋዎች በጣም ብዙ ድጋፍ አላቸው የሚባሉ ሰዎች እንግዲህ አንዱ ዩሊ ኤድልሽቴን ናቸው። እንዳልከው የሊኩድን ፓርቲ ርዕዮተ ዓለሙን መጥላት ሳይሆን እንግዲህ ጥምር መንግስቱ በዙሪያቸው ያለውን ሰው ምናልባት አለመግባባት ይሆናል በስራ ሂደት ያለ አለመግባባት ይሆናል እንጂ እንዳልከው ከፖለቲካም ለመራቅ ሊኩድንም ጠላሁ የሚል ነገር እንትን አላሉም ርዕዮተ ዓለሙን አልሰማንም። ከዚህ በፊትም የነበረ እንትን ነው ጊዶን ሳር እናስታውሳለን። የሊኩድ እንግዲህ እሳቸውም ርዕዮተ ዓለማቸው ሊኩድ ነው፣ ሊኩድን ይወዳሉ፣ የሊኩድ አባል ናቸው። ግን ባለመግባባት ወጥተው ነበር፣ ዙረው ተመልሰዋል። መውጣት መግባት አለና አንዳንዴ በዙሪያቸው እነሱ በእነሱ በስራ ሂደት ግጭት አለመግባባት ሲፈጠር እንዲያት ነገር ይፈጠራል። ዩሊ ኤድልሽቴን ደግሞ እንዳልከው በጣም በርካታ ዓመታት የሰሩ ናቸው። ሊኩድ ሲባል እንግዲህ እሳቸውም መጀመሪያ ከአንድ እስከ አስር ያሉ ከሚነሱ ሰዎች መካከል ብዙ ድጋፍ ያላቸው እሳቸው ነው የሚባሉት። እንደምናስታውሰው የክነሴቱ የውጭ ጉዳይና የደህንነት ጉዳይ ቋሚ ኮሚቴ ሊቀመንበር ሆነው በሚሰሩበት ጊዜ ከወራት በፊት ነው የሀረሪ ማህበረሰብ ወደ መከላከያ ሰራዊቱ እንዲዘምቱ በሚለው አወዛጋቢ ሀሳብ በግል ቅጣት ይጣል ብለው ያቀረቡት የእሳቸው አመለካከት ነበር። እንደ ህግ ወይም የቅጣት እንዲሆን ማይዘምቱ ሰዎች ልጆቻቸው በማሆን ድጋፍ በጋን በሙያ ለህጻናት ድጋፍ እንዳይሆኑ፣ ለውጭ ሀገር እንዳይሄዱ፣ መንጃ ፍቃድ እንዳይወጡ የሚሉ ሀሳብ አቅርበው ነበር። እንደ ህግ ሆነው እንዲደነገጉ ምናልባት ይሄ ወደ መከላከያ ሰራዊቱ እንዲያገለግሉ እንዲመጡ፣ ያው ሀሳባቸውን እንዲለውጡ ያግዛቸው ይሆናል የሚል ሀሳብ አቅርበው ነበር። በዚህ ሀሳብ ምክንያት ነው እንግዲህ እሳቸውም አሁን እንደተናገሩት ያኔ በሆካጊዩ ውስጥ በነበረው ክርክር ነው ሀሳቡ የተፈጠረ በልቤ ውስጥ መጀመሪያ ወደ ምርጫ ስንመርጥ ከምርጫ በኋላ መንግስት ስናቋቁም የመንግስቱን ርዕዮተ ዓለም ስንነጋገር የነበረውን እሴት አብረን የተነጋገርናቸው ሰዎችን አይደለም አሁን ያገኘሁት ሀሳባቸው ተቀይሯልና ያኔ ነው የገረመኝ። ሁሉንም ሰው ወደኋላ የሚገፋ ሀሳብ ነው ያየሁት እና አሁን አዲስ አይደለም ካሰቡት ቆይቻለሁ። እንግዲህ በእንደዚህ አይነት ውሳኔዎች ምክንያት እንደወሰኑ ነው ያቀረቡት መውጣታቸውን። እንዳልከው አዲስ ፓርቲ ያቋቁማሉ እየተባለ ነው። ዞሮ ዞሮ እንግዲህ የሊኩድ መራጭ ነው ሊመርጣቸው የሚችል። ተቃውሞ እየተነሳ ነው። የሊኩድ መራጭ ላይመርጣቸው ይችላል። እንደው ዝም ብለው ነው ከፖለቲካ ዓለም ለመራቅ ራሳቸው ካልሆነ በስተቀር መራጭ አያገኙም የሚሉ አንዳንድ ፖለቲከኞች አሉ። ምናልባት ከዚህ በፊት ፖለቲካውን ከፖለቲካው ዓለም የተሰናበቱም በሊኩድ ዙሪያም ያሉ ሰዎች ሊያቋቁሙ ይችላሉ እሳቸው ጋርም ይባላል ሁላድሩ ምናየው ነገር ነው ግን በምርጫ ዋዜማ እንዲህ አይነት ነገር ባይፈጠር ጥሩ ነበር
0: አዎ እንግዲህ በሊኩድ ፓርቲ ውስጥ ትንሽ አንዳንድ ጊዜ አሁን እንግዲህ አቋማቸውን ለየት ሲሉ ቦታ የነበራቸውን ሁኔታ የሚለቁበት ነገር አይተናል እርግጥ በየትኛውም የስልጣን እርከን ያለ ሰው ያው የመሪውን ሐሳብ ካል ደገፈ እንዲህ ከስልጣን እንዲለቅ የሚደረግበት ሁኔታ አለ ሌላው ደግሞ ጠቅላይ ሚኒስትር ናታንያው ከ8 እስከ 10 የሚሆኑ አዳዲስ ሰዎችንም ነባሮችንም ለማስገባት የሚፈልጉት ሁኔታ እንዳለ ይነገራል ምናልባት ሌሎች አዳዲስ ሰዎች ሲገቡ የኛም ቦታ እናጣለን የሚል ሐሳብ ሊሆን ይችላል የራሳቸው ፖለቲካዊ ሐሳብ የሚኖራል አሁን ብቻ ኤምቤድ ወይም ሌላ ፓርቲ ባቋቋም ወይም ካንዱ አባል ቢሆን የተሻለ ቦታ ይኖረኛል የሚል ሐሳብ ሊኖራቸው ይችላል እንግዲህ እሳቸው ውሳኔ ነው ሌላው እንግዲህ ሊኩድ ፓርቲ በዚህ ወር ያው የፕራይመሪስ ምርጫ ያደርጋል ተብሎ ይጠበቃል ደግሞ ጠቅላይ ሚኒስትር ናታንያው እንግዲህ ብዙ ሰዎች እሳቸው ያለ ውድድር እንዲመደብላቸው ፓርቲው እንዲፈቅድ ይፈልጋሉ በሌላ በኩል ደግሞ የፓርቲው መመሪያን ፍርድ ቤቱ ያው አካሄዳላቸው ራሳቸው የፓርቲው ፍርድ ቤት እስከ ማክሰኞ ድረስ ከነገ ወዲያ ማለት ነው እንዲወስን መመሪያውን ማለት ወይ ለናታንያው ይፈቅዳል ማለት ነው እንደነበረው ካሁን በፊት በ2022 ዓመተ ምህረት የነበረው እንደሰማነው 5 ሰዎች ነው የተፈቀደለት አሁን ግን እስከ 10 መሆኑ ትንሽ የፓርቲው አባላትን አንዳንዶችን ያልተመቸ መስሎ ነው የሚታየው ዳቪድ ቢታ እንደውም በዚህ ተቃውሟል
1: ያው እንዳልከው ነው አሁን በዚህ ጉዳይም የተቃወሙ አሉ ግን ደግሞ ቢቃወሙ ቢፈሩም አሉ ምናልባት ያው አይታወቅም አንዳንዴ ውሳኔን በግልጽ እንትን ለማለት የመንግስት ኑሮት ዓለም የመደገፍ ግዴታም ስላለ ስምምነቱ ላይ ኃላፊነት ስላለ ግን ደግሞ ልክ ናቸው አሁን 10 ሰው ቢያስገቡ ናታንያው 10 ቁጥር ላይ የሚሆን ሰው 20 ላይ ሊሆን እኮ ነው 20 ላይ የሚሆነው 30 ሊሆን ነው ወይም 8 ካስገቡ 20 ላይ የሚመደቡ የክነሴት አባል ነባሩ ብዙ የደከመው እንግዲህ ስካውን ድረስ አዎ ያለው ቦታ እንግዲህ መንግስት ለማቋቋም ቢበቁ ምናልባት የመግባቱ ድል ዝቅተኛ ሊሆን ይችላል ያው ቁጥሩ በአዲሶች ያዝበታልና ቢቃወሙ ተፈጥሯዊ ነው ልክ ነው ናታንያው እንግዲህ አዳዲስ ሰው አስገባለሁ የሚሉት እንደሚባለው የበለጠ መራጭ ለማግኘት ይሄ በጦርነቱ ጊዜ በሌሎችም ፖለቲካዊ ማህበራዊ ጉዳዮች ሰፊ ተሳትፎ የነበራቸውን የህብረተሰብ ክፍል ያው እነሱን የሚመርጥ መራጭ ለማብዛት ለማስገባት እንዳሰቡ ነው የሚነገር እዛ መካከለኛ ኢትዮጵያውያን እንግዲህ ቤተ እስራኤል እንደሆነ ይነገራል ማንን ያስገባሉ የሚባል ነገር አለ አንዳንድ እንግዲህ በግልጽ ሲነገር እንስማው እንጂ ዛም ስማቸው የሚነሳ ብዙ የደከመው በተለይ በመከላከያ ሰራዊቱ በተጠባባቂነት በሌላም አሉ ይፋ ሲሆን እናየዋለን እንግዲህ ሳቸውም ከፖለቲካዊ ጥቅም አንጻር ነው ሊቃወሙትም አባላት ከፖለቲካዊ ጥቅም አንጻር ነውና እንደው አንተ ምን ትላለህ
0: ያው ፕራይመሪስ ተባለ የሊኩድ ፓርቲ ዲሞክራሲያዊ ነው የሚባል ባካሄድ እንደዚህ ፕራይመሪስ ምርጫ በማድረግ ካሉት ፓርቲዎች በሙሉ በተሻለ ሁኔታ ፕራይመሪስ ያደርጋል ነው የሚባልና እንግዲህ ነባር ያገለገሉት ከመጀመሪያው አካባቢ 1-3-4 ከአንድ እስከ 10 ባለው 1-3-4 ከዛ በኋላ ከ10 እስከ 20 እንደዚህ የተወሰኑ ከ20 እስከ 30 ባለው አስገባለው ሲሉ እነዚህ ሌሎች ነባር አባላት ደግሞ ቅሬታ ሊያደርባቸው ይችላልና ለፍተን ደክመን እስከ ዛሬ ቆይተን ወይ በመርጫ ይሁን ወይም እንዲሁ እንደነበረው ይሁን ሊሉ ስለሚችሉ እንግዲህ ያው ፖለቲካዊ ጥቅምን ለማግኘት ነው አካሄዱ ስተትም ያለው መስሎ አይታይኝ
1: ያው እንግዲህ በሁለቱም በኩል ልክ ነው ባባላቱም በሳቸውም አው ሌላው ጠቅላይ ሚኒስትሩ ነው እንግዲህ ከፕሬዝዳንት ትራምፕ ጋር እንደተወያዩ ሰምተናል ትናንት በቅርቡ ለመገናኘትም እንግዲህ ጠቅላይ ሚኒስትሩ በጠየቁት መሰረት እንገናኛለን ብለዋልና በዚህ ሳምንት ወይም በሚቀጥለው ሳምንት ነው የተባለው ይሄ ነገር እንደው እንዴት ነው ቀጥሮ መያዛቸውን ስንሰማ አርሰ ጉዳዮችስ በምን ዙሪያ ይወያዩ ይሆን መቼም ብዙ ነገር ያሳስባል ባለንበት ወቅት
0: እርግጥ አሁን ዝም ብለው እንግዲህ መሪዎች ይገናኛሉ ሲባል ግንኙነቱ እንደምናየው እንጂ በውስጥ ምን እንደታቀደ የለም እንደሚገናኙ ግን ይፋ ሆኗል እንዲሁ ጭምጭምታ ሳይሆን የጠቅላይ ሚኒስትሩ ቢሮ ራሱ ያረጋገጠበት ሁኔታ አለ ግን የተጀመሩ ብዙ ነገሮች አሉ። አሁን የኢራን ጉዳይ ያልተቋጨ ነው። ኢራን እንደገና ራሷን ለመገንባት የምታደርገውም ጥረት ራሱ አስጊነት አለው። የሊባኖስም ጉዳይ እንዲሁ ሊባኖስ ላይ እንድትወጣ ይጠየቃል እስራኤል። እስራኤል ደግሞ እስካሁን ለመውጣት ፈቃደኛ አይደለችም። ያዛም ሁኔታ አለ። ሁሉ ነገሮች እንደተጀመሩ ነው እንግዲህ አቶ ትራምፕ እስከ ስልጣናቸው መጨረሻ እንደሆን ለሚያቆዩት እየጀመሩ ነው እንጂ የቋጩት ነገር የለም። አሁን የጋዛ ሰርጥ ጉዳይ የተቋጨ ነገር የለም። ሐማስ እየተጠናከረ እንዲያውም የሚቀርቡለትን ሐሳቦች ውድቅ ያደረገ መጥቷል። ዞሮ ዞሮ የማን ደህንነት ነው የሚጎዳው? የእስራኤል ነው። በሊባኖስም በኩል በተመሳሳይ ሁኔታ የሂዝቦላ ድርጅት ከእስራኤልና የእስራኤልና የሊባኖስን የተኩስ አቁም ስምምነት በይውል በይው የሚያምንበት አይደለም። ይህም ሌላን ራሱን የቻለ ችግር የሚያመጣ ነው። የኢራንም ጉዳይ አሁን ባለችበት ሁኔታ እንዴት ድበስብሶ የሚያልፍ ከሆነና እስራኤል አቋሚ ነገር ማለት ለእስራኤል ጥቅም የሚያውል በኢራን የኒውክሌር ቅድ ዙሪያ አንድ ልባት ካልተገኘ ዞሮ ዞሮ ስጋቱ ለእስራኤል ነውና ይሄ ብዙ ነገር ሀገራዊ የሆኑ ጉዳዮች አሉ ብዬ አስባለሁ። እንዲሁ እንደው መቼም አሜሪካ ደርሶ ለመምጣት ሳይሆን ትልቅ አጀንዳ ያለው ግንኙነት ነው መስሎ የሚታየኝ። ጠቅላይ ሚኒስትር ናታንያሁም ምለው የጠየቁ አይመስለኝና ምጨምሪው ካለ
1: እንደው ያው ሰሞኑን ስንሰማው የነበረው ነው። በሁለቱ መሪዎች መካከል አለመግባባት ተፈጠረ እንዲያሏቸው እንዲያዋረዷቸው እንዲሚባል ነገር ነበር። ግን ትራምፕ ሁለታችንን በደንብ እየተግባባን ነው፣ ጥሩ ነው ያለን በመካከላችን ያለው ግንኙነት ብለዋል ከተወያዩ በኋላ። ግን ደግሞ እንደነ ያሉት ማን አላፊ ማን አለቃ እንደሆነ ያውቃል ናታንያሁ፣ ጥሩ ያውቃል
0: ናታንያሁ ዲያሚያ ቦስ
1: ብለዋል። በእርግጥ ናታንያሁ ሁሌም ሲያው በሚያደርጉት ንግግር ሁሉ ለአሜሪካ ለቃል ኪዳን ወዳጃችን ለትራምፕ ለእኔ ጓደኛዬ እያሉ ያው በክብር ነው እያሞጋገሷቸው የሚናገሩ። ግን ትራምፕ ደግሞ አንዳንዴ ሲናገሩ ትንሽ ያው ደረጃቸውን ከፍ አድርገው መናገር የሚፈልጉ ይመስላል።
0: እኔ ቦስ ነኝ ነው ባጭሩ፣ ምንመኮ የሚያሻማ አይደለም። መቼም ናታንያሁ እኔን ያዙኛል አይሉም። እኔ በመካከለኛው ምስራቅ ወሳኝ ፈላጭ ቆራጭ ነኝ የሚል ስሜት ነው ያላቸው። እና እንደዚህ አይነት ነገር
1: ለማንኛውም የናታንያሁ ሀሳብ ተቀብለው ወደ በኢራን ላይ እንግዲህ ከዘመቱ ናታንያሁ ምን ያህል ተጽዕኖ ፈጣሪ ናቸው ወይም መረዳት ይቻላል። እንግዲህ ምን ይሆናል ኢራን እዚህ ጋር ተያይዞ እንደውም ሰጠኝ አሁን ወደ ስቴዲዮ መግባታችን ከተወሰኑ ደቂቃዎች በፊት ያየ ነው የኒውክሌር ጦር መሳሪያ ጣቢያዎቿን እንደገና እያደሰች እንደሆነ፣ እንዲሁም የአሜሪካ የሳተላይት ተቋም ነው የፎቶግራፍ በማንሳት ያው እንግዲህ እያደሰች መሆኑን ይፋ ያደረገውና እንግዲህ ደግሞ በዚህ ከዚህ በኋላ ነው እየተነገረ ያለ ናታንያሁ ጉብኝት የሚያደርጉ በአሜሪካና እንደው ለኢራን እንዴት ነው ከዚህ ጋር ተያይዞ ምናልባት ወደ ጦርነት የመመለስ ስጋት ይኖር ይሆን? አሜሪካ እንደው ቆርጣ ትነሳ ይሆን ስምምነቱን ባለማክበሯ? ኢራን
0: የግድ ወይ መቁረጥ ያስፈልጋል አለም ደግሞ ኢራን መስማማት አለባት ለአሜሪካ ጥያቄ። ካልሆነ ችግሩ በተንጠልጠል ነው የሚቀርና እንዲያውም ኢራኖች እኮ ከአራት ወራት በፊት የተገደሉት ሐሚናይን አስከሬን ሽኝት ትላንት የጀመሩ የአሜሪካ 250ኛ ዓመት የነጻነት አጋጣሚን ለመጠቀም እና በጣም በተጻር ነው በተቃራኒው እየሄዱ መሆኑን አሜሪካም ሳትገነዘብ አልቀረችም። እና የኢራን ጉዳይ ምንም ጥያቄ አስነሳም። በዚህ ሁኔታ ከተተው በጣም አስቸጋሪ ነው፣ ከባድ ነው። እና እንደው ብዙ መስራት የሚያስፈልገው ነው። ጠቅላይ ሚኒስትር ናታንያሁ ምናልባት ይህ ስጋት ተሰምቷቸው ይሆናል ከትራምፕ ጋር ቀጠሮ ያዙና ቀላል አይደለም። እስራኤል መረጃ ትሰበስባለች፣ ብዙ ነገሮችን ታያለች። እርምጃ መውሰድ አስፈለገ እንግዲህ ወደፊት መውሰድ ያስፈልጋል። በትራምፕ አካሄድ ግን እንደው የሚመጣ ለውጥ አለ ብዬ አላስብም። እዚህ ላይ
1: በጣም ለዘብተኛ ይመስላሉ እንዳልከው፣ ወይ ጦርነት ሆኗል ለየለት፣ ወይ ስምምነት ሆኖ ደግሞ ማን ጋር ነው እየተደራደሩ ያለው ብለው ልብ ያሉ አይመስሉም ትራምፕ። እንግዲህ ኢራን መሰሪነቷ እንደቀጠለች መረዳት ይቻላል። እንዳልከው ሶስቱንም የኒውክሌር ጣቢያ ናታንዝ፣ ፎርዶና ኢስፋሃን የተባሉትን ኒውክሌር ጣቢያዎች ሁሉ እያደሰች እንደሆነ ነው እንግዲህ ከላቢያን ከሳተላይት ላይ የታየው ምስል የሚያስረዳው። አስቸጋሪ ነው በዚህ ሁኔታ። እንግዲህ ስምምነቱን አልጠበቀችም ማለት ነው አሜሪካ። ምን ትላለች በሂደት እናየዋለን። ሌላው እንዴት ነው የዓለም የ2026 ዓ.ም የዓለም ዋንጫ እንዴት እየሄደ ነው?
0: እንግዲህ እነ ሞሮኮ ታሪክ እየሰሩ ነው በጣም። ሞሮኮ እንግዲህ አዘጋጇን ካናዳን ያው 3-0 ያሸነፈችበት ሁኔታ አለ፣ የሚጠበቅ ነው። በጣም የሚገርመው ኬፕ ቨርዴ አርጀንቲናን የምታሸንፍበት እድል ሁሉ ነበረ። አንዳንድ ጊዜ ኳስ በጣም ጠንክረው የታዩበት ነበር፣ ግን አርጀንቲናዎች አልፈዋል። እንግዲህ የሞሮኮ ደግሞ በጣም ደስ የሚለው አንዳንዴ እናቶቻችን ምን ያክል እንደሰሩ እናቶቻችን ለልጆች ምን ያክል አስተዋጽኦ እንዳደረጉ የሞሮኮ ተጫዋቾች አብዛኞቹ እናቶቻቸውን አሜሪካ አግኝተው በስታዲየም ውስጥ አስቀምጠው ድል ሲያደርጉ ሄደው መተቃቀፋቸው በክብር በእውነት ለዚያ በቃና አንዳንድ ጊዜ ትልቅ ደረጃ ስንደርስ የነበርነው እንረሳለንና በጣም ደስ የሚል ነገር ነው። ሞሮኮ እንግዲህ አፍሪካን ያቆራች ነው። እርግጥ ግብጽ ማለች ያለፈችበት ሁኔታ ካናዳው አዘጋጅ ሀገርም ብትሆን ከውድድሩ ነጻ ሆናለች። ፈረንሳይ እና ዩራጓይ በጣም የተጠበቀ ጨዋታ ነበር፣ ግን እንደው ማራኪ ጨዋታ ባይታይ በመከላከል ዩራጓዮች አብዝተው ተከላክለው ነበር፣ ግን በመጨረሻ ፈረንሳይ ያሸነፈችበትን ሁኔታ ያው ኳስ እንደዚህ ነው ይቀጥላል። ሌላ ዛሬ 11 ሰዓት ጀምሮ ደግሞ 5 ጊዜ ያለም ዋንጫ ነሳቸው ብራዚል ከኖርዌይ ጋር ጨዋታዋን ታደርጋለች። ይሄም ደግሞ በትልቅ ሁኔታ የሚጠበቅ ነው። ሌሊት 3 ሰዓት እንግሊዝ ከሜክሲኮ ጋር ደግሞ ይጫወታሉ። ነው እንደዚህ ያለ ይሄዳል። እንግዲህ ሮ ፍጻሜ ካለ ግማሽ ፍጻሜ ወደ ፍጻሜ ነው የምንደርሰው።
1: ያው ጊዜው እየሄደ ነው፣ በጣም እየገሰገሰ ነው። እውነት ነው የፈረንሳይና ፓራጓይ እንዳልከው እንደ ተጠበቀው አይደለም። ምንም ዞሮ ዞሮ ፈረንሳይ እንደተበለ የሚቀጥለው ዙር ብታልፍም እዚህ ላይ ፓራጓዮችን ማድነቅ እንደው ንፉግነት አይደለም። ምንም ያው ጎል ባይቀናቸውም እንደዛ ነው። ልክ ነህ። ሞሮኮና ግብጽ ምንም እንግዲህ በጂኦግራፊ አቀማመጥ ያው በአፍሪካ ሀገር ውስጥ ቢሆኑም ግን እንደው እነ ኮንጎ፣ ጋና፣ ሴኔጋል አልፈው ቢሆን የበለጠ አፍሪካን ይወክላሉ የሚባሉ ቡድኖች ነበሩ። ምክንያቱም እነሱ ወደ አረቡ ዓለም ነው ያው እንትን የሚሉት አፍሪካ ውስጥ ቢሆኑም እና ለማንኛውም ግን ጥሩ ነው። ሞሮኮን
0: ሴኔጋልን በቀለም ከሆነ እኮ ፈረንሳይ ውስጥ የሚጫወቱት አብዛኞቹ የአፍሪካ
1: ናቸው፣ ግን
0: ትውልድ አፍሪካውያን ናቸው። እና እግር ኳስ እንግዲህ በአህጉር ስለሚከፋፈለውን በዚህ ዓመት በዚህ የውድድር ዘመን 10 አፍሪካ ሀገራት እድሉ ተሰጥቶ ማጣሪያውን ካለፉት ሁለቱ መድረሳቸው የእስያ አህጉር ወኪል መጥፋቱ በአፍሪካ ደግሞ መቀጠላቸው ቢያንስ እንትን የሚል ነው። እንዳልሽው ግን የበለጠ
1: ባህልና ቀለማቸው አሁን ሞሮኮ ውስጥ ጥቁር ተጫዋች ስንት አይተሃል? በሞሮኮ ቡድን
0: ብዙ አላየሁም።
1: እንዳልከው በፈረንሳይ ግን አንድ ይመስለኛል እንዲያውም ነጩ ተጫዋች ከዛ ሁሉም ተጫዋች እና ያው እንግዲህ አለማችን በዚህ ሁኔታም እየተቀየረች ነው። ለማንኛውም በርትቶ መስራት ነው። አዎ
0: መልካም እድል እናለን። እንግዲህ እስኪ ብራዚል ደግሞ እንዳለ እሱ ብራዚሎች በተለይ በድጋፍ በጣም ኃይለኞች ናቸው።
1: ብራዚል እንደው ይቅ ናቸው። አዎ ባለምም ላይ ተጽዕኖ መፍጠር ችለዋል እንጂ ያው በጣም የሚገርም ነው። ብራዚል ሲባል ሁሉም ሰው ማየት ይፈልጋል ጨዋታውን። ጥሩ እንግዲህ ወደሚቀጥለው ዝግጅት ነው የምናልፈው። አድማጮችን እየተቀበልን እናስተናግዳለን። አድማጭ መስመር ላይ ያለች ነው ሀና፣ ብዙ ጊዜ የገፋን መሰል። እሺ ወደ አድማጭ እንለፍ። ሄሎ ጤና ይስጥልን።
2: ጤና ይስጥልን።
1: ማን እንበል?
2: ላቀው መኮንን እባላለሁ።
1: አቶ ላቀው ጤና ይስጥልን።
2: ጤና ይስጥልን ወርቅነሽ፣ እንዲሁም ሰጠኝ፣ እንዲሁም አድማጮች እና ተደማጮች ሁሉ በአጠቃላይ
1: እናመሰግናለን። እሺ እናመሰግናለን። ምን ሀሳብ አለዎት?
2: ሀሳቤ ያው ያሰብኩት ሀሳብ ውሎ አድሯል፣ ግን ሀሳቤ በሃይማኖት የተነሳ ነው።
1: እሺ
2: ሃይማኖት እንግዲህ ከሶስት ይከፈላል። ሶስት ሃይማኖቶች ከባድ ያው እንግዲህ በዓለም ላይ ሶስት ሃይማኖቶች አሉ። አንደኛው ሃይማኖት ያው የወሪት የታወቀ ነው፣ የወሪት የእስራኤል ሀገር ነው። ሁለተኛው ያው ክርስቲያንነት ነው። ሶስተኛው እስላም። በእነዚህ ውስጥ ትምህርት የሃይማኖት እንደሚማር የሚፈልግ ሰው ማንም ሰው አይጠይቀውም። እና በእስራኤል ሀገር ግን ብዙ ፉክቻና ብዙ አፍጋና ብዙ ችግሮች ተፈጥረዋል። እና ቀድሞ ሲቀበሉ በሙሴ መርነት ኮሄን እና ሌዊ ተብለው ኮሄን በካህናትነቱ ለማስተማር ጸሎት ለመጸለት የተሰጠው ደረጃ ነው። ለዊ ደግሞ የወሪቱን አካባቢ ወሪቱን ህንፃ ከሆነ ህንፃ ለመስራት የአሮን ወሪቶችን መቀመጫ ቅርጽ ለመቀረጽ ለመስራት ለመጥረግ ለዊም ስራው ይሄ ነው የነበር። እዛ ተራው ህዝብ ያው በኢያሱ ጊዜም ያው በጦርነቱ የእነዚህ ዘሮች ጦርነት አብረው አልተሰማሩም። ያው ተራ ህዝብ ነው እንጂ በሃይማኖት ልክ ያሉ ሰዎች ወደ ጦርነት አልተሰማሩም ነበር። እና ያው በስነ ስርዓቱ ግን የወሬት ሃይማኖት ከሆነ አንደኛው ጦርነት የሚያሳግሰው ጸሎት ነው። እንዲያውም በተለይ በእስራኤል ጸሎት አንደኛው ጦርነት አሳጋጅ ኃይል ጉልበት የሚሰጥ ያው የሃይማኖት ነገር ነው። እና በእንግዲህ ሶስት የከፈልኳቸው ቃል ለሚማር የሚፈልግ ሰው አንድም ሰው
0: እርግጥ አቶ ለቀው በዓለም ላይ ዋና ዋና የሚባሉ ሃይማኖቶች ሶስቱ ይሁን እንጂ በጣም በብዙ ሺህ የሚቆጠሩ ናቸው። ትንሽ
2: ሎ ያንን እንኳን ሌላ እስራኤል አገር ብዙ አለ። እሱን ተውና ታዋቂዎቹን
0: በዓለም ዋናው ሐሳብ እርሶ መግለጽ የሚፈልጉት የሃይማኖት መመሪያውን ተውና ምንድነው በውይይት ፕሮግራማችን ለህብረተሰቡ ማስተላለፍ የሚፈልጉት የትኛውን ጭብጥ ነው?
2: ለህዝቡ እንግዲህ ያው እኔ ለዳቶች ወደ ጦርነት ሄዱ የሚባለውን ነገር እኔ አስተያየቴ ትክክል አይደለም ባይ ነው።
0: አይሄዱ
2: እና ያው ስነ ስርዓታቸው ያው በወሬት ተምረው እግዚአብሔርን ቃላት ለማስተማር ለመማር ጸሎት ለማድረግ ለሀገሪቱ ጤና የሚሰጡ ናቸው። እነሱ ግዴታ ማስገደድ አያስፈልግም ባይ ነው።
1: በታሪክ ግን አቶ ለቀው በታሪክ ሃይማኖቱንም እየመሩ ኦሪትንም እየተማሩ ለሀገራቸው የተዋጉ የሉም? እነ ንጉስ ዳዊት እነ ንጉስ ሰለሞን ምንድን ነበር? እነ ንጉስ ሳውል ምንድን ነበር ያደረጉ? እነሱ ሃይማኖተኛ አልነበሩ
2: ናቸው? እና የእነሱና የዚህ አሁን የኦሪት ተማሪዎች የተለያየ ነው። ንጉሰ ዳዊት ከመጀመሪያው ጦረኛ ሆኖ የተነሳ ሰው ነው። ከዛ ጦርነቱ ይቅር በላይ ብሎ ለእግዚአብሔር ልመና ወስዶ ህልመናው ወደ ያው ምረት ተወርዶለት ያው ነቢይ እንደ ነቢይ ሆኖ ተቆጥሯል ማለት ነው እንጂ ከኮይኑ ትምህርት የወጣ አይደለም። ተምሮ በሸባ ተማሪ አልነበረም ማለት ነው። የነበረ በህፃነቱ ደክቶ የጎልያድን በጦርነት ስለጣለ ከዛ ወደ ጦርነቱ ተቀላቀለ። ከጦርነቱ በሰራቸው ስራዎች ስህተቶች ነበሩት። በዛ ስህተቶች እግዚአብሔርን ጠዋት ማታ ለመነ። ስለለመነ እግዚአብሔር ሰማው። ይህ ጸሎተኛ ነው እንጂ የሃይማኖት መሪ አይደለም።
0: እሺ፣ አሁን እርሶ እንግዲህ እነዚህ ሀረዲሞች ባይዘምቱ ነው የተሻለ ብለዋል። ግን ማን ሀገሪቱን ይጠብቅ? አሁን
2: ወንድማለም ይቅርታ፣ እዚህ ላይ ሰሙታዊ ይቅርበት።
0: እሺ ብለሃል አቶ ላቀው። እና ከአስር ሺህ በላይ ተዋጊ ወታደር የለም። እንደገና በተጠባባቂ ጦር ውስጥ የሚያገለግሉ ሰዎች ደግሞ በርካታ ጊዜያት ነው የሚያገለግሉ። ማን ይሸፍነው ነው? ሀገሪቱን ዳር ድንበሯን የህዝቡን ሰላም ማን ይጠብቅ ነው?
2: እንግዲህ ይኸውልህ ሰው አላነሰም። ሁለተኛ የእነሱ ጦለትም ይጠብቃል ማለት ነው። ይኸው ሁላ ችግርና መከራ ያመጣው የሃይማኖት ያለመጠበቅ ሰንበትን በመጣስ ነው የችግር የመጣው። እግዚአብሔር ጸሎቱ እግዚአብሔር እኔ የምላችሁን ስሙ፣ እኔ የምሰጣችሁን ተቀበሉ ነው ያለ እንጂ በህግጋቱ በስነስርዓቱ ብትሄዱ ከእናንተ አንድም ጦርነት አይነሳም። ጠላታችሁን እኔ ቀድሜ አወርደዋለሁ፣ እኔ ቀድሜ እዋጋዋለሁ ያለ ነው። ኦሪቱ አለ። ይሄን የሚማሩ ከሆነ ካህናቶች መማር አለባቸው። ካህናት መሆን አለባቸው። ራባንም መሆን አለባቸው። እና በሃይማኖት ያሉን ሰዎች እውነተኛ ሆነው በእውነቱ የሚሄዱ ከሆነ እነዛ ማስገደድ እኔ በበኩሌ ጥሩ አይደለም ባይ ነው።
0: ጥሩ ሀሳቡ ግልጽ ነው። እናመሰግናለን።
2: እኔም አመሰግናለሁ።
1: መልካም
2: ጋበስል ስላሳተፋቸው
1: እናመሰግናለን። መልካም ቀናት።
0: ቀጣይ አድማጭ አለን። አለው
3: አለው።
0: ጤና ይስጥልን። ማን ንበል?
3: አብረስታና ዘውዱ።
0: ዘውዱ ማን?
3: ዘውዱ መኮንን።
0: እሺ አቶ ዘውዱ
1: የመኮንን ልጅ።
3: አመሰግናለሁ። በመጀመሪያ ደረጃ ለአቶ ፈታይ ለወይዘሮ ወርክነሽ እንዲሁም በዚህ ላስተላለፈች ወይዘሮ ወይዘሪት ሳና በጣም አመሰግናለሁ። እኔ ለማለት የፈለግኩት አሁንም ሰውየው ያው ግማሹን ሰምቻለሁ። አሁን ያወሩት ስለ ሃይማኖት በተመለከተ ነው። እኔ የሚገርመኝ በእውነት ያን ሁሉ አገር ያን ሁሉ ስቃየት አልፈን መተን ከተቀደሰችው አገር ስንደርስ ምን አስፈለገ ሌላ የጴንጤ ሃይማኖት?
0: እሳቸው አቶ ዘውዱ አቶ ላቀው ያሉት የሀሬዲ ማህበረሰብ አባላት ይጸልዩ፣ በመከላከያ ሰራዊቱ ባይዘምቱ የተሻለ ነው ነው። የእርስዎ ደግሞ ሃይማኖትን?
3: አዎ እኔ ስለሰማሁ ነው። ማልዳም ሰሞኑንም ሰምቻለሁ።
0: እሺ
3: የጴንጤ ስለሱ ነው እኔ ማወራ።
0: እሺ እንግዲህ
3: በእውነት እዚች የተቀደሰች ሀገር ልክ ለስደት ሀገር ያለነ በጎንደርም በአዲስ አበባ በእውነት ልክ ሊያታልሉ ነው ይችላሉ ችግር አለ እዚህ ሀገር ለመድረስ ይባል በዛም ብዙም የተታለለ የለም ይገርማል በሃይማኖቱ ሃይማኖቱን ተጠብቆ ነው ከዚህ ሀገር የገባ ከዚህ ሀገር ወፋ አላፊው ጠግቦ የበላህ በሁሉ ነገር ወድቆ ምን ጠፍቶ ምን ታጥቶ ነው የተተረፈረፈባት ሀገር በጋ ክረምት የምሳይጠበቅ ሁሉ ነገር የሚገኝበት ምን ታጥቶ ነው ምን ጎሎ ነው ሌላ ሃይማኖት የተፈለገ የእስራኤልን ሃይማኖት ብዙ ህዝብ የሚፈልጋት ነው እኛ እስራኤሎች ወደ ሌላ የምንነደው ምን አይነት ትርጉም ነው ይየው ማስረው ነው በእውነት ና በጣም ያሳዝናል
1: ጥሩ እንግዲህ ያው ሰው እንደማይቀር
3: አሁን ልክ ነው በኢትዮጵያም እንደዚህ አይነት የገጠመኝ ነው ማውራት ይቻላል
1: ባጭሩ አጭር ከሆነ ሰዎች እየጠበቁ ነው
3: አው ልክ እንደው አይነት ባንድ ላይ ወዛደሮች ቀን ስራ ነበር ምን ፈራው ስራ ጠፋና ጎበዝ እንግዲህ እኮ ወደ ጴንጤ ሃይማኖት መግባት ያስፈልገናል ገንዘብ እየተቀበሉ ያሉ ካልሰራ ቤት ክራይ ምን ማድረግ ይቻላል ታላላ ስራ ጠፍቶ ነበር ሰሞኑን አሁን እኔ ከዛ በቃ ልክ እኔ እውነቱን ነው የማወራው ተቀደሰች ሀገር ናት አልዋሽም ከዛ መጨረሻ አይቻልም አይሆንም ተባባልን ልክ ማታ ተኛሁና ብዙ ሀሳብ መጣልኝ መቼም ስተኙት ብዙ ሀሳብ ያው አንስቶ መጣል ብዙ ነገር አለ በዛን ጊዜ ደግሞ ስተኙት ልክ በአዲስ አበባ ዙሪያ ቁንጫም አለ
1: እየጠበቃችሁ ያለ ነው ሰዎች ሲሄዱ ነበር ወደ ሌላ ምነት ወደዚህ ለመምጣት ተጠብቁ
3: አዎ እየጠበቅን አዲስ አበባ ፍቆ ነው
1: ያው ገንዘብ አለ ይባላል ያኔ
3: አዎ ታኝቻ አሰብኩና ከዛ ልክ መቼም ዛም ሐሳቡም ቁንጫውም አለ ቁንጫና ሐሳብ ሰው ሲተኛ ነው ለልት የሚጎሳጎስ አሁንም ማድረግ ይሻለኛል አልኩና ወደዚህ ደብዳቤ ለመጻፍ ከዚህ ወገኖች አሉ ወደ አራት መጣዋል እናንተ እንደናችሁ እኔ እንዳለሁ አለ ወደ ቀን ስራዬን ከረፈፋለሁ በበላ በጠጣ ወንድ መሽ ተቃንቶ ደያ የተሸከምኩ ደጫትን ተወጥቶ ወይ አዲስ አበባ ወይ አዲስ አበባ ግፍግፍ አረገኝ ነደሮ ላባ አዲስ አበባ ሲሉኝ ያለው መስሎኝ ውበት ሰባስቦ ተወነ እንደዘላን ኩበት አልኩና ከዛ እነዳለን ብለን ተጉዘን ተጉዘን እዚው አዲስ አበባ ቀረን ተጉዘን ተራራውን ዙሪያ ባየው አዝመራው የለልኝ የቤቱን ዙሪያ ባየው ዱባ ድንች የለኝ አሮ ወገኖቼ ተሎ ድረሱልኝ አልኩ ከዛ በእውነት ያሁን አልጻፍኩትም ትዝ ያለኝ አልፎ አልፎ ግማሹን ነው ከዛ ምን አልኩኝ አገደል አፋፍ ላይ በቅላሉል ክፋ ከነቀን ስራውም ልም ብሎ ጠፋ እኔ ስኖራለሁኝ እንደ ግዚያቱ እናንተ ያያችሁትን ሳላይ አልቀርም በከንቱ ብዬ ወደዚህ ደብዳቤ ጽፌ አልቅሰው ወዲያውኑ ልክ በእውነት እና ከዛ ሁነን ብዙ ችግር አለ ያሳስታል እዛ በችግር አገር ለምንድን ነው ከዚህ ነው እኔ
0: በእውነት እንግዲህ ሐሳቡ ግልጽ ነው ግን እዚህ ደግሞ ሆኖ ብዙ ሐሳቦች አሉ። አንደኛ እንግዲህ ሰው በፈለገው ቤድ ማን ነው የሚያግደው የሚለው ብዙ ጥያቄ የሚያስነሳል። ሌላ ደግሞ እርሶም እንዳሉት ሰዎችም የሚያነሱት የነበረውን ወደዚህ ከመጣን በኋላ ያለንን ባህሉን እምነቱን ጠብቆ መኖር ነው ያለብን ለልጆቻችን ይሏሉና ይሄንን ውስብስብ ያለ ነገር እንዴት ነው ማስተራቅ የሚቻለው?
3: ጥርት ያለች የተጣራች ነው በእውነት ይህንን የእስራኤል ሃይማኖት ሁሉ እየፈለገው ያለ የራስን ልክ የራስህ ያዝከው ወርቅ መዳብ ይቆጠራል እንደሚባለው አይነት ለምንድን ነው እንዲያርገን አጣጥለን ይህንን በቶሎ መቀረፍ ይሻላል ነው ምለው አሁን ሞር ይላሉ እኔ ወደዛ ውስጥ አልገባም እሱ ባለፈው ከእናንተ ጋር በረድ ሆነም ተነጋግሯል እንዲሁም ዞሮ ተመልሶ ደግሞ ባልሳሳት ቢራራ መሰለኝ አውርቶታል ከዛ ውስጥ አልገባም ዙሮ ተመልሶ የሆነ አቅላጣ በዋትስአፕ ልኮት
0: እንግዲህ ያንን እንደያደረኩት የሚነሱ ሐሳቦችን ነው
3: ነው እንደያደረኩት እኔ ልክ ባላት እንትን ያሉ ልክ አመታቶችን በ13 ወር አለ ይያሉ አመቱን በ12 ወር የሚሆነው በ13 ስለአደረኩት ጨረቃ ባል ሳይወለድ ገና ጨረቃ ሳትወለድ ጨረቃ ወጣች ይያሉ ሁለት ጊዜ ያንድ የሚከበረው ሁለት ጊዜ ያደረጉት በስተት የሆነው በዚህ ውስጥ አንገባ ነጮች ጋር ነው ይጠቡዋል ነው እሱ ያለው እኔ ዘውስ አንገባ እና የጴንጤም ቢባለው ከምን የመጣ ነው ነው በእውነት
1: አቶ ዘውዱ እንግዲህ መቼም እንዲህ ስንል አሁን ያንዳንዱ ቀደም ሲል አቶ ላቀውም እንዳሉት እስልምና የክርስትና ይሁዲ ሌላ እምነት እምነቱን አሁን መቃወም አይደለም እምነቱ ተከባብሮ ይኖር እንግዲህ እስራኤል መንግስትም ሶስቱን እምነት ነው አስከብሮ የሚኖረው ኢየሩሳሌም ከተማ ላይና እምነቱን መግፋት እምነቱን ማጣጣል በእምነቱ ላይ ጥላቻ ሳይሆን እኔ እንደሚገባኝ አሁን ያነሳሁን አመሰግናለሁ። ወደ አዲስ አበባ መልሰህናል። ብዙ ሰው ከክብሩ ወርዶ ብዙ ስቃይ አልፈዋል አዲስ አበባ ላይ ሲጠብቅ ወደዚህ ሀገር ለመምጣትና በራብም የሞተ ሰው አለ አሁንም ድረስ። ያኔ እንደው በገባው ጀዝሽ ምድር የአባቶቻችንን እምነት እንደገና አቀበላለሁ ምን ተብሎ ሃይማኖት ተምሮ ስንት ነገር ካለፉ በኋላ ለምን ወደ ሌላ እምነት ሲሄዱ የሚመጣውን ሰው የሚጠብቀውን የሚጎዳሉ የልጆች ወደፊት እጣ ፈንታ የልጆቻቸው ባህሉም ወይ እዚያ አልሆነ ወይ እዚያ አልሆነ ያስቸግራል። ማህበራዊ ቀውስ እየፈጠረ ነው እንጂ ሌላውን እምነት የመንካት የሌላውን እምነት ዝቅ አድርጎ ማየት ወይም ያልሆነ ነገር እንደመናገርም አይደለም። ምናልባት አሁን ትንሽ አለመግባባቱ ትንሽ እየሰፋ ስለሆነ ሰዎች በዚህ መንገድ ቢረዱት መልካም ነው። ግን እንደው በውጭ ሰው ቢግባባ ቢስማማና እንደው ሌላ ነገር ብንወያይ ጥሩ ነው። በዚህ ሬዲዮም አንዳንድ ጊዜ በውጭ ሊያልቅ የሚችለው ነገር ያው በሬዲዮ ሲመጣ ደግሞ የበለጠ ትልቅ ርዕሰ ጉዳይ ይሆናል። ከባለስልጣናት ጆሮም እየደረሰ ዞሮ ዞሮ ጉዳቱ ለእኛ ማህበረሰብ ነው።
4: ይኸው ምናልባት እየተሰማ ሰው እውነትም ይህ ነገር አግድመን ሂደናል ብሎ የሚመለስ ይኖራል በሚል ነው እንጂ ለምን ስንገባ ሁሉ ብዙ ጥያቄ አለ። እስኪ ከተቀደሰች ሀገር ስንገባ ሱዳቶ ሊሆን ሁሉ ነገር ዘግነቱን ለማግኘት ስንል ለምን አስፈለጋችሁ ከዚህ ሀገር ለመምጣት? ይቺ የተቀደሰች ሀገር እንዴት ፈለጋችኋ ተብሎ ብዙ ውጣ ውረድ ሆኖ ብዙ እንደ መሀላ ነገር ሁሉ አለበት። ይገርማቸዋል። ያ ሁሉ አድርገን ነው ያገኘናት ይችን ዜግነት።
0: ጥሩ እንግዲህ በየአካባቢው ብንነጋገር መልካም ነው። የበለጠ መፍትሄ የሚኖረው በየአካባቢው መነጋገር ነው።
4: በእውነት እኔ ሃይማኖቱን ብዬ ሳይሆን ኢትዮጵያን አለ የራሱ
1: ወንድም እምነት በየራሱ የተከበረ ነው። መከባበርም ግድ ነው
4: ለው ነው አባባሌ። አንድ ጣል የራሳችን ሁሉ የሚፈልጋትን የተቀደሰች ሃይማኖት ለምን ነው የምንንቃት ነው አባባሌ። በእውነት
0: ሀሳቡ ግልጽ ነው። እናመሰግናለን።
4: ሀገሩም ጥሩ አይሆንም ለእኛም ለኑሯችን የተበላሸ ኑሮን ለሚመጡት አሁንም ይጠብቁታሉ። ተመልከቱ ስ ምን ይረባል ነው የሚባል ለምንድን ነው የእነሱ እኮ የተዘጋባቸው ነው መፈል የሆናቸው ነው በኋላ መጣም ለሚሉ ሰዎች።
1: አቶ ዘውዱ ስለ አስተያየቶት እናመሰግናለን። በጣም ግልጽ ነው። እናመሰግናለን። አዎ የበለጠ ደግሞ እንግዲህ
4: ደግሞ በትንሽ የምናገረው
0: ሌላ ጊዜ ብዙ አድማጮች አሉ። ሌላ ጊዜ ይቅርታ ተቀጣይ አድማጭ እንለፈንሰነ
1: እንግዲህ ከይቅርታ ጋር አንዳንድ ጊዜው እየተራዘመ ስለሆነ ነው። አሁ ሌላ አድማጭ መስመር ላይ ያለ። ሄሎ ጤና ይስጥልን።
5: አለ ጤና ይስጥልኝ። ወርቅነሽ
1: አብሮ ይስጠን። አቶ ሸቱ አቶ ሸቱ ሰማኝ እንደምን አለ? እንግዲህ አንተ ማለት ጀምረናል። አዎ በፊት አንተ ስንል ነበር ይቅርታ ጋር
5: የምንፈልገው ሰታው ብዙ ጊዜም በዚህ በእስራኤል ሀገር አማቺ አማትን አንቺ አንተ እየተባለ ነው እንኳን ነውና ብዙም ለማንራራቀው የሶታው እንትን እንደ አገሩ ባህል መሄድ አለበት። አገሩ እዚህ ስለሆነ አንድ ጊዜ እሷ አንድ ጊዜ አንተ እያለ ስለሚያስቸግረን አንተ አንቺ ተባብለን ብንጠያየቅ በጣም አስፈላጊ ነው በኔ በኩል። እንግዲህ ይሄ ነገር አሁን በዚያው ሀሳብ እኔ ሶስተኛ መሆኔ ነው። አሁን ጥቂት ሳትሰለችት አልቀራችሁም። ለሁላችን የሚያሰለች ነገር ነው። ነገር ግን አንድ አባባል አለ በአባቶቻችን አንድ ሀገር ነበር አሉ ባል እና ሚስት ሲጋቡ ሚስቲቱ ስትሞት ፊት ሚስቲቱ ባልየው አብሮ ይቀበላል፣ ባልየው ቢሞት ሚስቲቱ አብራ ትቀበላለች የሚባል አንድ ሀገር ነበር አሉ።
0: አሁን ሃይማኖትን ትቀበላለች
1: መቀበር
5: እንግዲህ ባልና ሚስት ሲጋቡ ባልየው ቢሞት ፊት ሚስቲቱ አብራ ትቀበራለች
1: በህይወቷ።
5: ባልየው ሚስቱ ብትሞት ባልየው ይቀበራል የሚባል አንድ ሀገር ነበር አሉ። አሁን አንድ ሰውዬ ተሰዱ ወዶ ሚስቱ ጠይ ብሎ ስጠይቅ ባህል አለን ባህሉን የማትቀበል ከሆነ እንዴት አድርገን አሉታሉ አብሬ እየኖርኩ ባህሉን የማልቀበል ለምንድን ነው ብሎ ጠየቀና እንግዲያማ ባህሉን ልንገር አሉታሉ ነገሩት። ይህን እናንተ የኖራችሁበትን እንትን ባህል እኔ እንዳላቀበልም ብሎ ተቀበለና ተጋቡ። ያው ሞት አይቀረም ሚስቲቱ ሞተች እና ተቀበር አሉት አሉ። አሁን ተቀበር ሲሉት አልቀበርም ብሎ ጠፋ፣ ተፈልጎ ተያዘ። በኋላ ለህግ ቀረበና አብረህ ነግረውሃል ወይ ነገሩን አውቀሃል ወይ አሉት አሉ። አዎ አውቄያለሁ አለ። ሲያይ የገባውን ሲሰማ ቀበረው ተብሎ ተፈረደ። ዛሬ ሲያይ የገባውን ሲሰማ ቀበረው የሚባል ተረት አለ። ይህን ያልኩበት ምክንያት ምንድን ነው? ወደዚች ሀገር ስንመጣ አጠቃላይ ህይወታችን የመራናት ሃይማኖት የቱች የኛ ሃይማኖት ናት። ወደ ሌላ ሃይማኖት የሄደውም ወደዚህ እንዲመለስ በዚቹ ያለችውም በጥርሳቸው አንጠልጥለው ይዘው ደርሰው ይችን ሀገር እንግዲህ እንደዚህ የመጣው ሁሉ በፈለገው ከሄደ ዛሬ እዚያ የቀሩት ሰዎች እንዴታ ሳይቀራ ሳይቀር ከምን ተቀበረ እየተባለ እየተንገላቱ ነው ያለው። የተቀበረ ሰው እንኳን ሳይቀር አጥንት እየተጠየቀ ነው ከምን ተቀበረ ተብሎና ከዚህ ከደረሰነ በኋላ ይሁን ሁሉ ይሄን ሁሉ መከራ ከምናየው ናንን ብለን መተን ነው ህጉስ እንዴት አገር ያጋራ ነው ሃይማኖት የግል ነው እየተባለ ይነገራል። እንደዚያ ከሆነ በየሃይማኖቱ መጀመሪያ ሲመጣ ሃይማኖቴ ይሄ ነው ኮንሰዳችሁ ስለዚህ ካልወሰዳችሁ ብሎ ለምን እንትን አይልም? ንስ ከሆነች መጣች
1: ከመጣ በኋላም ይመስለኛል አቶ ሸቱ እኔ እንግዲህ ከተሳሳትኩ አርሙኝ ሰጠኝ። ሃይማኖት እኮ መጀመሪያ ግዩር ለማድረግ አዲስ ገቢውን ሲቀበሉ ሲያስተምሩ ከፈለጋችሁ ብቻ ነው ሃይማኖትን እናስተምራችሁ ማትፈልጉ ከሆነ አልፈልግም ማለት ትችላላችሁ ተብሎ ፈቃደኝነት ይጠየቃል አዲስ ገቢ ሲገባ ሲያገር በግድ አይመስለኝም።
5: ይሄን አላውቅም። አንድ ሰው ሲመጣ ወደዚህ ሀገር ሲመጣ ሃይማኖት ምንድን ነው አጥንት ምንድን ነው ተብሎ
1: እሱ የዘር ማጣራት ባሊያው አለ። ግን እዚህ መጡ በኋላ በመርካስ ክሊታ ግዴታ አይደለም ካልፈለጋችሁ ያው በርግጥ ባለመማር ግዩር ባለማድረግ የሚቀር ነገር ይኖራል ማይቀበለው ያ ሰው ከሀገሪቱ እንደዚጋ ማለት ያው በወረቀት በምን በምን የሚሰጠው መብት ግን ግዴታ አይደለም ከፈለጋችሁ ነው የምትማሩ ካልፈለጋችሁ አትማሩ ሚል ሐሳብ ይቀርባል ብዬ ነው የማስበው ምናልባት ካልተሳሳቱ
5: እንደዚሁን እንግዲህ ያንን ካልተቀበሉ እኮ ኋላ መሞትም አለ መዳርም አለ በህይወታቸው ላይ ፍርድ አለ እኮ ያን ካደረጉ በፈለጉት ቦታ እንዲቀበሩ ለምሳሌ የት ቦታ ነው ይሄን ሁሉ እኮ ያስተምሯቸዋል ይሄን ሁሉ እኮ አለ ያየነው እኮ ነው አብረን ያለነ በኢትዮጵያም ስንኖር እኮ እኛ ሃይማኖቱን መቃወም አይደለም የእስላሙንም ሃይማኖት የክርስቲያኑንም ሃይማኖት የእስራኤሉንም መቃወማችን አይደለም በኢትዮጵያም ወደ ክርስትና ሃይማኖት እየገቡም ብዙ አብረው ኖረዋል ያደረገው ተጠኖ የለም እንደውም ያለነው ሃይማኖት እንትን ብለ ተጠግተን ኑረንበታል ግዜ አሳልፈንበታል መቃወማችንም አይደለም። ነገር ግን ከዚህ ከመጣነ በኋላ የት ላይ እየደረሰነ ነው አገሪቱ ምን ወዴት እየወሰድናት ነው የአገሪቱ ጥበት ለኑሯችንም ለልጆቻችንም አጠቃላይ ለእግዚአብሔርም ያልተመቸ ኑሮ እየኖርን እኮ ነው።
0: አንተ ሸቶ አሁን ሐሳቦች እንደሳሉ በየጊዜው ሐሳቦች እንግዲህ ድጋፍም ተቃውሞ አላቸው። አሁን ችግሮችን እንዴት ነው የሚፈቱት ማን ነው የሚፈታቸው በመወጋገዝ ነው ወይ የሚፈቱ የሚለው ነው ትልቁ ጥያቄ። አሁን ሐሳብ ይቀርባል እኛ ጋር በወጣቶችም ራሱ ችግር ሲደርስ ሐሳቦች ይቀርባሉ እዛ በኋላ ይጠፋል አንድ ዘመን ደግሞ መነጋገር። አሁን የሃይማኖት ጉዳይ ዛሬ የተነሳ አይደለም በፊት የተጀመረ ነው ግን መፍትሄ ከመፈለግ ይልቅ መወጋገዝ በዛና ስካውን መፍትሄ ሳይመጣ አሁን ምንድን እንዴት ባለው መልኩ ነው ሊፈታ የሚችለው?
5: አሁን እውየኛ ነገር ዶሮና ጭላት አላስ አንድ አስለቃሽ ሲመጣ መንጫጫ ሲሄድ መረሳት ባለፈውም በአሜሪካ ግን መጣ አንድ የሆነ ሰውዬ ነው በኢየሩሳሌም ገብቶ እንደዚህ አደረገ ሁሉ ተብሎ ሰላማዊ ሰልፍ ይወጣ ብዙ ነገር ተባለ እኛ ሀመለፈለፍ በስተቀር በተግባሩ ተግባር አድርገን በምክክርም ሆነ በማናቸውም መግፋት የለም ሲሰማ ብቻ ሌላ ሲመጣ ሌላውን ሲገፋው ያንኛው የነበረው እየተረሳ እየተስፋፋ ነው ሄደ እንጂ መፍትሄ አላገኘለትም። በዚህ እንግዲህ እኔ ሶስተኛ ነኝ በዚህ ልጋና ወደ ሌላ ረስ ልግባ
0: ባጭሩ
1: ያው ጊዜው እየሄደ ነው።
5: እሺ መግቢያውም ላይ የተሰለቸ ነው ብያለሁ። ሌላው ደግሞ በሌላው ህዝብ ላይ የሞት ፍርድ ሲፈረድበት በዳቸዎች ግን በህይወት እንዲኖሩ አስር እንዲኖራቸው አምስት እንዲኖራቸው አምስቱ ስድስቱ ልጅ በህይወት እንዲኖር ተመችቷቸው እንዲኖር ሲደረግ ሌላው ህዝብ ግን አንድ ልጅ እንዲሆን ወደ ውትድርና ሄዶ ያንን ልጅ አጣ ወላጅ ልጅ አልባ ሲቀር ይሄ ፍርድ ሆኖ ተፈርዶ በህግ ተደነገገበት። በጣም የሚያሳዝን በተለይ በእኛ በኢትዮጵያውያኖች እምነት ይሄ ህግ ሆኖ የወጣው የምታስታውሽ ከሆነ ወርቅነሽ በአሁኑ ምርጫ በመጀመሪያው ጊዜ ስልጣን በገንዘብ ይሆናል ብዬ ተናግሬ ማን ነው ያላልችኝ እናንተ ናችሁ ብዬ ነበር። አሁንም ይሄ የተደረገው ስልጣኑ እንዳይወርድ ያለው የሊኩድ እንትን እንዳይወርድ እንጂ እውነት በሀገሪቱ ላይ ለሀገሪቱ ይጠቅማል ተብሎ የተፈረደ ፍርድ አይደለም። በእውነት ይህን በጣም ነው ያዘንኩት፣ በጣም ነው ያሳዘነኝ። በእኛ ህብረተሰብ
0: ግልጽ ያደርጉት ግልጽ ያደርጉ አድማጮቻችን ምንድን ነው
5: ግልጽ አይደለም። አሁን ሃይማኖተኞች እንዳይዘምቱ ሌላው ህዝብ ይሄድ ተብሎ በሌላው ህዝብ ላይ ያው እኔ በኔ በኩል ወጥፍርድ በሌላው ላይ ሲተላለፍ አሁን ደግሞ በጦርነቱ ደግሞ ሌላው ህዝብ ሄዶ ይሙት እነሱ ደግሞ እንዳይዘምቱ ሁለት ጊዜ ጥቅም ያገኙ። የሚደረገው ግን ቅድም መንደርደሪያው እንደገባሁት ይሄ ያለው የፖለቲካ ሁኔታ እንዳይወድቅ ፖለቲካ ነው የፖለቲካ እንዳይወድቅ ነው የተደረገው።
1: መስመር ላይ አድማጭ አለ፣ ጊዜያችን ደግሞ እየተገባደደ ነው። ብዙም ጊዜ ያለው አይመስለኝም፣ ግን ባለው ደቂቃ እንቀበለው። መስመር ላይ ብዙ የጠበቀ አድማጭ አለ።
5: እስማማለሁ በዚህ ድረስ ብዬ ሌላውን መግፋት ስለማይፈልግ፣ በመጨረሻው ግን ለእናንተ በእውነት በእውነት እንዲያው እግዚአብሔር ልጅ ተኩ ው ትልቆቹ ሸሻሸሻ እያሉ እያረጁብን እናንተን ተክተዋል። እናንተ ደግሞ እንደ እናንተ ያለምትተኩ ያደርገው እግዚአብሔር።
1: እናመሰግናለን።
5: ይችን ከናችን የአይን ብሌን ናት። ይችንን እየተናገርን በዚህ ካልተረዳዳነ ከፍለን እኔ ራራሴ ያመኛልሰማው አላዳመጡ።
0: እናመሰግናለን።
5: እናመሰግናለንሁላችሁም ለሁላችሁም እገሌ ገሌ ያላልኩም አመሰግናለን።
1: ደርሶናል ሁላችንም። ሌላ አድማጭ አለ መስመር ላይ ሰጠኝ።
0: አለው
6: አለው
0: ማን ንበል?
6: ሰለሞን እያሱ።
0: እሺ አቶ ሰለሞን
6: ደህና አስጥልኝ። አቶ ሰጠኝ ወይዘሮ ወርቅነሽ እንደሞ አድማጮቻችን እንዴት ሰነበታችሁ?
0: ሰላም
1: ሰላም።
6: አሁን እንግዲህ ያው ህዝባችን፣ መንግስታችን፣ ሚኒስትሮቻችን ሁሉ በየጊዜው የተመረጠውን ተቃውሞና ሽብጣ እያደረጉ አላሰራ ከማለት ትልቅ ፈተና መጥቷል እና አሁን አብዛኛውን ህዝብ አሳምኖ ሰፊውን ድምፅ አምጥቶ መመረጥ ጊዜ ፖለቲካ ስለመጣላቸው አሁን ነው ትግል ያለ፣ አሁን ነው ማሳመን። አሳምኖ ህዝቡን የተመረጠውን አላሰራ ከማለት አፍጋና ከማረር ግም ነው እያሉ ያልሆነ ተገቢ ያልሆነ ስድብ ከመሳደብ አሁን ህዝባቸውን ማሳመን አለባቸው። አንዱኛው
0: ምርጫው ዙሪያ ነው አይደለም?
6: አዎ፣ ሰዓቱን ስለሚያጥር ብዙ ነበረ እንትኑ በአንዱ ነው። በዚህ ከአሁን በፊት የተነጋገሩት ወንድሞቻችን ሃይማኖትን በተመለከተ ዳቲዎችን በተመለከተ መጽሐፈ ኢያሱን አይነበብም ወይ? እንግዲህ የመሳፍንት መጽሐፍ አይነበብም ወይ? መጽሐፍ ዜና ሲነበብ ዳቶቹ ሃይማኖት መሮቹ የወታደሩን የሚውልበትን የሚያድርበትን የሚሰፍርበትን ማን ነው ቀንደ መለከት እየነፋ የሚሄድ የነበረው? የካህናቱ ልጆች አልነበሩም? እንዲያውም ሁላችን መጽሐፍ አንባቢ እንግዲህ ከሆነ የሃይማኖት መሮቹ ካህናቶቹ ዳቶቹስ ምን ይናገሩ ከሚለው ላይ ይንተውና
0: ስለዚህ ይሳተፉ ነበር። አሁንም መሳተፍ አለባቸው ነው አቶ ሰለሞን?
6: እንዴታ እንዴታ፣ የሃይማኖት መሪ ነን እስራኤል ነን ብሎ የሚያምን የሃይማኖት መሪ ካለ በኢያሱ ጊዜ ማን ነው ቀንደ መለከቱን እየነፋ ጠላት ቀንደ መለከቱን ሲሰማ በእርሱ በርሱ እየተተረማመሰ በመሳፍንት ጊዜ ማን ነው ቀንደ መለከቱን የነፋው? ካህናቱ ነው፣ ከጦሩ በፊቱ ነው። በመጽሐፍ ዜና ላይም ደግሞ ያስረዳል።
1: ስለዚህ ሃይማኖተኛ ሀገሩን ይጠብቃል፣ ይዋጋል ነው። እንደውም ቀድሞ ነው የሚወጣ።
6: ለእስራኤል ጠላት ሲነሳ መጀመሪያ ጦለቱን ይዞ ከጦሩ ፊት የጦሩን ቦታውን የጦሩን መንገድ በጦለትም ሆነ በቀንደ መለከት እየባረከ እየመረቀ እየነፋ የሚመራ የሃይማኖት መሪ ነው።
1: እንግዲህ የተለያየ አመለካከት አለ አቶ ሰለሞን፣ እንደምታየው ነው። ግማሹ በነጩ ማህበረሰብ አረድ የሆነው አንዘምትም፣ ልክ አይደለም፣ ኦሪት ነው ምንማር ይላሉ። ሌላው ደግሞ ለምን በእኛ ማህበረሰብ አሁን በሬዲዮ ምንሰማው እንደዚህ ነው፣ ቀደም ሲል የነበሩት አድማጭ ትክክል ነው፣ ሃይማኖትን ይጠብቁ ኦሪት ይማሩ ብለዋል። አቶ ሰለሞን ደግሞ አሁን ትክክል አይደለም እያልክ ነው።
6: አሁን የነገርኩሽ እኮ የኦሪቱ ቃል ነው፣ የኔ ቃል አይደለም። እኔ ልናገረው እንጂ ከኦሪቱ ያለው ነው።
1: አይ ኦሪትን ጠቅሰህ ነው የተናገርከው፣ እየሰማን ነው።
6: ሌላው እንግዲህ ሃይማኖታችን እዚህ ከመጡ በኋላ ፋሲካውንም ቀይረዋል፣ በዓላቱንም፣ ሌላ እምነትም ለሚሉተይ በሬዲዮ መናገሩ ብቻ መፍትሄ አይሰጥም። የእውነት ሃይማኖት የምንወድ ከሆነ የሃይማኖት ሚኒስትር አለ፣ የሳርቅ ሊጣው አለ፣ የህገ መንግስቱ አለ፣ ቤት ምሽባት አለ። እነዚህ መዘጋግቦ በገዛ ክላታቸው ወስዶ ከሃይማኖት መሪውና ከህገ መንግስቱ አቅርቦ የእስራኤልን መንግስት ራሙ ካህናቱ መንግስቱ የሚያከብረውን ባልማያከብር ካለ እምነቱና ወገንነቱ ማን እንደሆነ ይናገር። በዚህ ማስወገድ
0: መንግስት ጣልቃ ይገባል ወይ በዚህ ጉዳይ? ህጉ
6: ይገባል እንጂ የእስራኤል መንግስት እኮ ነው፣ የእስራኤል ሃይማኖት እኮ ነው የተበላሸ፣ የእስራኤል ህዝብ እኮ ነው የተበላሸ። እስራኤል ነይ ብሎ መጥቶ መንግስት ሳያውቀው ህዝቡን ደግሞ የዋህ የዋሁን ደካማ ደካማውን ካህን አይደል ተምሮ የካህን መምህርነት የለው፣ በራብ ተምሮ የራብ መምህርነት የለው፣ ነብይ አይደል። መንግስት ያውቀው፣ መንግስት ያውቀው ከፈቀደለት እንደፈለገ ይሁን። ግን መንግስት ሳያውቀው፣ ካህናት ሳያውቀው፣ የራብራሹ ሳያውቀው፣ የሃይማኖት ሚኒስትር ሳያውቀው

0: እንጂ በዚህ በሬዲዮ ተነግሮ ሁሉ ነገር አያልቅም። ሰዓቱ ማጭር ነው እና መሰግናለን።
1: ቆሎን መቆርጠም እንጂ ማሸት አይጨርሰውም እንዳሉ በዚህ በሬዲዮ ምንነጋገረው ለነሱ ምርት እንዲያዘጋጁ ያደረግነ ነው እንጂ እውነት እስራኤልና ሃይማኖት የሚወድሰው በእስራኤልነቱ የሚኮራ ሰው እኒህን ነገሮች እርግጠኛ መረጃውን ይዞ ወደ መስሪያ ቤት ማቅረብ ነው ትልቁ መድኃኒትና ማረሚያ ያለው።
2: ጥሩ
0: ሰለሞን እናመሰግናለን ስለተሳተፍክ። መልካም ቀን መልካም ሳምንት።
1: አመሰግናለሁ ሁሉ ስለተሳተፍ።
0: እሺ ስርጭታችን ተጠናቀቀ። እንግዲህ በስርጭታችን ለተሳተፉ ለሁሉም እናመሰግናለን።
2: ለአድማጮችም እንዲሁ
0: ለሁሉም አድማጮች አው ለተሳተፉት አው ለአድማጮችም እንዲሁ ለቴክኒክ ባለሙያው ለሮኒን ዳህን ምስጋና ይድረሰው እንዲሁም ለሃና ስፈረው ለአቀናባሪዋ ምስጋና ይድረሳት። ሰጠኝ እንግዲህ ምሽት 7 ሰዓት ላይ እንደገና ከርምሽ ጋር እንገናኛለን። መልካም ቀን አድማጮች አው።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮምርሾን ካፍ በታሙዝ ታፍሽን ፔባፍ ሲሆን እንደ አውሮፓ ዘመን አቆጣጠር ጁላይ 5 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሰኔ 28 ቀን 2018 ዓመተ ምህረት ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ዛፈር ሳሊም ሲሆን የፕሮግራሙ አጠናካሪ ሃና ስፈሮናት፣ የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከአድማጭ ጋር እንወያያለን። ሳምንታዊ ፕሮግራማችን የአገርህን ወቅ ፕሮግራምም ሰዓቱን ጠብቆ ይቀርባል። ከአድማጮች ጋር በስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱን ዜና እነሆ። በቅድሚያም አርዕስተ ዜና። መንግስት የግል መገናኛ አውታሮችን በሚመለከት ከፍተኛው ፍርድ ቤት በአጋጽ ያስተላለፈውን ውሳኔ እንደማያከብር ማስታወቁ ውዝግብን ፈጠረ ተባለ። ማዕከላዊ የምርጫ ኮሚቴ ስራ አስኪያጅ ተወካይ የህግ ጠበቃ ሊቪኒ በቅርቡ ለሚካሄደው ብሔራዊ ምርጫ ቅድመ ዝግጅት እየተደረገ መሆኑን ገለጹ። በአረቡ ማህበረሰብ ውስጥ የሚደርሰው የእርስ በርስ ግድያ እንደቀጠለ ነው። የኢራን አብዮታዊ ዘብ አዛዥ ጄኔራል አሚር ሃታሚ የከፍተኛ መንፈሳዊ መሪ አሊ ሐሚናይን ግድያ በግድያው ተጠያቂውን አካል ሀገሩ እንደምታሳድደው አስታወቀ የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። መንግስት የግል መገናኛ አውታሮችን በሚመለከት ከፍተኛው ፍርድ ቤት በአጋጽ ያስተላለፈውን ውሳኔ እንደማያከብር ማስታወቁን ተከትሎ ውዝግብ መፈጠሩ ተገለጸ። የመንግስት ህግ አማካሪዋ ምክትል ጊሊ ሊሞን የባጋጽን ውሳኔ መቀበል የህግ ጥሰትን እንደማክበር ይቆጠራል ማለታቸው ታውቋል። ከፍተኛው ፍርድ ቤት ባጋጽ የግል መገናኛ አውታሮችን በሚመለከት ያስተላለፈውን ውሳኔ ላለመቀበል መንግስት ባካሄደው ስብሰባ ላይ የተወያዩበት መሆኑ ተገልጿል። የከፍተኛው ፍርድ ቤት ውሳኔውን ላለመቀበል መንግስት የህግ ጥሰቶችን የተለመደ አካሄድ የሚያስመስል አሰራር እንዲኖር የሚያደርግ አሰራር ይከተላል የሚል ስጋት መኖሩም ተገልጿል። የህትመትና የመገናኛ ብዙሃን ምክር ቤት በሰጠው ምላሽ መንግስት ቀይ መስመር እያለፈና የህግ ጥሰትን እየፈጸመ ነው በማለት መንግስት የህግ የበላይነትን መጣስና ከፍተኛውን ፍርድ ቤት መብትም አለማክበር እንዲሁም የመገናኛ አውታሮችን ነጻነት በፖለቲካዊ ጫና ማፈንና መቆጣጠር እየታየበት ነው ብሏል። የእስራኤል የህትመት ምክር ቤት መንግስት የከፍተኛውን ፍርድ ቤት ውሳኔ እንዲያከብርና የመገናኛ አውታሮችን ነጻነትና ገለልተኛነትም እንዳይቆጣጠር ሲል ጥሪ ማቅረቡ ታውቋል። በባቲያም ከተማ ጩቤ በመታጠቅ ወደ ፖሊስ በመሮጥ የተጠረጠረ ግለሰብ በተከፈተበት ጥይት ህይወቱ ከቆሰለ በኋላ ህይወቱ ማለፉ ታወቀ። ክስተቱ የወንጀል ድርጊት ሳይሆን እንደማይቀር የተገለጸ ሲሆን ፖሊስ በጉዳዩ ምርመራ እያካሄደ መሆኑን አስታውቋል። ማዕከላዊ የምርጫ ኮሚቴ ስራ አስኪያጅ ተወካይ የህግ ጠበቃ ሊቪኒ በቅርቡ ለሚካሄደው ብሔራዊ ምርጫ ቅድመ ዝግጅት እየተካሄደ መሆኑን ገለጹ። ሊቪኔ በምርጫው ውጤት ላይ የታማኝነት ችግር እንዳይፈጠር ኮሚቴው በማንኛውም ጊዜ ስራ እየሰራ መምጣቱን ገልጸዋል። ሊቪኔ በምርጫው ዋናው ትኩረት የሚሰጥበት ጉዳይ ግልጸኝነት እንዲኖር መሆኑን ገልጸው የምርጫው ሂደት ለህዝብ ያለውን ግልጸኝነት ደረጃ ከፍ ለማድረግም እየሰሩ እንደሆነና የድምፅ ቆጠራው ሂደት በኢንተርኔት አማካኝነት በክነሴቱ በቀጥታ ስርጭት እንዲታይ ለማድረግ እያሰቡበት መሆኑን ገልጸዋል። ሊቪኔ ድርብ ድምፅ ያላቸውን ከ6000 እስከ 7000 የሚደርሱ ፖስታዎች የሚይዙ ሳጥኖች ሲከፈቱና ቆጠራው ሲካሄድ በቀጥታ ስርጭት እንዲታይ የሚያደርጉ መሆናቸውንና የቆጠራውን ሂደት ማየት የሚፈልጉ ሁሉ ወደ ድረገጹ በመግባት ማየት ይችላሉ ብለዋል። በተጨማሪም በእስራኤል ምርጫን ማጭበርበር አይቻልም፣ ነገር ግን ለህዝቡ እንደተጨበረበረ እንዲያስብ ማድረግ ይቻላል በማለት ይህ ስህተት እንዳይፈጠርም አንፈልግም ሲሉ ማስጠንቀቃቸውን እስራኤላዊውም ባዘጋጀው ጉባኤ ላይ ባሰሙት ንግግር ገልጸዋል። በአረቡ ማህበረሰብ ውስጥ የሚደርሰው የእርስ በርስ ግድያ እንደቀጠለ ነው። ዛሬ ጧት በኡማል ፋህም አንድ በ30 ዓመት የዕድሜ ክልል የሚገኝ ግለሰብ በጥይት ተኩስ በከባድ ሁኔታ ከቆሰለ በኋላ ሕይወቱ ማለፉ ታውቋል። በግድያው የተጠረጠሩ 4 የከተማዋ ነዋሪዎች በቁጥጥር ስር መዋላቸውን ፖሊስ አስታወቀ ሲሆን ለምርመራ መወሰዳቸው ተገልጿል። የኢራን አብዮታዊ ዘብ አዛዥ ጄኔራል አሚር ሃታሚ የከፍተኛው መንፈሳዊ መሪ አሊ ሃሚናይ ግድያ ተጠያቂውን አካል ሀገሩ እንደምታሳድደው አስታወቀ። ጄኔራሉ ያሊ ሃሚናይ የቀብር ስነ ስርዓት ላይ በሀገሩ መገናኛው ታር በተደረገለት ቃለ መጠይቅ እንደገለጸው የተፈጸመባቸውን የወንጀል ድርጊት የኢራን ትውልድ እንደማይረሳውና እነሱም ከጉዳታቸው ማገገም እንደማይችሉ ገልጿል። በመጨረሻም የአየር ንብረት ትንበያ። የአየር ጸባይ ነገ ጧት አካባቢ በባህር ዳርቻዎችና በሰሜን እስራኤል አካባቢ ቀላል ዝናብ ይኖራል ተብሎ እንደሚጠበቅና የሙቀቱ መጠን ከወቅቱ ጋር ተመጣጣኝ እንደሚሆን፣ ማክሰኞና ረቡ የሙቀቱ መጠን ቀንሶ ቀዝቀዝ ያለ የአየር ጸባይ ይኖራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የነገው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በቴል አቪቭ 30 ዲግሪ ሴንቲግሬድ፣ በሃይፋ 29፣ በብኤርሸባ 35፣ በኢላትና አካባቢዋ 42 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወደ ወቅታዊ ጉዳዮች ነው የምናልፈው። ስልክ መስመራችን ላይ የቀድሞ ክነሴት አባል አሁን ደግሞ እንግዲህ በመገናኛ አውታሮች ነው የሚሰራው፣ ማህበራዊ ተንቀሳቃሽም ነው አክቲቪስት አቶ ሽሎሞ ሞላ ስልክ መስመራችን ላይ ነው። ደስ ነው የምናልፈው። ጤና ይስጥልን ሽሎሞ፣ እንደምን አመሸ?
1: ጤና ይስጥልን ወርቅነሽ፣ እንደምን አለሽ?
0: እግዚአብሔር ይመስገን ሰላም ነው።
1: እግዚአብሔር ይመስገን ደህና ነን።
0: ጥሩ። የሀገራችን ፖለቲካ ጉዳይ እንዴት ነው? ምርጫው በቅርቡ ሊካሄድ ሞቅ ሞቅ እያለ ነው። በዋዜማው ደግሞ እንግዲህ ነባር ፖለቲከኞች ፓርቲያቸውን እየለቀቁ ናቸው። እነ ዩሊ ኤድልሽታይን ምን እንደሚያደርጉ በቀጣይ ይታያል። እንዴት ታየዋለህ?
1: በአጠቃላይ ነገሩን ስንመለከተው በእውነት ፖለቲካው እየጦፈ ነው። ጥሩ ነው። ፖለቲካ እና አንድ ዲሞክራሲ ሀገር ዲሞክራሲ ሊያሰኛት የሚችለው የሚያስፈልገው ጊዜ ምርጫ ተካሂዶ ህብረተሰቡ የሚፈልገውን ሲመርጥ ነው። ያ ማለት መሪውን በአራት ዓመት አንድ ጊዜ መርጦ ይልክና ያ መሪ የህዝቡን ርዕዮተ ዓለም የሚፈልገውን የሚያካሂድበትና የሚሰራበት ነው እና ይሄ የዲሞክራሲ የምርጫ ቀን የተቀደሰ ቀን ነው ማለት እችላለሁ፣ በዲሞክራሲ ሂደቶች ማለት ነው። እና እያንዳንዱ ማህበረሰብ ህዝብ ለምሳሌ የሚቆጭ ከሆነ ይህን ሳላደርግ እንደዚህ እያለ የሚናገረውን ከቤቱ ተቀምጦ ቡናም እየጠጣ ምግብም እየበላ መንግስትንም ይሄ አላደረገም ይሄ ጥሩ አልሰራም የሚልበትን ነገር ቻንሱ በአራት ዓመት አንድ ጊዜ አሁን ነው። ስለዚህ ምርጫ የተለያዩ ፓርቲዎች ይመጣሉ፣ ራሳቸውን ለምርጫ ያቀርባሉ። ራሳቸውን ለምርጫ በሚያቀርቡበት ጊዜ ለእነሱ ደግሞ ያው እያንዳንዱ እኔ ይህን ብመረጥ ይህን እሰራለሁ፣ ይህን ባደርግ ይህን እሰራለሁ፣ ይህን ባደርግ ይህን አደርጋለሁ እያሉ የራሳቸውን ርዕዮተ ዓለማቸውን ለህዝብ ያስታውቃሉ። ለህዝብ ካሳወቁ በኋላ ደግሞ ወደ ምርጫ ቀርበው መጨረሻ ላይ ህዝቡ ተቀበላቸው ወይስ አልተቀበላቸው የሚለውን የሚታይበት ጊዜ ይሆናል ማለት ነው። እና ስለዚህ አንዳንድ ለምሳሌ አንቺ ከመግቢያ ላይ ዩሊ ኤድልሽታይን ተናግረሻል። የፖለቲካ ፓርቲ ማለት የመጽሐፍ ቅዱስ ስጦታ አይደለም፣ ማለትም ህግጋት አይደለም። ፖለቲካ ማለት አንድ ሰው የሚፈልገውን ርዕዮተ ዓለም ለማካሄድ ያለው የፖለቲካ ፓርቲ አደረጃጀት የማይጥመው ከሆነ የማይገማዝማማው ከሆነ ያ በዛ አካባቢ ሆኖ ተጽዕኖ ፈጥሮ የሚፈልገውን ርዕዮተ ዓለም ለመተግበር የማያደርግ ከሆነ ለቆ ሌላ መንገድ ወይ ይፈጥራል ወይ ደግሞ ለሱ የሚቀራረብ ርዕዮተ ዓለም ያለውን ፓርቲ ከዛ ጠጋ ብሎ ስራውን ለማስፈጸም እና ለማካሄድ ይፈልጋል። ለምሳሌ ዩሊ ኤድልሽታይን አንዱ ትልቁ አሁን ሊለቅበት የቻለው እንደሚታወቀው ይሄ ሀሪዲዎች የምንላቸው የሃይማኖት አክራሪዎች እኛ ውትድርና አንሄድም፣ መሄድ አንፈልግም፣ እኛ የኦሪት ተማሪዎች ነን፣ የኦሪት ወታደሮች ነን እያሉ ብዙ ጊዜ ይናገራሉ። ዩሊ ኤድልሽታይን አይቀበለው እና ህግ ለማስተላለፍ ሞክሮ ነበር። ምክንያቱም በዚች ሀገር ውስጥ ብሔራዊ ውትድርና አገልግሎት የሀገሪቱን ህልውና ለመጠበቅ የሚያስገድድ ዘመቻ ስለሆነ ለምሳሌ አንቺ የአንቺ ልጆች እኔ የእኔ ልጆች ሁላችንም ቢሆን ብሔራዊ አገልግሎታችን እንፈጽማለን፣ ግን አንድ ሰው የኦሪት ተማሪ ነኝ ብሎ አላረግም ማለት ይሄ ተገቢ መስሎ አይታየኝም በማለት ከሊኩድ ፓርቲ ድጋፍ ባለማግኘት እንዲያውም የውጭና የጸጥታ ሊቀመንበር የነበረውን ጠቅላይ ሚኒስትር ቢንያሚን ነታንያሁ እሱን ቀይረው በቦዓዝ ቢስሙት በሚባለው ቀይረውት ፓርቲው አባሮት ሌላ ሞክረው ነበር። ስለዚህ እሱ ከውጭ ሆኖ ርዕዮተ ዓለሙን ለማካሄድ ሞተር በተለያዩ መገናኛ አውታሮች ሲናገር ነበር፣ ሞከረ አለ። መጨረሻ ላይ ግን በዚያው ሊኩድ በሚባለው ፓርቲ ውስጥ ሁኜ እኔ የምፈልገውን ነገር ማድረግ አልችልም ሲል ከ23 ዓመት አባል የነበረበትን ፓርቲ ለቆ ሌላ እንዲሁም ሌሎች ፓርቲዎችም አዳዲስ የሚመጡ አሉ። ለምሳሌ ጋዳ ይዝንኮት የካሆን ላባን የሚባለውን ህነ ቤኒጋንጽ የነበረውን እሱን ለቆ የቤኒጋንጽ አካሄድ አልተመቸኝም በማለት ራሱን ፓርቲውን መስርቶ ዛሬ እሱ ጠቅላይ ሚኒስትር ይሆናል የሚል ግምትና የህዝባዊ ጥንጠናት አንዳንድ ግምቶች ይሰጣሉ። እንደዚሁም ቤኔት እና ላፒድ ከአንድ ላይ ሆነው ብዙ ፓርቲዎች አሉ። ስለዚህ አሁን ምርጫ ለምርጫ ሂደት ለመውጣት የሶስት ወር የመዘጠናቀኑ የምርጫ መካሄጃ ጊዜ ከመድረሱ በፊት ከዘጠና ቀን በኋላ ክነሴት ስራውን ያቆማን ወደ ምርጫ ይወጣሉ እና ከሁለት ሳምንት በኋላ ነው እንግዲህ እስከ በነገራችን ላይ 45 ቀን ምርጫው ከመካሄዱ በፊት ተመራጮች እና ፓርቲዎች እና የፓርቲው አባላት ራሳቸውን ያስመዘግባሉ ለማዕከላዊ አስመራጭ ኮሚቴው። እስከዛ ድረስ ገና ብዙ ለውጦች እናያለን። ወርቅነሽ እንዲህ እንዳለ የሚቀር አይደለም።
0: በጣም የሚገርም ነው። አሁን ያለው የፖለቲካዊ ለውጥ እንደው ድራማቲክ የሚባልም ነው። አሁን እንዳልነው ይህን ያህል አመት በአንድ ፓርቲ ውስጥ የነበረ ሰው ድንገት ፓርቲውን መልቀቅ እንደው ለምርጫውስ የሚፈጥረው ተጽዕኖ ምን ይሆን? የድምፅ መከፋፈል፣ የፓርቲዎች እየቀነሱ ዝቅ እያሉ የመሄድ ሁኔታ አይፈጠርም?
1: ይፈጥራል። ምንም አይፈጥር ማለት አይቻልም። ምክንያቱም ህዝቡ በተለይ እስራኤል ሀገር አሁን ሶስት ጉዳዮች ናቸው እስራኤልን አሁን በከፍተኛ ደረጃ በምርጫ በምንሄድበት ጊዜ ለውጥ ያመጣሉ ተብሎ የሚታየው። አንደኛ የሀገሪቱ የጸጥታ ሁኔታ፣ ከኢራን ጋር የነበረው ጦርነት፣ ከሐማስ ያደረገብን ውድቀት፣ በሰባት ቀን አስረኛ ወር 2023 ዓመተ ምህረት የደረሰብን ጉዳት፣ ከዛ በኋላ ጦርነቶች ተካሂደው የጦርነቱ ውጤት አርኪ ነው ወይስ አይደለም የሚለው ለህዝብ ግምገማ ይቀርባል። እያንዳንዱ የራሱ ግምት መስጠት ይችላል። ይሄ አንዱ አጀንዳ ይሆናል። ሁለተኛው አጀንዳ ደግሞ ሊሆን የምንችለው የማህበራዊ ኑሮ፣ የኑሮ ውድነት፣ የቤት ኪራይ፣ የምግቦች ለመወድ ውድ መሆን በየሱፐርማርኬቱ፣ እነዚህ ነገሮች ተጽዕኖ ይፈጥራሉ። የኑሮ ውድነቶች ነው አይደለም የሚለው ይታያል። ሶስተኛው ደግሞ አሁን ለት የምትለው የማህበራዊ ጉዳይ፣ ለምሳሌ ውትድርና ማገልገል አለማገልገል፣ ለምን ነው ማይሄዱ ይሄዳሉ፣ ግዴታና ግዴታው ምንድን ነው የአንድ ህዝብ ግዴታ ሳይሆን ወይም ደግሞ የሆነ ነገር ህዝብ መቀበል ሳይሆን የሚሰሩ ስለ ሀገሪቱ ምንድን ነው የሚለው እና ሌላው ደግሞ እንደ ጠቅላይ ሚኒስትር ቢንያሚን ነታንያሁ እንደ አጀንዳ ዘው የሚቀርቡት ደግሞ በፍርድ ቤት ዳኞችና በተለይ በፍትህ መስሪያ ቤቶች ላይ መካከል ያለውን በተለይ ኤዶታ ምዝራህ ወይም ደግሞ ከዚህ ከሞሮኮ ከየመን ከሌሎች አመቶችን መድሎ የሚያደርግ አደረጃጀት ነው ማለት ለምሳሌ ከፍተኛ ጉዳይ ለውጥ ሁሉ ለማድረግ እየተሞከረ ነው ያለው። እነዚህ ነገሮች ለምርጫ ይቀርባሉ እና ህዝቡ ታሳቢነቱን ለምሳሌ በአረቦች ማህበረሰብ በምናይበት ጊዜ እኔ ራሴ የማውቀው ነገር ነው፣ ሁልጊዜ ይናገራሉ። በእነሱ ማህበረሰብ ለምሳሌ ከፍተኛ የሆነ የግድያና የመገዳደል ጉዳይ አለ። አገሪቱ እርስ በርስ ግድያ እና አገሪቱ በወንጀለኞችን እያያዘች አይደለም፣ ፖሊስ ጥሩ አድርጎ እየሰራ አይደለም እያሉ ነው ከፍተኛ ኩነና ሁሉ ያቀርባሉ። ያን ለማሰል እና ይህንም በተመለከተ የፖሊስ ሚኒስትሩን ኢታማር ቤን ግቪርን ይወነጅሉታል። እሱ ጥሩ አይደለም፣ እሱ ጥሩ ቢሆን ኖሮ ቤታችን እንደዚህ አይነት ነገሩ ላይ ፈጠር ይላሉ። በእነሱ በኩል ለምሳሌ ትልቁ አጀንዳቸው የሚገርምሽ ወርቅነሽ በሚመጣው ምርጫ የሐማስ ወይም የፍልስጤም አገር መቋቋም አለመቋቋም አይደለም። ጭራሽ የእነሱ ዋናው ትልቁ አጀንዳቸው በየቤታቸው እያንኳኳባቸው ስለሆነ ይህ መገዳደለ ሁኔታ በእነሱ ለምሳሌ ያንኑ አጀንዳቸው። ሀሪዲዎችን ለምሳሌ ኡልትራ ኦርቶዶክስን ብንወስድ ደግሞ ውትድርና አገልግል መሄድ አለባቸው እየተባለ የምንያዘው የምንገደድበት ይሄ መቀረ መቆም አለበት ብለው በከፍተኛ ደረጃ ለምሳሌ እንደ አጀንዳ ዘው ህዝባቸውን ቀስቅሰው ወደ ምርጫ ያመጣሉ። ከሀይላቸውን ለመዘማገድ የገደለው ደግሞ የሌላው ፓርቲ ደግሞ የጠበቀ ይትነፍ በግራ በኩልም ያሉት ደግሞ ነው ለሀገሪቱ ውትድርና የማያገለግል ሁሉ የሀገሪቱ አገልግሎት መስጠት የለባትም፣ ብሔራዊ ውትድርና አገልግሎት እንደ አንደኛ ደረጃ ነው፣ የሀገሪቱን የዲሞክራሲ መብት መጠበቅ ደግሞ እንደ አጀንዳ ነው። ሌሎች ደግሞ ጠቅላይ ሚኒስትር ቢንያሚን ነታንያሁ እሳቸው ደክሟቸዋን ብዙ አመት አገልግለዋን፣ ስለዚህ እሳቸው ደግሞ ከጠቅላይ ሚኒስትርነታቸው መውደቅ አለባቸው፣ ደክሟቸዋን፣ ችግር አለባቸው፣ በዚህ አራት አመት ውስጥ ያሰሩት ስራ ሀገሪቱን የሚጎዳ እንጂ የሚጠቅም አይደለም እያሉ እነዚህ ፖለቲካዎች ይቀርባሉ። እንግዲህ ህዝቡ ገምግሞ ገምቶ የሚፈልገውን ይመርጣል ማለት ነው።
0: አዎ፣ ዞሮ ዞሮ በርግጥ እያንዳንዱ ሰው እንግዲህ እያንዳንዱ ማህበረሰብ በማህበረሰብ ደረጃ ስናይ የራሱ ፍላጎት አለው፣ አንድ የሚያደርገው ፍላጎት አለ። እንደው የሀረዲ ማህበረሰቦች እንደ ምሳሌ አንስተሃል እና አቶ ሽሎሞ፣ የሀረዲ ማህበረሰብ ያም ይሁን ይህ የፖለቲካ ኃይል እንዳላቸው ነው የሚታወቀው። የሚፈልጉትን ሰው ይመርጣሉ። የፖለቲካ ኃይል በየክነሴቱ በየምርጫው ይገባል። እንደውም በመንግስትም እየተዋቀረ የእነሱ ፍላጎት ይሟላል። ምን የሚሆን ምንና ለማጠቃለያ ነው እንደው በእኛ ማህበረሰብ በኩል ይሄ ቅድመ ዝግጅት ሲኖር ይሆን ዘንድሮ?
1: ያለሽ በእኛ ማህበረሰቡ ጥቅጥቃችን የወጣ ነው ማለት ይችላለሁ። በእውነት እኔ ለምሳሌ በዚህ 3 ዓመት ውስጥ የእኛ 3 የክነስት አባላቶች ነበሩን። ለመጀመሪያ ጊዜ በጣም ቁጥሩ 3 ክነሴት ከ123 ማለት ልክ በእኛ ማህበረሰብ 3.3% ማለት ነው። 3% በጣም ብዙ ነው። እና ቁጥራችን እኛ 1.1% ብቻ ነው ለእስራኤል ሀገር ማህበረሰብ። እና ይህን ያህል ጉልበት እያለን ግን በእውነት ዓለም እንዳለመታደሉ ነው እነዚህ 3 የክነስት አባላቶቻችን ከአንድ ላይ ሆነው ሰርተው እጅ ጓንት ሆነው ምንም አይነት ለእኛ ማህበረሰብ ያመጡት ለውጥ የለም። 100% እንደዛ ማለት ይችላሉ። ምክንያቱም ሌሎች አገልግሎታቸው እንደ ክነሰት አባልነታቸው ለሀገሪቱ የሚጠቅም ሰርታ ሊሆን ይችላል። ግን ለእኛ ማህበረሰብ በለውጥ ደረጃ የክነስ አባል ጸጋብ መላኩ ለምሳሌ የፖሊስ ለምሳሌ በወንጀል የወነጀላቸውን የእነሱ የተመዘገበ መዝገባቸው እንዲሰረዝላቸው የሚል ህግ አድርጋለች። ከዚህ ውጭ በምናይበት ደግሞ ምናልባት የካንሰር በሽተኛ አንድ የሆነ ህግ ሳይሆን የሆነ መንግስታዊ ውሳኔ አስወስነዋል እንጂ በተግባር
0: በምናይበት ቅድመ ምርመራ እንዲደረገ
1: ምንም የተደረገ ነገር የለም። ለአንዱ ለምሳሌ እኔ ትልቁ መስፈርቴ የሾርክ አሊያን በተመለከተ ነው። አሊያን በተመለከተ እኛ እንደምታውቂው ድሮኛ ከመምጣታችን በፊት ከመጣን በኋላ ቤተሰቦቻችን ኢትዮጵያ ቀርተው ሎቢ እያደረግን የክነስት አባላቶችን እየመረጥን እባካችሁ ተባበሩን እያለ እየለመን እንደ አጀንዳ አድርገው ምጻ ሽሎሞ፣ ከዛ ምጻ ሽሎሞ በኋላ ደግሞ ብዙ ወገኖቻችን እንዲመጡ፣ ከዛ በፊት ደግሞ ምጻ ሞሸ እንዲሆን፣ ያን ሁሉ እንኳን ነጮችን እየለመን እንኳን እኛ የህዝብ እንደራሴዎች ሁነን ውጤታማ እንድንሆን አድርገናል። እና አሁን ግን በዚህ 4 ዓመት ውስጥ አንድ ኢትዮጵያ የመጣ የለም። ይሄ ራሱ የእነሱ ፌላሪቲ ነው። ቢሆንም እንኳ አሁንም ቢሆን የዲሞክራሲ መብትን ተጠቅሞ ማንኛው ይጠቅመናል ነው። አሁን ችግሩ ምን መሰለች? ብዙ ጊዜ የእኛ ወጣቶች ወይ እኛ ወንድሞች እና እህቶች ወደ ፓርላማ ለመግባት የፓርቲ መሪዎች ናቸው መልምለው ይወስዷቸዋል። የፓርቲ መሪዎች መልምለው ስለሚወስዷቸው እነዚያ የዛን ጊዜ ከዛ በኋላ ራሳቸውን ችለው ለመስራት ይቸገራሉ። እንዲሁም እንኳ ሌላው አልፎ እንኳን ለምሳሌ ልንገርሽ፣ አሁን ሰሞኑን የክነስት አባል ሞሸ ሶሎሞን የሆነ እንትን አድርጎ ነበረ። ይህን ካሬዲዎች በተመለከተ ተቃውሞ ውትድርና ማገልገል አለባቸው፣ ውትድርና ማገልገል ለሀገሪቱ የሚጠቅምን የሚጎዳ ነገር አይደለም ብሎ እሱ ለምሳሌ ድምፅ በሚሰጥበት ጊዜ የፓርቲው ሊቀመንበር በጣሊያን ስሞቶች የገንዘብ ሚኒስትሩ አውቶማቲካሊ ካለው የስራ ቦታ ሁሉ አባረረው። ያ ማለት ምንድነው? አሳያለሁ። አዎ፣ እኔ እንዳይሳተፍ አደረገው። ይሄ በጣም አጸያፊ ነገር ነው። እና ብዙ ጊዜ የማህበረሰብ ህዝቡ ከጀርባቸው ሆኖ ጠንካራ ሆኖ ደግፏቸው ቢመጡ ኖሮ እንደዚህ አይነት ሂደት ነገሮች አይታዩም ነበረ። ስለዚህ እኔ ተስፋ የማደርገው ምናልባት አሁንም ቢሆን ከዚህ ውድቀት ተምረን የተሻሉ ሰዎችን በእውነት አደረጃጅተን ምናልባት ጥሩ የክነስት አባላቶችን እና ለህብረተሰባችን የሚጠቅሙ ብናወጣ
0: እንግዲህ ያሉትም ቢሆን ጥሩ ስራ ያው ለህዝቡን የሚጠቅም ስራ እንዲሰሩ ለውጥ በሚያመጣ ደረጃ ተጨማሪም ቢኖር ጥሩ ነው። ዞሮ ዞሮ እንደው ህዝቡ ድምፁ እንዳይበታተን ነው የጥያቄ መንፈስ እሱ ነው።
1: ዋናው ልክ ነሽ። ዋናው እነዚህም አሁንም እንኳ ያሉት ነገር ተመልሰው ሊመረጡ የሚችሉ ይሆናል።
0: ህዝቡን የሚጠቅም ስራ ይስሩ እንጂ ሺ ጊዜ የሚመረጡ
1: በህዝቡ ላይ አሁን ያደረጉትን አገልግሎት በሚያሳዩበት ጊዜ ራሳቸው እንደገና ማስተካከል አለባቸው። በርግጥ የፖለቲካ አሰራርን ያውቀዋለሁ ቀላል ነገር አይደለም ግን ቢሆንም
0: እዛ ክደሴ ሲውሉ አልሰሩም ለማለትም ይከብዳል እኮ ስራማ እየተሰራ እኮ ነው ይሰራሉ በጣም
1: ለሀገሪቱ ለብሔራዊ ጥቅም ያደርጋሉ ግን ያንዳንዱ ማህበረሰብ ጸጋ እንደዘን ማለት ወርቅለሽ ያንዳንዱ ማህበረሰብ ያንዳንዱ የክረሰት አባል ሴክቶሪያሊ ነው የሴክት ለሴክተሩ ነው ለምሳሌ በጣለ ስሞትሪች ምጽድ ለይሁዳና ሶማሪያ ያሉትን ለነሱ ነው የሚያገለግለው ሀሪዲዎች ሀሪዲዎች
0: ለመራጩ ህዝብ ታማኝ ነው አሁን
1: ለመራጩ ታማኝ ነው ለዚያ ነው የሚያ ደርጉ ግን ብዙ ጊዜ ደግሞ የኛ ማህበረሰብ ደግሞ አንድ ወጥ ድምጽ ስለማንሰጥ ከጀርባ ስለማንቆም የተበታተነ ድምጽ ሰጮች ስለሆን የክነሰት አባላቶች ተወካዮቻችን ደግሞ ከዛ ሄደው አገልግሎት በሚሰጡበት ጊዜ የፓርቲ ሊቀመንበሮቻቸው እንደዛ አይነት ነው የሚያወጡ አንተም ግልበት የለ በማህበረሰብ በበጎ አድርጌልህ ነው አንተ የክነሰት አባል ከሆነ ለምሳሌ ጸጋን ብንወስድ ናታንያ ነው ቦታውን የሰጣት ሞቸ ሶሎሞን ቦሁን በጣም ስሞትሪች ነው የሰጠው ፕሪናም ቢሆን ጋንት ነው የሰጣት እንጂ ለህዝብ ቀርጠዋል ተመረጡ
0: ዞሮ ዞሮ ህዝቡን ወክለው ነው የሚገቡት እዛ ሲገቡ
1: ግን አይደለም ግን የኛ ህብረተሰብ ስፔሲፊክሊ ለምሳሌ በፕራይመሪ ውስጥ ተሳትፎ አድርጎ ቁጥር ሰጥቶ እንደዛ አድርጎ የመረጣቸው የለም
0: ስለዚህ ህዝቡ መደገፍ አለበት ነው ጥሩ
1: ህዝቡ ድጋፉን ማሳየት አለበት ከጀርባ መቆም አለበት ዝም ብሎ ኤፒዞዳ የማንዶ የሚንትን የሚለው ሳይሆን የገፈፎ የሚሆነውን ሳይሆን ያገለግላንንና ከጀርባ መቆሙ በጣም ወሳኝ ነው
0: በጣም ጥሩ አቶ ሽለሙ እንግዲህ ለወደፊቱ በሰፊው እንወያይበታለን በተደጋጋሚ ብለን ነው የምናስበው ምርጫው እየደረሰ ስለሆነ በጣም እናመሰግናለን
1: አመሰግናለሁ ሰላሙን
0: እሺ መልካም እሺ ተደሚቀጥለው ዝግጅት እንለፍ በሳምንታዊ ፕሮግራማችን ኢዲያ ታሪክ
2: ሽመላ ሽመላ አገራችን ኢየሩሳሌም ደና
3: አገርህን ኦክ አዘጋጅና አቅራቢ ይሻያው ደጎም ክቡራትና ክቡራን አድማጮቻችን ከዚህ ቀጥለን ባጭሩ የምናቀርበው ሳምንታዊ አገርን ወቅ ፕሮግራማችን የሚያተኩረው በየሰፈሩ ከባድ ጭሆት ጎረቤቶችን እንዳይረብሽ የሚከለክል መንግስት ያወጣው ህገ ደንቦችን እንቃኛለን እንደምታውቁት ሁሉ አገርህን ወቅ የሚለው ፕሮግራማችን በርካታ ጉዳዮችን የሚዳስስ ሁለገብ እንደሆነ ይታወቃል። በመኖሪያ ሰፈሮች ውስጥ የጫጫታ መቆጣጠሪያ ህግም በመኖሪያ ሰፈሮች በጋራ ህንጻዎችም ሆነ በግል ቤቶች ውስጥ የሚፈቀዱ የተከለከሉም ሰዓታትም በግልጽ ተለይተዋል። አንደኛ የረፍት ሰዓታት የግዴታ ጸጥታ መከበር ያለበት መቼ ነው? በመኖሪያ አካባቢዎች በሙዚቃም በዘፈን በድምጽ ማጉያ መሳሪያዎችና በመሳሰሉት ድምጽ ማሰማት ሙሉ በሙሉ የተከለከለባቸው የተወሰኑ ሰዓታትም አሉ። እነሱም በሌሊት ከምሽቱ 11 ሰዓት ጀምሮ እስከ ጧት 7 ሰዓት ድረስ ገደብ ጮሆት ማድረግ ክልክል ነው ተብሏል። ማታ ከ11 ሰዓት ጀምሮ በሰርግ ድግስ ምክንያትም በማድረግ ከባድ ሙዚቃ ጮሆትም ሆነም የህዝብ ጫጫታም ማሰማት በህግ የተከለከለ ነው። ከሰዓት በኋላም ከቀኑ 2 ሰዓት ጀምሮ እስከ ሰዓት በኋላም 4 ሰዓት ድረስ ደግሞ ተኝተው የሚያርፉ ሰዎች ስላሉም የሙዚቃ ጮሆትም አስፈላጊ አይደለምና ጸጥታም አስፈላጊ ነው። ለዚህም ህግ ይደግፋቸዋል። በረፍት ቀናት በሳምንቱ መጨረሻና በበዓላት ከረፍት

ህግ ደንቡ ይከለክሏል። ይህም ማለት ምሽቱ 6 ሰዓት ጮኸት መኖሪያ ቤት ህንፃዎችን ሁሉ የሚያናውጥ ከባድ ሙዚቃ ጮኸት ማሰማት ክልክል ነው። ጮኸቱም ጎረቤቶችን በማይረብሽ ሁኔታ ሙዚቃ ማዳመጥ መጠቀም ይቻላል። ሶስተኛ፣ የቤት እደሳ እና የጥገና ስራዎችን በመኖሪያ አካባቢዎች ጫጫታ የሚያስከትሉ የጥገና የእደሳት ወይም የግንባታ ስራዎችን ከምሽቱ 8 ሰዓት እስከ ጧቱ 7 ሰዓት ድረስ ማከናወን ሙሉ በሙሉ የተከለከለ ነው። ይህም ማለት እንግዲህ ቤት ማደስ መጠገን ይቻላል፣ በህግ ይፈቅደዋል፣ ግን ከልክ ባለፈ እንዳይረብሽ በሚለውና ለማንኛውም ከምሽቱ 8 ሰዓት እስከ ማግስቱ ጧት 7 ሰዓት ድረስ ማከናወን ሙሉ በሙሉ የተከለከለ ነው። ለምን? ህዝቡ ሌሊት ርፍ ብሎ ተኝቶ በሰላም ያለ ጩኸት ማደር ይፈልጋልና በዛን ጊዜ ጩኸት መፍጠር የተከለከለ ነው። ይህ እገዳም በእረፍትና በበዓላት ቀናትም ተፈጻሚ ይሆናል። ከእረፍቱ ቀን ዋዜማ ከአርብ ከቀኑ 11 ሰዓት ጀምሮ እስከ በዓሉ ቅዳሜ ማብቂያ ድረስ። አራተኛ፣ የማሽኖችና የጓሮ አትክልት መሳሪያዎችን አጠቃቀም። የሞተር የጓሮ አትክልት መሳሪያዎችን፣ የሳር ማጨዳዎችን ወዘተርፈም በመኖሪያ አካባቢዎች ከምሽቱ 7 ሰዓት እስከ ጧቱ እስከ ማግስቱ ጧት 7 ሰዓት ድረስ እንዲሁም ከቀኑ 2 ሰዓት እስከ 4 ሰዓት ከሰዓት በኋላ ድረስ መጠቀም የተከለከለ ነው። ማሳሰቢያ፣ የደረቁ ቅጠላቅጠሎችን በንፋስ የሚሰበስብ መሳሪያዎችን በተመለከተ በመኖሪያ አካባቢዎችም እንዳይጠቀሙ ሙሉ በሙሉ የሚከለክል ይበልጥ ጥብቅ የሆነ መመሪያዎችም አሉ። ስለ ማዘጋጃ ቤት የከተማ ደንቦች ጠቃሚ ማስታወሻዎች አሉ። የአካባቢ መስተዳድሮች ማዘጋጃ ቤቶችም የጫጫታ መከላከልን በተመለከተም የራሳቸውን ደንብ የማውጣት ስልጣን አላቸው። ብዙ ጊዜ የአካባቢ ማዘጋጃ ቤት ደንቦችም ከሀገሪቱ አጠቃላይ ሕግ ይበልጥ ጥብቅ ሊሆኑ ይችላሉ። ለምሳሌ በበዓላት ዋዜማ የጫጫታ እገዳ ሰዓትን ቀድሞ መጀመር ወይም ለልዩ ክንዋኔዎች የተለያዩ ገደቦች ማድረግ። ከባድ ጩኸት የሚመነጨው ከሙዚቃ ድምፅ ብቻ ሳይሆን ከቤት ውስጥ የተሰበሰቡ ሰዎች እርስ በርስ ሲያወሩ ጩኸቱ ጎረቤቶችን ይረብሻል ብለው አስተያየት ሳያደርጉ ከልክ ባለፈ ጫጫታ ጎረቤቶች ይረበሻሉ። እንዲያውም ያለ የነበረ ባህል ደንብ በደስታ ጊዜ በአብዛኛው አልኮል መጠጥ መውሰድና ከቤት ውስጥ ተሰባስቦ መሳቅ መጫወት ያለ የነበረ ስለሆነ ይህ ደግሞ ጎረቤት ይረብሻል ብሎ ማሰብ ደግሞ በጣም ጥሩ ነው። በመሆኑም ስለ ጩኸት መቼ መጠቀም የሚቻልበትን ሰዓታት የሚያውቁትን የመንግሥትን ሕግ በደንብ የሚያውቁ ጎረቤቶች አሉ። አንዳንድ ጎረቤቶች ደግሞ ሕጉን ስለማያውቁም በምኝታ ሰዓታት ከባድ ጩኸት በሚያሰሙበት ጊዜ ሌሎቹ ጎረቤቶቻቸው ተረበሸን፣ ጩኸቱ ረበሸን በሚል ሮሮ ለፖሊስ ቴሌፎን ደውለው ጸጥታ እንዲሰፍን ጥሪ ያደርጋሉ። በዛን ሰዓት ሕግና ስነ ስርዓት አስከባሪ የፖሊስ ሰራዊት አባላት ፈጥነው ጩኸት ወዳለበት ቤት መጥተው ባለቤቶችን እባካችሁ ጎረቤቶቹ ጫጫታችሁ እየረበሸ ስለሆነ እባካችሁ ጩኸት አትረብሹ፣ አካባቢ ሰዓቱ ከዚህ ሰዓት ጀምሮ ማታ ከ11 ሰዓት ጀምሮ እስከ ንጋቱ እስከ ማግስቱ 7 ሰዓት ላይ ድረስ ጩኸት መፍጠር ጥሩ አይደለም፣ ጸጥታ መስፈን አለበት፣ ሁሉም ያለ ጩኸት ሳይረበሽ በሰላም ፎይ ብሎ መተኛት ስለሚፈልግ ዝም በሉ ይላሉ።

0: እንዲህ ብሎ ፖሊሶችም ከማስጠንቀቂያ መጀመሪያ ለእንዲህ ጩኸት ለሚፈጥርበት ቤት ኃላፊዎች ያሳውቃሉ። ግን አንዳንዶቹ የፖሊስን ትዕዛዝ የማይፈጽሙም አሉ፣ ይቀጥላሉ። ለሁለተኛ ጊዜ ደግሞ ጩኸት ጥሪ በስልክ ይደርሳቸዋል። የማይጠበቅ ከሆነ ፖሊስ ሕግን ለማስከበር እርምጃ እስከሚወስድበትም አጋጣሚ አለ። እንግዲህ የተከበራችሁ አድማጮቻችን፣ ይህ ዝግጅት በአገሬን ወቅ ፕሮግራማችን እንግዲህ ያለውን በጎረቤት ሰላማዊ ሁነን መኖር ስለሆነም እኛም የማይረብሽን ጩኸት፣ ከልክ ያለፈ ጩኸት ባረፍን በተኛንበት ጊዜ መስማት አንፈልግምና ያንን ስነ ስርዓት በማክበር አለብን። እና ይህ ሳምንታዊ አገርህን ወቅ ዝግጅት እንዲያው ባጭሩ ተመለከት ነው በዚህ ርዕሰ ጉዳይ ከዚህ ላይ ተፈጸመም። በሚቀጥለው ሳምንት በቸር ያገናኘን።
1: የተከበራችሁ አድማጮቻችን፣ ፕሮግራሙ የአገርህን ወቅ ፕሮግራም ይህን ይመስል ነበር። ቀጣይ እንግዲህ ባለፈው ሳምንት ባልሳሳት ሐሙስ ሮብ ብቻ ባለፈው ሳምንት ከዙሃር ደምሴ በለው ጋር ቃለ ምልልስ አድርገን ነበር። ቃለ ምልልሱም ታዳጊ ልጆችንና በልጆችና በወላጆች መካከል ያለውን ግንኙነት የሚመለከት ነው። ዙሃር እንግዲህ ሙያዋ ምንድን ነው? ከጾታዊ የልጆችን ጾታዊ እድገት ሂኑክ ሚኒ በኢብራይስት እንግዲህ በኢብሪት እንደሚጠራው ከዚህ ጋር ተያይዞ ነው ሙያዋና ለአዋቂ ሰዎች ለወላጆች ሳድና በየከተሞች እየተዘዋወረች ሳድና ወይም ትምህርት ትሰጣለች። በቡድን ለልጆችን በየትምህርት ቤቶቹ እንደዚሁ ምንድን ነው እንግዲህ በዋነኛነት ልጆች ከእድገት ጋር ተያይዞ በጾታዊ ሁኔታ የሚመጣውን ለውጥ ወይም አካላዊ ለውጥ ጾታዊም ለውጥ ይሆናል ለአደጋ እንዳይጋለጡና አስቀድመው እንዲያውቁ ወላጆችም ልጆችን ማገዝ እንዲችሉ በወላጆችና በልጆች መካከል እንደው ሳይተፋፈሩ የሚሰማቸውንም ነገር የሚደርስባቸውንም ጉዳት በግልጽ እንዲነግሯቸው ለወላጆች በዚህ ሁኔታ ወላጆች ልጆች እንዲከላከሉ ለማድረግ ነው። ቀጣዩን ክፍል ዛሬ እናሰማለን። እንግዲህ ካለፈው ሳምንት የቀጠለ ነው ፕሮግራሙ ይቀጥላል። የተከበራችሁ አድማጮቻችን፣ አሁን ደግሞ ከወይዘሮ ዞሃር ደምሴ በለው ጋር እንወያያለን። ዞሃር ከዚህ በፊትም በዚህ ሬዲዮ ቃለ መጠይቅ አድርገንላታል። ሁለተኛ ዲግሪ እንዳላት ነግራናለች። ዞሃር ሙያዋ ታዳጊ ወጣቶች በጉርምስና ጊዜያቸው በሰውነታቸውና በስሜታቸው የሚፈጠሩ አካላዊ ወይም ስሜታዊ ለውጥና እድገትን በሚመለከት እንዲሁም እነዚህ ታዳጊ ወጣቶች ደግሞ ራሳቸውን ከጾታዊ ጥቃት መከላከል እንዲችሉ ስልጠናዎችን ለልጆችና ለወላጆች በጋራ ወይም በቡድን ትሰጣለች። በትምህርት ቤትም በዚህ የሙያ ዘርፍ ልጆችን ታሰለጥናለች፣ ያው ስልጠና ትሰጣለች። እንግዲህ ዞሃርን ከዚህ በፊት ባደረግንላት ቃለ መጠይቅ ላለፉት በርካታ ዓመታት ኗር በሲኩን ወይም ሕይወታቸው ወደ አደገኛ ሁኔታ ያመራል ተብሎ የሚታሰበውን በዚህ አደጋ ላይ ያሉ ወጣቶችን ከዚህ አደጋ ለመመለስ ከነሱ ጋር ሰርታለች። እንግዲህ ወጣቶችን ከገቡበት አደጋ ለመመለስ በጣም በርካታ ዓመታት እንደሰራች ነግራናለች። ሌላው በማህበረሰቡ ውስጥም ማህበራዊ ተንቀሳቃሽ ናት ወይም ፔኢላ ህብራቲት አክቲቪስት እንደነበረች ይታወሳል። ዞሃር አሁን በየከተማ ማዘጋጃ ቤቶች ማህበረሰቡን እንግዲህ ማዘጋጃ ቤቶች የከተማ ማዘጋጃ ቤቶች እየሰበሰቡ በተለያዩ ከተሞች እየተገኘች ለማህበረሰባችን ስልጠና ትሰጣለች። አሁን ደግሞ የበጋው የረፍት ወቅት ነው። ሆፌሻ ጋዶል ታዳጊ ወጣቶች በዚህ ጊዜ ለአደጋ የሚጋለጡባቸው አጋጣሚዎች ሰፊ ናቸው እና በዚህ ወቅት ምን መደረግ አለበት? በወላጆችና በልጆች መካከል ያለውን ግንኙነት የበለጠ ለማሳመር በተለይ ልጆች የሚገጥማቸውን ነገር ግልጽ ሆነው ለወላጆች እንዲነግሯቸውና አስቀድሞ ችግሩን መፍታት እንዲቻል በዚህ ዙሪያ እንወያያለን። ዞሃር ስልክ መስመራችን ላይ ናት። ወይዘሮ ዞሃር ደምሴ በለው ጤና ይስጥልን፣ እንደምን አለሽ?
2: ሰላም ሰላም። אני מתרגשת עוד פעם תזה ממתת እና אני מקווה אני אמרניהውን תניש טרונה אני እንደቀድሞ አይደለም
1: ተሻሽሏል?
2: አዎ አዎ ተሻሽሏል።
1: አዎ ምክንያቱ ደግሞ በተለያየ ቦታ እየተገኘሽ ለናቶች ትምርት ተሰጫለሽ በአማርኛ አይደል?
2: أو يا رجالون بمركز كليتا برشيوت مكميات ياركون نتا باتتشن يفردالون يسل از انيم لانشم نتا دارا بلي شلو سلت ازي ترتشين تو لهو اللغة اند افرن نسالف
1: በጣም አመሰግናለሁ እኔም ፈቃደኛ ስለሆንሽ ጊዜሽን አጣብሽ አንቺም እኛ ጋር ለመወያየት ለህዝቡ ትምህርት ለማስተላለፍ ፈቃደኛ ስለሆንሽ በጣም ነው እናመሰግን ዘዋር
2: ተደጋባ የኔ ህዝብም ሐሹቢ ሚሊያዝ እናንተ ላይለኝ እንዴት ብያ
1: ከነሽ ያው ትምህርቱ ለህዝብ እንዲደርስ ነው ዞሮ ዞሮ አንዳንድ ጊዜ ልጆችን በቁጣ ሐሳባቸውን ባለመቀበል ይርቃሉ ከኛ በራቆ ቁጥር ይመስለኛል እንግዲህ ለችግርም ይጋለጡት ከውጭ የሚያጋጥማቸውን አናውቅምና በጣም ከባድ ነው አሁን ያለው ሁኔታ ምትነግሪን እንደው ግን ወጣትም ባይሆኑ እንዳልሽው ትልልቅ ወላጆቻችን እኮ በአገር ቤት በገጠሩ ወልደው አሳድገው ለቁም ነገር አብቅተውናል እንዴት ነው በዘመናዊቱ እስራኤል እዚህ ሀገር ይሄን ነገር አሁን በተለይ ወጣቱ ወላጅ በዚህ እድሜ ያለው ይሄን ነገር መቋቋም ያቃተው ለምንድን ነው የልጆችን ጸባይ ቀስ አድርጎ መግባባት ልጆች እንዳይርቁ ማድረግ ማይቻለው ምንድን ነው ችግሩ
2: קודם כל, נסום גם ההורים הצעירים, ונסום גם אף אחד לא דיבר איתם. סלה, אמון, הנה, חינוך מיני, סלה הגוף שלנו. סלה נסום, סועת נגרנם. אוקיי, נעשה לזה חסם עלינו, חסם תרבותי.
1: סעותאו היא סיבל לכנש, אהון, סעותא גרת גנאינטו סינסה, מאפר אנדנור מיית נוינג'י, ለልጆች ማስተማር ሁኔታ ኮምንም የተሰለጠነ ሀገር እንግዲህ ቢያድጉ እነዚህ ወላጆች ወጣት ወላጆች ወላጆቻቸው ስራል ነገሯቸው አብሮ ያደገ ነገር ይኖራል ይሁን የሚያሳፍር
2: ነው ይሄም አለ אז יש חסם תרבותי נפרלן אוקיי דבר נוסף אני אלוקם እንደ ተርገናው ንስኔ በፈልገ እንደ ተርገናው ንነን ማሳፍር ነገር ሄጀ ተንጀጋራ ማውራ በመጣያው ቁም አሁን ይሄ ነገር እኔ ምለው የኛ ሀበሻ ብቻ አይደለም ኦኬ የኛ ይሄ ችግሩ እኔ ይሰራተኛ ተኛ ብቻ አይደለም የምሰራው ሄጀ የነጨቱን ማብረን ነው የምሰራ ለነሱም ከባድ ነገር ነው ይሄ ወሬ ኦኬ አባኔ ነው ምለው ሄደን እሺ እኔ ያፋለሁኝ ለምን ያሳፍረኛል በየ በመት ይናገራለሁ አባል እኔ ምለው በዚህ ጊዜ በሁሉ ነገር ተቴሌፎን አሁን ልጆቻችን ተፈልጉ ተቴሌፎኑ ሁሉ ነገር ነው ያለ አሁን ይሄ ደሞ ቺፒቲ ኤአይ የሚባለው አሁን ሁሉን ጠይቃ አሁን እሺ ቴሌጀጋራ ብጣላ ሄዶ እኔ ተናቴ ጋራ ተጣልቻለሁ እሱ ምክራይ ምን ነው ማረገው ብሎ እሱ እኔን ይጠይቃል አሁን እሱ ሰው አይደለም ነው
1: ሰው አይደለም
2: አሁን ሰው አይደለም
1: ለቴሌፎን ያው እንግዲህ ማያውቀውን አካል ሌላ አካል ያነጋግራል የፈለገውን ነገር ሊለው ይችላል
2: ሁሉ ነገር አለ እና ደሞ እቺን ሰጥ ያው ማቺ ልጅን ማውደጃታለሁ እንደ ተርገ ነው ሰዓት ፈጋራ ምጀምራቲን ብሎ እንግዲህ ይሄን ነገር አርገ ይሄን ብሎ እሱ ሁሉ ነገር ይመክረዋል
1: ሰው ያልሆነ ነገር ይመክረዋል
2: አው አሁን እኛን በመጥኛን አስፈልጋቸው እንት ለምን ይሄ ቴሌፎን ሁሉ ነገር አለ አባል ነው ያ ነገር ማይሰጣቸው አይናቸው ነው ያየም ሰውነታቸው ነው ያየም እስቲ ልጅ አሁንኛ እዩ እኔ ምለው እኛ ልጆች ምን ነው የሚፈልጉ እስቲ እና ምን ነው የምትጫወተው እስቲ ያሳየኝ ምን ነው የምትጫወተው አሁን ይሄ ቴሌፎን በሁሉ ጊዜ ቴሌፎን ተጎደኝ ወንዶች አሁን እና ሴቶችም ሁሉ ጊዜ ተጎደኞች መጫወት እስቲ ነገረኝ ትምን ነው እንደ ተለጭዋት ነው የምትጫወተው ተማን ጋራ ነው ታውቃቸዋለሁ ለምን እኛ ማወቅ አለበት እንደማን ጋር ነው የሚጫወቱትኝ ለምን አሉ ገፍተው አውቀው በላስም ገፍተው እና ለልጆቻችን እናሲ አብረን እንጫወት እናቴ ላብቻችን ሄደን ኋላ እናኔ ፓጌሽ ብሎ ስንት ነው የምንሰማው እኔ ሁሉ ጊዜ ነው ያ ጥልክ ያንሳ ሰው ወይ 30 ላይ ሰው ያሳው ለልጅ ወጥ
1: ተገኝቶ እንደዚህ 50 አመት የሆነ ሰው ያ 12 አመት ልጅ ቀጥሮ ይገናኛል
2: ነሆን ገንዘብ የሰጠዋን ኸባር ጋር ሞተ ደፋክ ስለሰጠች አሁን እኛ ገንብተን እሺ ልጅ ንገናኝ ስለምን ነው የምትጫወተው እሺ አስለምደኝ አው ከነሱ ጋር ልጅነት መሆን አለበት ጓደኛ መሆን ልጅነት መሆን ሰው መጥቶ ታንቺ ጋር ስለጅልኝ ፎቶ ስለሽ ምን ነው የምታረጊ ወይንም እኔ ነስተምቻለሁ አንዴ ሰጠ አውቀን ማዛውቀን ሄደን አሁን በኢንተርኔት ምን ገባው ኮልዮም ሁልጊዜ ከተባ አለ ልጅ እንደዚያ ተጓድቶ ይሄ ሰው የኔችን ደፍሮ ሁሉ ጊዜ ነው አለ ኦኬ አሁን ሰው ለምን ነው የሚፈጠረው እኛ ልጆቻችን ኬሽር ይፈልጋል እኛ ምን ነው የምንለው አይ ልጅ ተበታለ ማገባኝ ተቤት ተቀምጦ አኔ ናሁን ብለን እናውቃለን እናውራለን ነው እኛ ተሰውነታችን እና ያሁን ተበታለ ምናገባን ረጋ እንሆናለን አሁን አበል ተበተ ተቀመጠች ወይስ ተቀመጠ ምን ነው የሚያረጋጉት ቴሌፎኑን ነው ቀለ
1: አናውቅም። ጥይት ነው ያልሽው? ቴሌፎኑ አው በጣም ጥይት ነው ሆኖ ያለው። እሱን ይዘው ነው ከቤት የሚቀመጡትና በእጃቸው መሳሪያ የጦር መሳሪያ ይዘው እንደተቀመጡ ማለት ነው። ከባድ
2: እና ደግሞ እኔ የምለው አድ ጊል ስሎሽፍረ እኛ ቴሌፎን ነገር ያሳየ ምን ነው ገልጽን፣ አብረን መሸክሸግ የለበትም ኮድ ምናምን ብሎ አሶ አድግል ስሎሽፍረ ይሄ ቴሌፎን እኔ የገዛሁልህ ልጄ አሁን ና፣ ስለዚህ ኮድ ካለግ እኔ ማወቅ አለብኝ ነገረኝ። አድግል ስሎሽፍረ ስሎሽፍረ ተደርሱማ ግሩምሳን ላይ ግሌድ በግሮት እንግዲህ ፕራቲዮት ያስፈልጋቸው አባል። አዎ አባል እኛ በልጅነት ተጀመርነ። አሁን እኔ የሰባት ዓመት ልጅ አለኝ። ኦኬ ቴሌፎኑን ስጠኝ ስስለው እንኪ ይለኛል። ለምን ሚሸግሽገው የለውም? ለምን አበ ይህንን ነገር የጀመርኩት በልጅነቱ ትንሽ ስለሆነ ነው።
1: ይህንን ቴሌፎን
2: ስለለመደ እና ደግሞ የምክረዋለው ይ እንግዲህ ልጅ አድጋሃንኝ ሴት በወድ ያጀምራል። እሺ
1: ሰውነት ላይ የሚፈጠር ነገር ስለሆነ ማስቆም አይቻልም።
2: ናሆን እማላሶት አባል ልጅ ሰው ሴት ማከበር አለብህ። እሷ አልፈልግም ታለችህ አልፈልግም ማለት ነው። አንተ ደግሞ አሁን ወቅ አንተ ወንድ ነህ፣ ወንድ እንደዚህ ነገር ጓድርቷን ብሎ ሲናገሩ ያንተ ኸይም ዘው አጉስ። ለምን ወንድ ነህ? ለምን ወንድ አሁን የኛዎች ልጆች መንጋ ወንዶች ንፍጋኢም ለምን ቲክ ከፈተባቸው አያውቁትም። አሁን ደግሞ ማስሚሽ ማውት ኸሹሽ ኔዳ በዚህ ሀገር ህጉ ወንድ አቬሮት ሚን ተከፈተበትኝ ህጉ ዘው እንሎ አኸይም ስሎ አጉሲም ሚሽን ይፍታህ ሎ ቲክ አላቬሮት ሚን ኤን ለምን አሁን ስራ ሲጀምር እሺ ተዚ ስራ ትፈልጋለህ እና ስራ እና ሄደህ ተምሽተራ ሩሽን ፕሊሊ አምጣ ይሎተናኝ ነኸን ኦኬ አቪሮት ምን አለህ አታሎ አልፈልግም። አሁን በልጅነታቸው መለታው ዮት ያረጋሉ ሳያውቁ
1: ምንድነው እዚህ ላይ አሁን እያልሽ ያለው ዘዋር የከጾታ ጋር ተገናኝቶ በስሜታዊነት በዚህ እድሜ ያሉ ልጆች በርግጥ አውቁትም ክፉና ደጉን ምን ያረጉ እንደሆነም ወላጅ ካልነገራቸው አስቀድሞ ይሄን አርግ ይሄን አታድርግ ይሄ ከፈቀደ ላይ ፈቀድም ካላላቸው እንደፈለጉ ይሆናሉ። ግን በፖሊስ ክስ ይያዝባቸዋል። የክሱ አይነት ደግሞ ከጾታዊ ጥቃት ጋር የተያያዘ ከሆነ ህይወታቸው ለወደፊቱም በቃ ተበላሽቶ ነው የሚዘልቀው። አስቸጋሪ ነው።
2: נכון מאוד. אין אדמו לחץ חברתי עלי. בזה באמת...
1: מעברה וצ'אנה.
2: בזה והרבה בני נוער, ילדים, אין יעוד בצ'אד עלו, אין דלקות. אין הולות לג'ות בלחץ חברתי. אהון אין אין אין תורו, מטעלת. אנטן בזה נחסילת שו, אין בלחץ. אהון גודניות שלו מהרגותי, יגמר עלו. אהון סיגריה מהון, ויסמי מהון. בזה גיזה, בזה גיזה לא מתגמרות.
1: בקרבצ'ו... የሚያዩት ነገር ተጽዕኖ ይፈጥርባቸዋል። ያን ማድረግ ይፈልጋሉ።
2: ነኾን አሁን ማነው ይሄንን ነገር አይሆንም ይሄንን ነገር አይሆንም መጥቶ እኛ ነን። አሁን ሁሉ ጊዜ እኔ ማየው ግም ነገር ሲደረሰባቸው ነው ለእኔ የሚደውሉልኝ። አይ ለይ ወይ ዘዋ አትሎምቪና ልጄማ ተቴሌፎን ዋይቼ ወንድና ሴት ሲያይ ነበር ፖርኖግራፊያ አይቶ እሱ ነገር ምን ነው ማድረገው ብለው ፈርተው ይደውላሉ። እኔ የምለው ቅድም ብለን ራሽኖት መቆሚያት ያዝምኑኛል
1: ነው። አዎ እሽ ነበር እንደውም ይህን ጥያቄ ለማንሳት ነው እየጠበቅኩ ያለሁትና ዘዋር ልክነሽ። አሁን የምትሰጩ ትምህርት እንግዲህ ስለታመነበት ነው። እንደው በአጠቃላይ በእኛ ማህበረሰብ ወላጆች ለልጆች ይህን ሆኖ ለማስተማር እንዳልሹ ባህላዊ ጫናው ተጽዕኖ ምኑ ስላለ ስለማይችሉ ነው እንጂ በአጠቃላይ በእስራኤሉ ማህበረሰብ ባለምን ማለት ይቻላል ባለማችን ወጣቱ ትውልድ በጣም ከባድ ፈተና ውስጥ ነው ያለ። ይሄ ቴሌፎኑ ዘመናዊ ነገር ቴክኖሎጂ የሚያቀርበው በተለይ በጾታዊ ግንኙነት ጾታዊ እድገት ሰውነቱ ጋር ተያይዞ በጣም ከባድ ችግር ውስጥ ነው ማህበረሰባችን ያለውና ይሄን ስለተረዱት ነው ኤሪያ በየከተማው ያሉ ማዘጋጃ ቤቶች ነው እንግዲህ ሰዎችን ሰብስበው እንድታሰለጥኝ ገንዘብ መድበው እየጠሩሽ ያለ። አንቺ አሁን ወደዛ ለማስተማር ስትሄጂ ምንድነው የሚገጥምሽ?
2: አሉ የላዎች ኪቦራሽዮት በመትመትቼ ሞልቶ እና ተባቶች ተዛ የሚመጡና የሚሰሙ እፈሩን እምለሚድ በይሽም እንግዲህ እኔ ያፈልጋለው መልመድ ልጆችን የማይመት ወደ እንፈልገው ይመጣሉ። መንጋ እና ተባቶች ተዛ ይቆያሉ። አሉ ደግሞ ህጀ አንድ ሰው ሁለቱም የሚጠቀምቶ ተዛ የሚቆዩዋሉ። አሁን ይሄ ነገር ራሽዮት መኮሚነት ምን ይላሉ? እኔ ገንዘብ ለዚህ ስትዮ ገንዘብ መንጋ ገንዘብ እየከፈልኩኝ ሰው አይመጣም።
1: ሰዎች አይመጡም ሲጠሩ ሰዎች?
2: አዎ ሰው ሲጠሩ አይመጡም። ኋላ እነሱ ምን ነው የሚሉ? ዜሎማን የኖታም ይህንም ገንዘብ እንግዲህ አንቺ ስራ ስንጨርሽና ሌላ ነገር እናሳልፋለን። አሁን አባል የላዎች አሉ የላዎች መጠው የሚለምዱ በመት አሁን ተዛ ምን ነው ማየው በትኋላ ያፍራሉ እናት አባቶች ያፍራሉ። ኋላ ደግሞ እኔ ምን ማን ስላቸው ትንሽ ረጋ ረጋ ይላሉ። ኋላ ምን ነው ሲያንድ መፍጋስ ያልክ ወይ ይሄ ነገርማ በመት ተደጋባ ይሄ ነገር አላሰብኩም በመት እኔ ያፋለውኝ አባሪ እኔ አሁን የሚገባኝ ነገር ለልጆቼማ ማወቅ አለ በመልመድ አለብኝ ብለው በመት የመጡትኝና የሰሙኝ የነሱን ችግር ማፍሮትን ወይ የጠገጡት መጣው ሲናገሩ ቅልል ይላል። ለምን እኔ አሁን ተዛ ያሉት
1: ውይይቱን ከጀመሩ በኋላ ያው ይገባቸዋል ያለው ችግር
2: አው ከባለ ዘመን ኋላ ደግሞ እነሱም ያውቃቸው ምን ነው የገባቸው እኔ ብቻ አይደለሁም እሷም እንደዚህ ናት እቺም እንደዚህ ናት ሁላን ይሄንን ሁላ ስንሰማ አሁን እሷ ይሄን ነገር ለጀ ይሄ ነገር በልጀ መጥቶብኛ ነኝ ብላ ብትናገር ወይ እኔም ልጀም እንደዚህ መጥቶበታን እሺ አንቺ ምን ነው የምታረጊ አንቺ ምን ነው የምታረጊ
1: ይወራ ማክሶር ከመቀበላቸው በፊት ልጆች እናቶች በግልጽ ማስተማር አለባቸው ለሴት ልጆች
2: ስለወራ በባ
1: አስቀድመው
2: አስቀድመን ወንድም አሁን በሰራነት በሰራንዳመት እንግዲህ በሰውነቱ የሚወጣ ነገር አለ አሁን እሱ ወጦ ሲወጣ በላይ በቦክር ያ ይሄ ነገር ይደንግጣል
1: ወላጅ አባቱ ያስተምረው ይገባል እንግዲህ እናቱም ከቻለች
2: አው አሁን እነምነው እኛ ቀደም እንዳልሽው ቀደም ማለት ማወቅ አለበት ምን ነው የተፈጠረ ነው ምን ፈልግም ይሄ ነገር የሆነ ወራባ ይወጣው ይወጣነኝ ጠጉራቸው ይወጣነኝ ጡታቸው ይወጣ ይሄ ነው የተፈጠረ ነው እሺ እንግዲህ አይ ያፋሉን ብለንስናል ብንፈልግም ባንፈልግም የተፈጠረ ነው አሁን ደግሞ ምን ነው ያደረጉት ልጆች ሰዋል እና ታባቶች አላወሩ ነው ምን ነው ያደረጉት ሄደው ጎደኛን ጠይቃለው ወይ ደግሞ ምን ነው ያደረጉ እንዳልኩ ቅድም አይ ቴሌፎን ተጠጉረ ተሰውነቴ ጠጉር ወጣብኝ ምን ነው ማለቱ ወይ ወሽ አፒንሽሊ
1: ወሽ ብሎይን አዎ
2: ነሆን ሲቆም ነው አሁን ምን ነው እሱ ኢንተርኔቱ የማለ ማለ ድቨሪም ሜዳ ይሰጠዋኒ ኦኬ አሁን እሱን ሲፈ ነሆን ሆቴል ማለ ሜዳ አሁን ይሄ ነገር
1: ስልኩ ነው ነሆን አዎ ስልኩ የሚሰጠው እንትን መረጃ ግን ጉዳት አለው
2: በጣም ማለ ጉዳት ማለ ሚጎዳ
1: ከባድ ነው ማህበረሰባችን በጣም በከባድ ችግር ውስጥ ነው ያለ ማለት ይቻላል በተለይ ልጆችን ኮትኮቶ በጥሩ ምግባር የማሳደግ ደግሞ በግልጽነት በልጅና በወላጅ መካከል ምን ችግር አለው እንዲህ ያጋጥማል እንዲህ ተሆናለ ግን ወደዚህ መጥፎ ነገር እንዳትሄድ እኔ ጎንህ ነኝ ይሄ ደረጃ ላይ አይደረግም ያሉ እንግዲህ ከጾታ ጋር ተያይዞ ለሚፈጠረው ነገርም ግልጽ ሆኖ መመካከሩ ወሳኝ ነው ነው ምትዩ ደግሞ ያንቺ ስልጣና ደግሞ መሰጩ ስልጣና ያግዛል ምን አይነት ድፍረት ምን አይነት ዘዴ መጠቀም እንደሚያስፈልግ ከልጆች ጋር በሄን ወሬ በግልጽ ለመጀመር አሁን የረፍቱን ወራት ታስተምራለሽ በተለያየ ቦታ
2: ከነኒ በኮማኒ መግያምሽ መዝነት ይባራሽዮት መኮሚያት እና ለራስብ ለፋሚም በዙም ያረጋለሁኝ እኔ በመት እንደምለው ደማ አሁን ኮፍሻ ተካይት ነው ያለነው አሁንኛ እናት አባት ተሰጋናቸው ልጆቻችን ብቻቸው ነው ተምሆሎ ተበታቸው ለምን ካይት ነው አሁን ለምን ትምርት ቤት የለም አሁን በዚህ ጊዜ ከባድ ጊዜ ነው ማወቅ አለበት ወይ ምን ሁክ ማስቀየም ማለትም ክላኒ ተማንጋራ ነው ተወራ ተማንጋራ ነው አሶ ሁሉ ጊዜ ልጆች ላስኪር ላይም ልጅ ሰውነትሽ ያንቺ ሰውነት ነው ለሰው ቀልተሽ ኪሎ ሲሉም ለሰው እንዳትሰጂ ተሰው ጋር እንዳትገናኝ ማታውቂው ሰው እንዳትገናኝ አሁን እኛ ሁሉ ጊዜ ምን ነው የምናደርገው ሁሉ ጊዜ ስለ ሰው ሎ ሚኪሪም ትዛሬ ብለን እናወራለን እናስፈራቻለን ልጆቻችን አሁን እኛ የሰማሁትኝ እና ኮላሲ ፖጎሚ ሸሊቪቲ ልጆቻችን መጎዳቸው የሚያውቋቸው ናቸው
1: ቤተሰብ የሚያውቋቸው በቅርብ የሚያውቋቸው ሰዎች
2: አዎ የቅርብ ሰው ነው የሚያውቁ ልጆቻችን የሚጎዱና እና ደግሞ ዘመድ ይሆናል አይ እኔ አሁን እኔ ልፍኔ አንድ ወር ሁላ አሁን እኔ አጉዳ ለሽኑክ ምኒ በእስራኤል ተዛ ሀቢራ ነኝ እና በመርከዝ ሲዋ ለነፍጋ ለሞት ምኒት አሁን እነሱ ያ መርከዝ የሴቶች ወንዶች የተጎዱትኝ በሰው ተዛ ሚሰራለሁኝ አሁን አንድ ጊዜ ልፍኔ ሆደሽ አንዲት 26 ዓመቷ ደውላልኝ እኔ አሁን እኔም ትንሽ በቲክቶክ ሽጄ ተስቅዬ የመክራለውን በቲክቶክ ተስቅዬ ለዛም ያሳዳለሁ እኔ ማረገው ሁላ በመት እንደጠርገ ነው እኛ ጥሩ እናት መሆን አለብን እንደ ሰውላ እንዳውቁ ልጆቻችን ምን ነው ሁን ለግዘሜት የማይሜት ሞደዚም አሁን እሷ ደውላ አንቺ እኔማ አንቺ ቲክቶክ ሰሚቼሽ እንደ ግዘ ሰው የሚጎዳነ ዘመዳችን ነው አባታችን ነው እናታችን ልጆቻችን በምን ቅርን ብሎ አሁን ይሄንን ስታወሪማ ንስካርቲ አለችኝ። እና ስድስት አመቷ አማዲያ ምን መማንስካርት እኛማ በስምንት አመቴ ሰውን ዘመድ እንደዛ አረገ ነበር ብላ ነገር አወራችኝ። ስምንት አመቷ
1: አሁን ህፃናት
2: አሁን ሁሉ ነገር ይሄ ነገር አሁን ኮና መስካሪል ማሮቴ የሚናገሩትኝ አድጊለ 14 ነው ሁሉ ግዮቱ በልጅነት ነው እንጂ የሚሆነው በትልቅት አይደለም። በልጅነት ነው ግዮቱና ሊኖቱ የሚሆነው። ለምን ልጅናቸው አይገባቸውም ብለው ሄደው
1: ይጎዷቸዋል።
2: እና ደግሞ የማመኒን ባይም
1: አዎ የችግሩ ነው ቤተሰብ ነው የሚታወቅ ሰው ነው ተብሎ ይታመናል። ልጆች ላይ የሚሆነው ነገር ግን አይታወቅም።
2: ቪዲዮ አሁንኛ አሁንኛ ያስከረ በስምንት አመቷ ነው የተጎዳችው በዘመዷ። ኦኬ አሁን እኔ ወይ አትዳት አሁን ነው የገባኝ ለምን ነው ስለወንድ ጋራ ትንሽ ካሸል ሊቶማው ቁጥ ይخصም ይከፍደኛል እና ወንድ አላምንም አላወቁም። አንቺ ስታወሪ ነው
1: የገባኝ
2: እና እንድታርገ ነው ለራሴ መረዳ ብላ መከርኳትኛ ሳልፍኳኝ እና ረደዋትኩኝ። አሁን እሷ በቲፖ ነው ያለችው። እኛ ሆይ መከረው ሁሉ ግዘኛ ሰው በላት አይት ዛሪም ምነው ተዛሪም ነው ብለና ወራለን። እኛ ደግሞ ለሁን እኔ መስማው ሁሉ ግዘ እናትሽና አባትሽን ሄደሽ ተጋግረሻልኝ ሲምነው አረ አናርጋትም ለምን አኛ ምነውኝም እናት አባቴ ብነው ሚሉትኝ።
1: እንግዲህ ያው ቅርብ ቤተሰብ ነው የሚጎዳቸው ልጅ በተለይ ገና በልጅነት እድሜ ወላጆች አምነው ሰው ቤተሰብ ነው ዘመድ ነው የሚታወቅ ነው ብለው ልጆችን አምነው የትም ያው እንግዲህ በቅርብ ቦታ ጥለዋቸው ይሄዳሉ። በዛ ጊዜ ግን ጉዳት ጾታዊ ድጋት ይደርስባቸዋል። እንግዲህ ከስምንት አመት ጀምሮ አይታወቅም ዘበታችም እኮ ደግሞ ሊሆን ይችላል። እና ልጆችን መጠበቅ በጣም ወሳኝ ነው። ወላጆች ልጆችን መጠበቅ በጣም ምንም የመጀመሪያ አማራጭ ነው።
2: እና መንገር
1: ደግሞ እንዲነግሯቸው የደረሰባቸውን ነገር እንዲያውቁ ልጆችን መምከር ማስተማርም እንዳልሹ ወሳኝ ነው። ዘዋር እንቀጥላለን ውይይታችን በዚህ አበቃን። በተለይ በዚህ በረፍቱ ወቅት በበጋ ወቅት ደግሞ ልጆች ለአደጋ በጣም የተጋለጡ ናቸው እና ወላጆችን ማድረግ እንዳለባቸው ደግሞ በቀጣይ እንወያያለን። ማጠቃለያ ምን ትያለሽ? በተለይ ወላጆች ለስልጠና እንዲመጡ በሳድናዎት ሻትማ ቢራ በረሽት ማቆሚያዎት
2: אז קודם כל באמת לנצ'ים וורקנש ימסגני שלו תזית תפשני אינן יסלף נו ימסגני שלו אינה דמו באמת אינה מלו אינה תבטוץ סדנה אינדזי על תמרת לסית על בלאו בנאנטר רשות יסמצ'ו אותי ויני ויאלאו צ'ן הדאצ'ו למדו ሄዳቹ
1: ከሌሎችም ቢሆን ይማሩ ዋናው ትምርቱ ማግኘታቸው ነው።
2: አዎ ሄዳቹ ለማዶ ለምን ይሄ ጥሩ ነው ለልጆቻችን በመት ለአፍሎ ራሳችን ሆነም ሄዳቹ አውጡ እና ደግሞ ልጆቻችን እኛ ምን ነው ይምቀራለ ኸማሹ ወይ አንቺ የሆነ ሽው ነገር እኔ ለኔ መታችሁን ነገሩን እኔ እናንተ ነው ማመናችሁ
1: እናንተ በግልጽ መናገር ለወላጆች
2: አዎ ግልጽ አኒ ማሚና ለኸም ጋሚ ማሴታ ታውት إني ألهون إني ألهون שלא יבואו, אם עכשיו קורה הרבה בעיות, נכון? לג'נדזים, לא, שלא יהיה בעיות לפני. קרה משהו, תבוא אליי, נגרה, נהיה לא הולך. אני אהון בנפלגים, מנפלגים לג'ת שנחס וחיילה מגודה, מנו הידו מקום עברו, נת,
1: אבא.
2: וולג'נו, נכון? אהון אינן בלג'נת, נו מנג'מרו. אינה באמת, אני רוצה להגיד, תודה רבה, גם חופשה נעימה, בטוחה. אינה, באמת טלפון תהיית מעלת נו. אז מאוק על בין כללי מוגנות מסתת תורו נהוננינג נגים נגר נהוננינג נה באמת תודה רבה חופשה נעימה
1: תודה רבה זוהר דמסי בלו סלסטשן ספי מויהו מהמרריה בטעם נו מנה מסגן ויגיטאצ'ן יקטלל לזהריו בטעם נה מסגן אלן זוהר
2: תודה רבה לך ביי ביי
1: ביי የተከበራችሁ አድማጮቻችን ዘዋርን እናመሰግናለን። በድጋሜ የስርጭታችን ሊጠናቀቀ የተወሰኑ ደቂቃዎች ይቀሩናል። ጠቅላይ ሚኒስትር ቢንያሚን ናታንያሁ በአሜሪካ በፎክስ ኒውስ በተባለው ቴሌቪዥን በተደረገላቸው ቃለ መጠይቅ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ስላላቸው ግንኙነት ተጠይቀው እንግዲህ ሁለቱ እንደማይግባቡ ይግባባላችሁ ወይስ በተለይ በመጨረሻዎቹ ጊዜያት አለመግባባት ያለ በመካከላችሁ ይባላል ለሚለው ጥያቄ ሰጡት መልስ 99% ሁለቱ መሪዎች ተግባብተው እንደሚኖሩና የትራምፕ የአሜሪካ መሪ ናቸው ለአሜሪካ ጥቅም ይሰራሉ እኔ ደግሞ እስራኤል መሪ ነኝ ስለ እስራኤል ጥቅም እሰራለሁ ነገር ግን በአብዛኛው ተግባብተን ነው ምንኖረው ምንሰራው እንግዲህ በተለያዩ ጥያቄዎች 99% ነው ያሉት ግን ደግሞ አልፎ አልፎ ማንኛውም ቤተሰብ በቤተሰብ መካከል የሐሳብ ልዩነት እንደሚፈጠረው በእኛ መካከል እንደዛ አይነት ነገር ይኖራል በግልጽም እንወያያለን በዛ ጉዳይ ማለታቸው ተገልጿል እንግዲህ ጠቅላይ ሚኒስትሩ በፎክስ ኒውስ በተደረገላቸው ቃለ መጠይቅ ከዚህ ጋር ተያይዞ አይደለም የተለየ ሐሳብ ነው ኢታማጆር ሹም ያልዛሚር በደቡብ ሊባኖስ መከላከያ ሰራዊት በሚገኝበት አካባቢ ዛሬ ጉብኝት አካሂደዋል ያሰሙት ንግግር ምንድነው የተኩስ አቁም ስምምነቱ ከተጣሰ መከላከያ ሰራዊቱ በቁርጠኝነት ሚዛት ሚቀጣብንን ዛቻ ይከላከላል እርምጃ ይወስዳል ብለዋል እንግዲህ ሌላው ሞንዲያል ያለም ዋንጫ ጨዋታ ነው 2026 ዓመተ ምህረት ያለው ዋንጫ ጨዋታ ዛሬ የሚጠበቅ ጨዋታ አለ በርግጥ ሁሉም ጨዋታ ይጠበቃል እንግዲህ እንደ ያንዳንዱ ሰው እንደሚደግፈው የእግር ኳስ ቡድን ነው ብራዚል እንግዲህ ኳስ አፍቃሪዎች ናቸው ይታወቃሉ የብራዚል ብሔራዊ ቡድንና የኖርዌይ የብሔራዊ ቡድን ይጫወታሉ ዛሬ ምሽት 11 ሰዓት ላይ እንግዲህ እንዲህ ያለ ጨዋታው ይቀጥላል አድማጮቻችን ነገ ጠዋት 6 ሰዓት ላይ በሚጀምረው ስርጭታችን እንደገና እንገናኛለን ለቴክኒክ ባለሙያችን ለሳሊም ስናመሰግናለን ለዛፈር ሳሊም ይቅርታ መስጋና አይደረሰው እንዲሁም ለፕሮግራሙ አጠናካሪ ለሃና አስፈረው መስጋና አይደረሳት ወርቅነሽ ሸቴ ነኝ